0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኙ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ ዩድ ዳዴት በታሙስ ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ጁን 29 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሰኔ 22 ቀን 2018 ዓመተ ምህረት ሲሆን የቴክኒክ ባለሙያችን ድሮር ሮትሽቴን ነው። የስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና ባይቸው ባየ ይቀርባል።
3: አመሰግናለሁ ሰጠ። አርስተ ዜና ወደ ወታደር ቤት እንዳይገቡ አንገባም ያሉ ሃይማኖተኞች ተማሪዎች በህግ ቁጥጥር ስር እንዳይውሉ ህግ ሊወጣ ነው ተባለ። ሐማስ ከእስራኤል ጋር ድጋሚ ጦርነት ለመግጠም እየተዘጋጀ ነው። ባለፈው ሳምንት በደረሰ በደቡብ ሊባኖስ በታንክ ውስጥ አራት ወታደሮቻችን መሰዋታቸው የሚታወስ ነው። መከላከያም የመጀመሪያ ምርመራውን ይፋ አድርጓል። መከላከያ በደቡብ ሊባኖስ የሂዝቡላ መሰረተ ልማትን እያወደመ ነው። ትናንት ሌሊት ላይ በሶሪያ በሚገኙ ወታደሮች ላይ ተኩስ ተከፈተ የሚሉት የሰዓቱ ዋና ዋና ዜናቸው። ዝርዝሩን እንሆም። ወደ ወታደር ቤት ለመግባት በተጠርተው የነበሩ አክራሪ ሃይማኖተኞች ተማሪዎችን በቁጥጥር ስር ላለማዋል ህግ ሊደነገግ ነው ተባለም። አክራሪ ሃይማኖተኞች ተማሪዎች ወታደር ቤት መግባት የነበረባቸውን አሻፍረኝ ያሉትን በቁጥጥር ስር ማዋል እንዲቀርብ በሀሳብ ቀርቧል፣ ህግም ሊደነገግ ነው ሲል ተገልጿል። በዚህ ዙሪያም አንዳንድ የሽባ መሪዎች እንዳሉትም ከወዲሁ ህጉን እየተጻረሩ ይገኛሉ። በክኔሴት የህግ የውጭና የደህንነት ሊቀመንበር ቦአዝ ቢስሙት ባቀረቡላቸው ረቂቅ ላይ እንዳልተስማሙ ተገልጿል። ህጉ የሚለው ለሶስት ወር ያህል ወደ ወታደር ቤት ለመግባት ጥሪ የደረሳቸው አክራሪ ተማሪዎችን ወደ ወታደር ቤት ሳይገቡ በመቅረታቸው የወታደር ፖሊስ ሂዶ በቁጥጥር ስር እንዳይውላቸው የሚያግድ ነው ሲል ተገልጿል። ሐማስ ድጋሚ እስራኤልን ጦርነት ለመግጠም ቅድመ ዝግጅት ላይ ነው ተባለ። ሐማስ ከእስራኤል ጋር ጦርነት ለመግጠም እየተዘጋጀ ነው ሲል በመከላከያ የመረጃ ክፍልና በደቡብ እዝ አስታውቀዋል። ሁለቱም ከፍተኛ ባለስልጣናቶች ለኢታማጆር ሹም ሜጀር ጄኔራል ኢያል ዘሚር በጻፉት ደብዳቤ ሐማስ በየቀኑ አጥፍቶ ጠፊ ፈንጆችን እያዘጋጀ ሽብርተኞችንም አዳዲስ እየመለመለ ነው ብሏል። በዚህም በማከታተልም በሲናይ በኩል ቀላል ድሮኖችና መሳሪያዎችን ወደ አዛ ለማስተላለፍና ለማስገባት ጥረቱን ቀጥሏል ብሏል። ከምድር በታች የተጎዱ ዋሻዎችንም እያደሰ ነው ሲሉ ኢታማጆር ሹሙ በጻፉት ደብዳቤ አስጠንቅቋል። ባለፈው ሳምንት በደቡብ ሊባኖስ በታንክ ውስጥ አራት ወታደሮቻችን የህይወት መስዋዕት መክፈላቸው የሚታወስ ነው። መከላከያ እንዳስታወቀውም የክስተቱን ምርመራ እያደረግኩ ነው ሲል አስታውቆ ነበር። የወታደሮች አሟሟት መከላከያ መርምሮ እንደደረሰበትም እንዳስታወቀው ቀላል ድሮን፣ ጸረ ታንክ ፈንጅ የተላበሰ በታንኩ ላይ በመከስከሱ እንደሆን ተገልጿል። በምርመራው እንደታወቀው ይህ አጥፍቶ ጠፊ ቀላል ድሮን በታንኩ ነዳጅ በርሚል ላይ እንዲከሰከስ ተደርጎ በርቀት መቆጣጠሪያ ሂዝቡላ በዚህ አማካኝነት እንደተከሰከሰና ታንኩ በሳት እንደጋየ ተገልጿል። መከላከያ ምርመራውን በመቀጠልም የተሻለ መከላከያ ለማዘጋጀት ምርመራውን ቀጥሏል ሲል ቃል አቀባያችን ኢታይ ብሎመንታል ዜናውን አድርሶናል። መከላከያ በደቡብ ሊባኖስ የሂዝቡላ መሰረተ ልማትን ማውደሙን አስታወቀ። እንደሚታወሰው ሁሉ መከላከያ በደቡብ ሊባኖስ ከመሬት በታች ያሉ ዋሻ ሂዝቡላ የሚገለገልበት መሰረተ ልማት በተለይ ይህ ዋሻ ርዝመት ይህ ዋሻ ርዝመት የ200 ሜትር ርዝመት ያለውና የ25 ሜትር ወርታሽ ጥልቀት ያለው ዋሻ እንደሆነ ተገልጿል። በዚህ ዋሻ ውስጥም የተለያዩ ጦር መሳሪያዎች፣ ሚሳኤሎች፣ ማስወንጨፊያዎችና የኢራን ወታደሮችም ይገኙበታል ተብሎ ይጠረጠር ነበር። በተከላይ ሚኒስትሩ ተዛዝ መሰረት ዋሻውን እንዲመታና እንዲደረመስ ተደርጓል። ይህ ከመሆኑ በፊት ግን አሜሪካ እንደ አስጠነቀቁም ተገልጿል። ለሊት ላይ በግድያ ተጠርጥሮ በቁጥጥር ስር ውለው የነበሩ ግለሰብ ተለቀቀ። በሁሉን በትናንትናው ዕለት በመኪና ላይ በተጠመደ ፈንጅ አንድ ግለሰብ መሞቱ ይታወሳል። በዚህ ጊዜም አንድ ተጠርጣሪ በቁጥጥር ስር ውሎ ነበር። በቁጥጥር ስር የዋለው ግለሰብም በተጠረጠረበት ጉዳይ ምንም አይነት የሚያገናኘው ጉዳይ ስላልተገኘ ወደ ቤት እስረኛ እንዲተላለፍ ተቀጥሏል። ፖሊስ እንዳስታወቀውም ገዳዩን ለመያዝ ክትትሉን እንደቀጠልን ሲል አስታውቋል። በአሜሪካ ሽማጋይነት በእስራኤልና በሊባኖስ መካከል በደረሰ ስምምነት ሁለቱም ሀገራት በሀገራቸው ያሉ እስረኞችንና አስክሬኖችን አጽሞችን እንዲቀያየሩ የሚያስገድድ ነው ተብሏል። ቃል አቀባያችን ጊሊኮ ይህን እንዳደረሰችን በጦርነቱ ቢያንስ ወደ 18 የሂዝቡላ አስክሬኖች በእስራኤል ቁጥጥር እጅ እንደሚገኝ አስታውቃለች። አንድ እስራኤል ከፍተኛ እንዳስታወቁትም በስምምነቱ መሰረት እስራኤል ሽብርተኞችን የምትል ይልቀቅ የሚል ስምምነት እንደሌለ ገልጿል። ይህም እስራኤል ይህም በማስመልከት በተለይ እስረኞች አጽሞችን በማስለቀቁን በመቀያየሩ ምክንያትም እስራኤላዊው ናቫት ወይም ሮን አራድ ጨምሮ በስምምነቱን እንዲያካተተ ተገልጿል። ነገር ግን በሊባኖስ በኩል የሮን አራድ የመጨረሻ ዕጣ ፈንታ ያውቃሉ የሚል ግምት እንደሌለም አስታውቀዋል። የኢራን አልጋ ወራሽ በስደት በአሜሪካ የሚኖሩት ራዛ ፓልሃስ እንደተናገሩት ከኢራን ጋር ግጭት የገቡበት ዋናው ምክንያትም ባለፉት 3 ዓመት እስራኤልን በመጎብኘታቸው ምክንያት እንደሆነ ተናግረዋል። ይህ ባደረጉት ግንኙነትም ነገሮች የበለጠ እንዲብራሩና በተለይ ከእስራኤልና የኢራን ሕዝብ ጠላት እንዳልሆን ግልጽ የተረጋገጠበት አጋጣሚ ነበር ብለዋል። በቬኔዙዌላ የደረሰ ርዕደ መሬት ምክንያት የሀገሪቱ መንግስት እንዳስታወቀው ባለፉት ሳምንት በተከሰተ የመሬት መንቀጥቀጥ የሞቱ ሰዎች እስከ 1500 እንደሚደርስ አስታውቀዋል። ከ3000 በላይ መቁሰላቸውን በማስታወቅ 12000 የሚሆኑ መጠለያ ቤታቸውን አጥተዋል ሲሉ ተናግረዋል። ብዛት ያላቸው ግለሰቦችም ከመሬት በታች በፍርስራሹ ስር ተቀብረው እንደቀሩም ጨምረው አስታውቋል። ሶሪያ ውስጥ መከላከያ በሚቆጣጠርበት ቦታ ላይ ተኩስ ተከፈተበት ተባለ። ዛሬ ሌሊት መከላከያ ሰራዊት በሚቆጣጠረው በሶሪያ ድንበር ውስጥ ተኩስ መከፈቱ ተገልጿል። መከላከያም ቦታውን በተተኮሰበት አቅጣጫም በታንክና በሄሊኮፕተር መደብደቡን አስታውቃል። 2 አስክሬኖችም ተገኝተዋል። አስክሬኖቹ በቁጥጥር ስር ውለዋል። ማንነታቸው ግን እስካሁን አልተገለጸም ሲል ቃል አቀባያችን ኢታይ ፕሮመንታል አድርሶናል። በመጨረሻም የአየር ጸባይ ሁኔታ፣ የሙቀቱ መጠን በተለመደው ሙቀቱ ይጨምራል፣ በተለይ ከተለመደው ከወቅቱ የበለጠ ይሆናል ሲል ታስታውቋል። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 31 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 9

የተከበራችሁ አድማጮቻችን ከዚህ ቀጥለን ዛሬ ጋዜጦች ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸው ርዕሰ ጉዳዮች ባጭሩ እንመለከታለን። በዛሬው ዕለት ለዝግጅት ክፍላችን የደረሱት አራት ለታዊ ጋዜጦች የተመለከቱት በእስራኤል አረብ ማህበረሰብ መካከል ያለውን የርስ በርስ ግጭትና ግድያ ነው። የማሪቭ ጋዜጣ በእስራኤል ጎዳናዎች ከቁጥጥር ውጭ የሆነ ጉዳይ በሚል ርዕስ ባቀረበው ዘገባ በ12 ሰዓታት ውስጥ 5 ሰዎች ተገደሉ ብሏል። የግድያውን ክስተት ሲዘረዝርም ትላንት ሌሊት 3 ሰዓት ላይ በታይቤ 19 ዓመቱ ባህር ኑሪሲአት የተባለው ወጣት በጥይት ተኩስ ተገደለ። ትላንት ጠዋት በ7 ሰዓት ተኩል በያፎ ኢአድ አልግራቭ በመኪና ውስጥ በተጠመደ ፈንጅ ፍንዳታ ህይወቱ አለፈ። የ6 ዓመቱ ልጁ በመካከለኛ ሁኔታ ቆሰለ። ትላንት ጠዋት 9 ሰዓት ተኩል አካባቢ በካላንሷ አድናን ጋናምና ጋላብ አቡራስ የተባሉ 2 ሰዎች በጥይት ተኩስ ተገደሉ። ከረፋዱ 12 ሰዓት ላይ ደግሞ በሆሎን ከተማ ሙስጠፋ ቡላሳን የተባለው ግለሰብ በመኪና ውስጥ በተጠመደ ፈንጅ ፍንዳታ ህይወቱ አለፈ ብሏል። በአጠቃላይ በ12 ሰዓታት ውስጥ 5 ሰዎች ተገድለዋል። 2026 ዓ.ም ከገባን እስከዛሬ ድረስ በ6 ወራት ውስጥ የተገደሉ የአረብ እስራኤላውያን ማህበረሰብ አባላት ቁጥር ከ140 በላይ ሆኗል ብሏል ጋዜጣው። ችግሩ እጅግ አሳሳቢ የሆነ መጥቷል። በእስራኤል መንገዶችም ደም አፋሳሽነት ችግሮች እየጨመሩ መጥተዋል ካለ በኋላ ጋዜጣው አንዲት የአፎ ከተማ ኗሪ ልጆች ከፍርሃት አንጻር መጮህ ጀምረዋል በማለት ችግሩ ስር እየሰደደ በህብረተሰቡም ፍራቻ እየፈጠረ መምጣቱን መግለጿል።

ጋዜጣው ጨምሮ ዘግቧል። የእስራኤላዊው ጋዜጣ በበኩሉ ደህንነት ማስከበሩ የታለ በሚል ጥያቄ በታይቤ በያፎ በካላንሷና ሆሎን የተፈጸሙ ግድያ ድርጊቶችን ሰዓታት በመመዝገብ በ12 ሰዓታት ውስጥ 5 ሰዎች ህይወታቸው አለፈ። ምንም እንኳን ሁሉንም የግድያ ድርጊቶች አስቀድሞ ማስቆም ባይቻልም ቢያንስ ችግሩን ለመቀነስ እርምጃ መወሰድ ይገባዋል በማለት የችግሩን አሳሳቢነትና ትኩረት ሊሰጠው የሚገባ መሆኑን ዘግቧል። የኢዲዮ ታህሮኖት ጋዜጣ ደግሞ ከግድያ ወደ ግድያ በሚል ርዕስ በአረብ ማህበረሰብ መካከል የመገዳደል ድርጊቱ መጨመሩን በታይቤ ያፎ ክላንሷና ሆሎን ትላንት 5 ሰዎች ተገድለው 1 የ6 ዓመት ልጅ መቁሰሉና በዚህ ዓመት ብቻ የተገደሉ እስራኤል አረብ ማህበረሰብ አባላት ቁጥር ከ140 በላይ መሆኑን ዘግቧል። የሐሬጽ ጋዜጣም በተመሳሳይ ሁኔታ በተወሰኑ ሰዓታት ብቻ 5 የእስራኤል አረብ ማህበረሰብ አባላት ተገደሉ። በአጠቃላይ በዚህ ዓመት በእስራኤል በሰው እጅ የተገደሉ ዜጎች ቁጥር 166 ደርሷል። ከነዚህ መካከል አብዛኞቹ የአረብ ማህበረሰብ አባላት ናቸው ብሏል። አንድ በእስራኤል ፖሊስ የሚያገለግሉ ባለስልጣን በጣም የሚያሳዝነው በፖሊስ በኩል ጉዳዩ ብዙ ትኩረት የተሰጠው አለመሆኑን ነው ማለታቸውን ሐሬጽ ዘግቧል። በአንጻሩ እስራኤል ፖሊስና የብሔራዊ ደህንነት ሚኒስትሩ ብዙ እየሰሩ እንደሆነ ይናገራሉ። ግን ችግሩ ከመቀነስ ይልቅ እየጨመረ ሂዷል። በየጊዜው ሰዎች መገደላቸው አልቆመም ተብሏል። የኢዲዮ ታህሮኖት ጋዜጣ ካቀረባቸው ዘገባዎች መካከል አንዱ የአሜሪካና ኢራን ድርድር፣ የእስራኤልና ሊባኖስ ስምምነትና በደቡብ ሊባኖስ ያለውን ወቅታዊ ሁኔታ ነው። በአሜሪካና ኢራን መካከል ከትላንት ወዲያ በሆርሙዝ የባሮች መጥ አካባቢ የተኩስ ልውውጥ ከተካሄደ በኋላ በሁለቱ ሀገራት መካከል በስዊዘርላንድ ሲካሄድ የነበሩ ውይይቶች ተቋርጠዋል ብሏል ጋዜጣው። እንደሚታወቀው በኢራንና አሜሪካ መካከል የመግባቢያ ስምምነት ከተፈረመ በኋላ ቋሚ ስምምነት ለማድረግ ውይይቶች በስዊዘርላንድ ተጀምረው ነበር። ይሁን እንጂ በሁለቱ ሀገራት መካከል ባሉ ውጥረቶችና በሆርሙዝ የባህር ወሽመጥ አካባቢ የንግድ መርከቦችን እንቅስቃሴ ኢራን ለማስቆም በመሞከሯ ምክንያት አሜሪካም እርምጃ ወስዳ እንደገና ውጥረቱ ከሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በኢራን ላይ የዛቱ ይገኛሉ። የኢራን መሪዎች ግጭቶችን በድርድርና ውይይት መፍታት ካልቻሉ በወታደራዊ መንገድ ለመፍታት እንገደዳለን በማለት ዝተዋል። ይሁን እንጂ ኢራናውያን የፕሬዝዳንት ትራምፕን ዛቻ ብዙ እየፈሩ አይደለም። በሆርሙዝ የባህር ወሽመጥ አካባቢ ያለነሱ ፍቃድ መርከቦች አልፉም እያሉ ነው። የሆርሙዝን የባህር ወሽመጥም ኢራንና ኦማን በጋራ የሚያስተዳድሩት ነው እያሉ ይገኛሉ ኢራናውያን። የኢዲዮ ታህሮኖት ጋዜጣ በእስራኤልና ሊባኖስ መካከል ባለፈው አርብ በአሜሪካ የተደረሰበትን ስምምነት ዘግቧል። የሊባኖስ ወጣቶች በስምምነቱ አማካይነት ያላቸውን ተስፋ እና ስጋት ገልጸዋል። ተስፋቸው በሁለቱ ሀገራት መካከል ዘላቂ የሆነ ስምምነት ከተፈረመ በእስራኤል መጥተው የመጎብኘት ህልም እንዳላቸው፣ በተለይ በቴል አቪቭ የዲዚንጎፍ ጎዳና አካባቢ ከሚገኙ ሱቆች ግብይት የማድረግ ተስፋ በውስጣቸው ጭሯል። ስጋታቸው ደግሞ ሂዝቦላና ኢራን ስምምነቱ ለመጥፎ ይጠቀሙበታል፣ አካባቢውንም ሌላ ግጭት ይዳርጉታል የሚል ስጋት አለባቸው። ያሙን ይህ በስምምነቱ አትራፊው እስራኤል ናት ብሏል የኢዲዮ ታህሮኖት ጋዜጣ በዛሬ ዘገባው። የማሪብ ጋዜጣም የአሜሪካና ኢራንን ጉዳይ ተመልክቷል። አሜሪካና ኢራን በመካከላቸው በነበረው የተኩስ ልውውጥ ምክንያት ድርድሩን ለጊዜው አቁመዋል። ትራምፕ በኢራን የሚቀረን ስራ በወታደራዊ መንገድ ሳንጨርሰው አንቀርም ማለታቸውና ዛቻ ማሰማታቸውን ማሪብ ዘግቧል። ሁሉም ጋዜጦች በዛሬ ዘገባቸው ከተመለከቱት ርዕሰ ጉዳይ መካከል አንዱ ከትላንት ወዲያ በነበረው ሌሊት በደቡብ ሊባኖስ የተሰዋው የ21 ዓመቱ ወታደር ሻምበል ዳቪድ ሀዙት ጉዳይ ነው። የወታደር ዳቪድ የቀብር ስነስርዓት ትላንት በአሽኬሎን ከተማ በሚገኘው ወታደራዊ መካነ መቃብር ተፈጽሟል። ሻምበል ዳቪድ ሀዙት በጎላኒ ክፍለ ጦር 12ኛው ብርጌድ የአንድ ክፍል ኃላፊ ነበር። ወታደር ዳቪድ የተሰዋው በደቡብ ሊባኖስ እስራኤል በከለለችው ሰላም ቀጠና ውስጥ ከአሸባሪዎች ጋር በነበረው የተኩስ ልውውጥ ነው። ወታደር ዳቪድ በተሰዋበት አጋጣሚ ሌላ አንድ ወታደርም በቀላል ሁኔታ መቁሰሉን ጋዜጦች ዘግቧል። ማሪብ ዛሬ ካቀረባቸው ዘገባዎች መካከል አንዱ እስራኤል ለአርመን ህዝብ መጨፍጨፍ እውቅና በመስጠት ለቱርኩ ፕሬዝዳንት ታይብ አርዶዋን ትልቅ መልእክት አስተላለፈች ብሏል። ከብዙ 10 ዓመታት በኋላ እስራኤል መንግስት ለአርመን ህዝብ ጭፍጨፋ እውቅና እንዲሰጥ በውጭ ጉዳይ ሚኒስትር ጊዲዮን ሳር አማካይነት የቀረበውን ሀሳብ ትላንት አጽድቋል።
በርመን ህዝብ ላይ ጭፍጨፋ የተፈጸመ በአንደኛ ዓለም ጦርነት አካባቢ ከመቶ ዓመታት በፊት በቱርክ ኦቶማን ኢምፓየር በኩል ሲሆን እስራኤል እንዲህ አይነት የህዝብ ጭፍጨፋን እውቅና የመስጠት ሞራላዊ ግዴታ አለባት። በተለይ ጭፍጨፋን እንዳሳለፈ የይሁዲ ህዝብ እውቅና መስጠቱ ቢዘገይም ተገቢ ነው ብለዋል የውጭ ጉዳይ ሚኒስትሩ። እስራኤል ለርመን ህዝብ ጭፍጨፋ እውቅና በመስጠቷ ምክንያት ቱርክ የእስራኤል መንግስትን ውሳኔ ታውግዛለች ተብሎ ይጠበቃል። በተለይ ዲፕሎማሲያዊ እርምጃዎችን ትወስዳለች የሚል ግምት አለ። ቱርክ የርመን ህዝብ ጭፍጨፋን እስካሁን አላመነችም። ይህ ጉዳይም በዓለም ዘንድ እውቅና እንዲሰጠው አትፈልግም። የእስራኤል እውቅና መስጠት ከቱርክ ጋር ሌላ ውጥረት ውስጥ ሊያስገባ ይችላል ተብሎ ይገመታል። በሌላ በኩል የአርመኒያ ተቀናቃኝ የሆነችው አዘርባጃን በጉዳዩ ምን አይነት ምላሽ ልትሰጥ ትችላለች የሚል ጥያቄ የማሪብ ጋዜጣ አንስቷል። ሌላው በአውሮፓ ሀገር የበጋ ሙቀት መጠን በጣም ጨምሯል። በተለይ በጣሊያን፣ ፈረንሳይና ሁንጋሪያ ወይም ሃንጋሪ የበለጠ ጨምሯል። በአውሮፓ በተለያዩ ሀገራት ባለው ከባድ ሙቀት ምክንያት እስካሁን ከ1000 በላይ ዜጎች ህይወታቸው አልፏል። ሙቀቱ እየጎዳ ያለው ከ65 ዓመት በላይ የሆናቸውን ዜጎች መሆኑን ማሪብ ዘግቧል። ሌላው ሁሉም ጋዜጦች በስፖርት ዘገባቸው የተመለከቱት የ3ኛ ዓለም ዋንጫ የጥሎ ማለፍ ጨዋታ ትላንት መጀመሩና ወሳኝ ጊዜ መድረሱን ነው። 32 ቡድኖች ለቀጣዩ ዙር ማለፋቸው ይታወቃል። ትላንት ሌሊት ካናዳ ደቡብ አፍሪካን 1-0 አሸንፋ ለሩብ ፍጻሜ አልፋለች። ዛሬ ምሽት ላይ ብራዚል ከጃፓን፣ ሌሊት ላይ ደግሞ ጀርመን ከፓራጓይ ይጫወታሉ። ሌላው የእስራኤል አዮም ጋዜጣ የዘገበው አሜሪካ ለሊባኖሱ ፕሬዚዳንት ጆሴፍ አውን ደህንነት ጥበቃ ዋስትና ገብታለች መባሉን ጋዜጣው ዲፕሎማሲያዊ ዋቢ በማድረግ ዲፕሎማቶችን ዘግቧል። እስራኤልም ለሊባኖሱ ፕሬዚዳንት ደህንነት ጥበቃ በመረጃው በኩል እገዛ የምታደርግ መሆኑን ጋዜጣው ጨምሮ ዘግቧል። እንደሚታወቀው የሂዝቦላ ድርጅት በሊባኖስ ፕሬዚዳንት ላይ ጉዳት ለማድረስ እየጣረ መሆኑ ይነገራል። የአሬጽ ጋዜጣ ዛሬ ካቀረባቸው ዘገቦች መካከል አንዱ የእስራኤል ደህንነት መጠበቂያ መሳሪያዎች ለካታርና ሳውዲ አረቢያ መሸጣቸው ነው። እንደ ጋዜጣው ዘገባ ከሆነ ሰነዶችና ፎቶግራፎች እንደሚያመለክቱት የደህንነት መጠበቂያ መሳሪያዎች ለካታርና ሳውዲ አረቢያ መሸጣቸውን ያሳያል ብሏል። ሌላው ማሪብ የዘገበው የኢትዮጵያ ይሁዳን በወሳኝ ስራ ቦታዎች የስራ ገበታዎች የበለጠ ለማሰማራት የስራና ማህበራዊ ጉዳይ ሚኒስቴር ጽህፈት ቤት እቅድ እየነደፈ ነው ብሏል። በአመት ወደ 14 ሚሊዮን ሸቀል ለመመደብ አቅዷል። በአሁኑ ወቅት በሃይቴክ ወይም ከፍተኛ ቴክኖሎጂዎች የሚሰሩ የኢትዮጵያ ወጣቶች ቁጥር ከ5% ያነሰ ነው ብሏል የማሪብ ጋዜጣ። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን ነው ተይዘገበይ እናቀርብበት ሰዓት ነው የተለያዩ እርሰ ጉዳዮች አሉን አይቸው በተለይ ደግሞ እስራኤልና ሊባኖስ የተኩስ ስምምነት በተጨባጭና መሬት ላይ ያለው ሁኔታ እንዴት ነው ስጋትም አለው ተስፋም የጫረ ነውና እንዴት ነው
1: አመሰግናለሁ ሰጠይ በእውነታው ምንም እንኳን ሰሞኑን ታሪካዊ ስምምነት እየተባለ ቢነገርለትም መሬት ላይ ያለው ተጨባጭ ሁኔታ ግን ራሱ በስምምነቱን የሚያካትት መስሎ የሚታይ ነገር አይደለም። ይሄው ኢስታሪካዊ ስምምነት ተፈራረምን ከተባለ በኋላ ወታደራችን ነው እንዴ ሻምበል ማን ነው ወታደር ያጣንበት ያጋጣሚ አለ። ይሄ የሚያሳየው ምንድነው ዞሮ ዞሮ እስራኤል ያለችበት ወይ እስራኤል የተኩስ አቁም ስምምነት ያደረገችው ከሊባኖስ ጋር እንጂ ከሂዝቡላ ጋር አይደለም። እስራኤል ደግሞ ያላት ችግር ከሊባኖስ ጋር አይደለም ከሂዝቡላ ጋር ነው። ስለዚህ ሁለቱ ነገሮች የተለያዩ ናቸው። ወደፊት ምን ሊሆን ይችላል ምናውቀው ነገር አይኖርም። ነገር ግን አሁን ላይ ግን በተደረሰው ስምምነት መሰረት ምንም እንኳን ህይወት አድራችን የህይወት መስዋዕት ቢከፍልም ካሁን መከላከያ ሰራዊታችን በደቡብ ሊባኖስ ከተቆጣጠራቸው ቦታዎችም ቢያንስ እንደ ሙከራ ያህል ሁለት ቦታዎችን ለቆ በመውጣት ለሊባኖስ ወታደሮች በማስረከብ ቦታውንም እንዴት እንደሚያርፍ እንደዚህ ብቻ ብዙ አነጋጋሪና ገና ብዙ ፈተና የሚጠይቀውም ስለሚታይ በተለይ ደግሞ ሊባኖስ ወታደር ሂዝቡላን ትጥቅ ማስፈታት አቅሙ እንግዲህ እንደምናውቀው ነውና እጅግ በጣም አጠራጣሪ አስጊና እንዴት ነው ብዙ ፈተናዎች ሊገጥሙት የሚችሉ ነው። የንስ በምን አይነት በኩል ተቋቁሞ በእውነተኛ ሰላም ይደረስ ይችላል የሚል አመለካከታሉ ሳንተስ እንዴት ታየዋለህ?
0: ካንተ ካየው ብዙ የተለየ ነገር የለኝም። ችግሩ ያለ ከሂዝቡላ ጋር ነው። ግን ከሊባኖስ ጋር የሚደረስበት ስምምነት እኔ እስካሁን ለኔ ግልጽ አይደለም ውጤትም ያመጣል የሚል እምነት የለኝም። ምናልባት ለረጅም ጊዜ ገና የሊባኖስ
1: ገና ዘንቦ ተባርቆ
0: የሊባኖስን የሂዝቡላን ድርጅት አዳክመ ከአመታት በኋላ እስከዛስ የሚከፈለው መስዋዕትነት እስከዛስ የሰሜን እስራኤል ነዋሪዎች ጉዳይ የኢራንስ ጉዳይ የሂዝቡላ ጉዳይ እንዴት ይታያል? ወይ ደግሞ አጠቃላይ የሆነ ጠላትም ቢሆን ተደራድረህ አካባቢውን ለማረጋጋት ስትል እርምጃም ተወስድበትና ስምምነት ላይ የሚደርስበት አጋጣሚ ካለ ጥሩ ነው። ካልሆነ ግን እንዲሁ ችግሩ የሌለበትን አካል ጋር ተፈራርመህ ከሊባኖስ ጋር እኮ መቼም እስራኤል ችግር የለባትም ከ80ዎቹ ዓመተ ምህረት ጀምሮ ችግር ያለው ከሂዝቡላ ጋር ነውና የእስራኤል እንግዲህ መንግስታት የአሜሪካ መንግስታት እንዴት እንደሚያስቡ እንግዲህ እነሱ ነው
1: የሚያውቁት። ችግሩም እዚህ ላይም በድርድር ሲመጣ ወጥ አይነት አይደለም። አንድ ወጥ አንድ አቅጣጫ ይዞ ይመጣ አይደለም። መጀመሪያ ላይ ከኢራን ጋር ያደረጉት የስምምነት ላይ ምክንያት ሊባኖስን የማግለል እስራኤልን የማግለል ሁኔታ የታየበት ሁኔታ አለ። በዚህ ላይ ሊባኖሶቹም ቢሆን በአሜሪካኖች ላይ ከፍተኛ ምንድ ተስፋ የቆረጡበትኛ አጋጣሚ ነው ያለው። እንደገና አሁን ተመልሰው ሊባኖስ ላይ እንደገና በመምጣት እንደገና ስምምነት እንዳግማልት ይሄ አካሄድ አሜሪካኖች በምን አይነት መንገድ እንደሚመለከቱስም በምን አይነት አይን እንደሚያዩት
0: ችግሩን አሜሪካኖች አይደለም ገፈት እየቀመሱ ያለ ችግሩን እየቀመስን ያለኛንን አሜሪካ ከ50 በላይ ግዛት ያላት ሀገር ናት። አንዱ ግዛቷ ላይ ሮኬት ቢተኮስ ምትወስደውን እርምጃ ማንም መገመት ይችላል። በሰሜን እስራኤል የተተኮሰው እስከዚህ እስከ መሃል ሀገር ድረስ እስኪደርስ ድረስ ብዙ ችግሮችን አሳልፈናል አይተናል። አሁንም ውጥረቱ እንዳለ ነውና ተጨባጭን ሁኔታ ታሳቢ ያደረገ መስሎ አይታየም የአሜሪካ ሂደት። ግን አሁንም ችግሩ ዞሮ ዞሮ ወደ እኛ ነው የሚመጣው። በሂደት እናያለን። ሰየው ነው ሰላም የሚመሰረት ከሆነ
1: ሰላምን የሚጣል አይደለም። ነገር ግን በእንደዚህ አይነት ሂደት ሰላም ይመጣል ወይ እነተኛ ሰላም ይመጣ ይችላል ወይ ይሄ ቆይተና ጉዳይ ነው። ትንሽ አስቸጋሪ ሁኔታ ነው። የሂደቱ ሁኔታ አወዛጋቢ ስለሆነ ነው። እሺ በእስራኤል ማህበረሰብ መካከል በተለይ በአረብ ማህበረሰብ መካከል ያሉ እርስ በርስ ግጭቶች፣ ግድያዎች ከጊዜ ወደ ጊዜ እየጨመሩ መምጣታቸው እጅግ አሳሳቢ ሆኗል። እንግዲህ ማን ይሆናል ችግሩ ሊያስቆመው የሚችል?
0: የወላጅንም ጥያቄ ነው። ፖሊስ አለ፣ ሌሎች የደህንነት ጥበቃ አካላት አሉ። በተለይ ደግሞ እንደምታውቀው የከተማዎችን ጉዳይ መደበኛው ፖሊስ ነው የሚያስከብርና በአረብ ማህበረሰብ መካከል ያለው ሁኔታ ወደፊት ለሀገሪቱ እንደውም ስጋት ነው የሚሆነው። አሁን አንዳንድ ከተማዎች እንደምታውቀው የአረብና የይሁዳውያን ማህበረሰቦች ደባልቀው በአንድ ላይ በሚኖሩባቸው እኮ አንዳንድ ሰፈሮች ራሱ መግባት የማይቻልበት ሁኔታ አለ። ኢየሩሳሌምን ወይም ሌላ ማህል ሀገር አካባቢ መውሰድ ትችላለህ። በአንዳንድ አካባቢ የይሁዲ ሾፌር እንኳ መግባት የማይችልበት ሁኔታ ላይ በአንድ ሀገር ሲደረስ ይህን መንግስት ቁጭ ብሎ ይህ ችግር ብሔራዊ ችግር ያመጣል። በየቀኑ የሚገደሉት የአረብ ማህበረሰብ ጉዳይ ነገ አጠቃላይ የህብረተሰቡ ጉዳይ ነው ብሎ መንግስት ከህብረተሰቡ ጋር ተዋይቶ እርምጃ እስካልወሰደ ድረስ የሞቱ ሰዎችን ቁጥር ከመቁጠርና በየቀኑ ዘገባ ከማቅረብ ውጭ መፍትሄ ያለ መስሎ አይታይም። እንዴት ተባለ አንተ?
1: ይሄ ይቅርታ፣ አንተ ካየኸው እይታም የተለየ ነገር የለኝም። ነገር ምንድን ነው የሚባል እናቴ በእንቁላሌ በቀጣሽ የሚባል አባባል እዚህም የሚካተት መስሎ ይታየኛል። ምክንያቱም መጀመሪያ ላይ እነኚህ ከማንሰራራታቸው በፊት ከእንደዚሁ ኃይላቸውን ከማሳደጋቸው ከመጨመራቸው በፊት ከፖሊስ ባልተናነሰ መሳሪያ በእጃቸዋል እነዚህ የከተማ ወንበዴዎች። ያ ከመድረሱ በፊት መጀመሪያ እነሱ ውስጥ ነው ያለ በመባል ትንሽ ትኩረት ያነሰው መስሎ የሚታይ ሂደት የታየበት ይመስላል። ያ እንግዲህ እየተሸጋገረ የመጣ ይኸው ተቀላቅለውን ከሚኖሩበት ከተማዎች መከላከያ ፖሊስ ገብቶ እርምጃ እንዳይወስድም ስርዓት እንዳያስከብርም የተስጋት የተደረሰበት ደረጃ ላይ ደርሰና ነገ ማልዳስ ምን እንደሚሆን እንግዲህ መገመት አያቅትም። እንደው ለመጥቀስ ያህል በትናንትና ሁለት ወደ ሰሜኑ ሀገራችን ክፍል ተጉዤ ነበርና እኔ እንኳ በአጋጣሚ በተለይ ድሮ ነጸሬት ያለ የምጠሩ አሁን ኖፋ ጋሊል ይባላል።
0: ነጸሬትም
1: አለች እንግዲህ አለች ኖፋ ጋሊል የሚሉታል። ኖፋ ጋሊል እንግዲህ ይበልጥ ይሁዳውያን ያሉበት ቦታ ሲሆን፣ ነጸሬት ደግሞ ያው አረቦች የሚኖሩበት አካባቢ ነው እና በደንብ ሁለቱም ተለያይቶ ያለ ከተማ ነው። እንግዲህ በአንድ ከተማ እንደ ሁለት ከተማ የሚታይበት ሁኔታ ነው እና አረቦቹ ወዳሉበት አካባቢ በአጋጣሚ በደዛ በገባሁበት ሰዓት ያየሁት ሁኔታ እጅግ በጣም የሚገርም ነው። አብዛኛውን 99.9% ላለ ግድግዳዎች ላይ የተጻፉ በሱቆቹ የተጻፉት ነገሮች በሙሉ አብዛኛውን በአረብኛ ቋንቋ ነው። ሁሉም የምታየው በቃ ከኖፋ ጋሊል የተለየ ሁኔታ ያየሁበት ሁኔታ ነው እና ይሄ በአንድ ከተማ ሆኖ ሁለት ከተማ የሚያሳይ ሁኔታ ያለበት ነው።
0: አንድ ሀገር ሁለት አይነት ነገር ነው።
1: በአንድ ከተማ ሁለት ከተማ እንግዲህ እንዴት ምን መጥቀስ እንደምቻል የሚከብድ ነው እና እንዳውም የዛው የኖፋ ጋሊል ነዋሪዎችንም በተወያየን ጊዜ ይሁዳውያን ቦታ እየለቀቁ እየሄዱ ነው ያን ቦታ። ይሄ በመንግስት ደረጃ እንዴት እንደሚታይ የሚገርም ሁኔታ ነው። ምክንያቱም ይሄ ኖፋ ጋሊል የተባለው እንግዲህ ይሁዳውያን ብቻ የሚኖሩበት ቦታ ላይ አረቦች ቦታ እየገዙ እየመጡ እየገቡ ነው ወደዛ አካባቢ። ያ ማለት እንግዲህ ይዞታቸውን የማስፋፋት ነገ ማልዳ ኖፋ ጋሊል የሚለው በሙሉ የአረብ ከተማ ሁና ነጸሬት በሚለው ብቻ ይጸድቃል የሚል ሂደት እንደሚያሳይ ነው። አሁን እልባት ካልሰጠም እንደው በዚህ አጋጣሚ እንደው ከእርሳችን ትንሽ ወጣ አልኩ መሰለኝ፣ ግን ያየሁት ነገር ለመጥቀስ ያለውና ይሄም በእውነት ሊታሰብበት የሚገባ ሁኔታ ነው። ምናልባት መንግስት በዚህ ትኩረት ቢሰጥበት ነው የምንለው። በዞሮ ዞሮ ግን በአረብ እስራኤላውያን በኩል በያፎ እንግዲህ በ12 ሰዓት ውስጥ ስንት ሰዓት ነው ያልከው? 5 አስከሬን በአንዴ ሰዎች መገደል ማለት በተለይ በትናንትና ሁለት የ6 ዓመት ህፃን ቁጭ ብሎ እያየ አባቱ ሲገደል
0: በጣም ያሳዝናል። እንግዲህ ችግሩ በመንግስት መቀረፍ ያለበት። ሌላው ሐማስ ደግሞ ዳግመኛ ጦርነት እየተዘጋጀ ነው ተብሏል። እንደው ፕሬዚዳንት ትራምፕ እየጀመሩ የሚተውሉን ነገር ዞሮ ዞሮ ዳፋው ወደ እኛ እየመጣ ነውና የኢራን ጦርነት ከተጀመረ በኋላ የጋዛ ሰርጥ ተረሳና ሐማስ ደግሞ አሁን እየተዘጋጀ ነው ይባላል። እንዴት ነው
1: ሐማስ የተዘጋጀ ነው? መቼም ቢሆን አርፎ ተኝቶ አያውቅም። ምንም እንኳ እስካሁን ስምናውቀው በ60% የጋዛን ሰርጥ መከላከያ እየተቆጣጠረ ቢኖርም እንግዲህ ቢያንስ እነሱ በ30% ምናምን አካባቢ ነው እነሱ የሚቆጣጠሩ። በዚህ ውስጥ ድጋሚ አጥፍተው ጠፊ ቦምቦችን መስራት ከቻሉ፣ አዳዲስ ሽብርተኛ ወታደሮችን መመልመል ከቻሉ፣ አፍጋናት ከዋህ ኃይላቸውንም በከተማ ውስጥ ወጠው የሚያሳይ ከሆነ እየተኮሰውን እያስፈራሩ በተለይ እነሱን ሲቃወሙ የነበረው ማን ብሪያ የተገደለው እስራኤል አስተጠቃቸው ቡድን ነበር እነሱን ሁሉ በቁጥጥር ስር ይዋሉ የመግደል መንገድ ላይ አደባባይ ላይ ያወጡ እኔ ያየ ተቀጣይ ሚል የመግደሉ የታሰካይዱ መከላከያ ይሄን ነገር ያየ ዝም ብሎ ነው የሚያወዛው ነው ታዲያ እንዴት ድጋሚ በድጋሚ
0: ለምን አይንሰራሩም ነው በራክፋን በተባለው ጦር መሳሪያ ያስገባሉ የተለያዩ እንቅስቃሴዎችን ያደርጋሉ እነሱ በተቆጣጠሩት ራሱ አሁን ሰሞን ሰላማዊ ሰልፍ ነበረ ጸረ ሐማስ እንቅስቃሴ እነሱ ችግር ሲፈጥሩባቸው ሐማሶች ያንንን ለማክሸፍ ጥረት ያደረጉበት ሁኔታ ሁሉ እጅግ
1: በሲናይ በኩል የተለያዩ ጦር መሳሪያዎች ረክፋን ትሉኝ ቀላል ድሮኖችን ለማስገባት ከፍተኛ ጥረት እያደረጉ ነው የተደረመሱ የተመቱት ዋሻዎች እንደገና እየገነቡ ነው
0: አዎ በጣም
1: እየገነቡ እያየል እንዴት ነው ዝም የምትለው የተኩስ አቁም ስምምነት አለ አንተ ያልከው ነገር አለ ዶናልድ ትራምፕ እየጀመሩ የሚጥሉን ነገር ዋጋ እያስከፈለ ነው
0: አሁንም በዚህ ጀምሩታል በሊባኖስም ጀምረው ነው የሚተውት ኢራን ላይም ጀምረው ነው እንጂ ተውት የሚያልቅ የለም እስራኤል የራሷን የቤት ስራ መስራት ያለባት ይመስለኛል ትራምፕ እንግዲህ ወይ ደግሞ ራሳቸውን በቃ የቀራቸውን ጊዜ በሰላም መጨረስ ነው የሚፈልጉት
1: ኢራኖችም በዚህ ላይም እንደው ይሄንን ትኩረት የሰጡበትና ዶናልድ ትራምፕ እስከሄዱ ድረስ የሚጠብቁ መስሎ የሚታያል በዚህ ላይ ከኢራን ጋር በደረሰው ተኩስ አቁም ስምምነት እኮ አንድ ሲታከሱ አንድ ሲያቆም አንድ ሲያደርጉ አንድ ሲያደርጉ ብቻ ነገሩ በእውነት ጅምር ተደረገ
0: ትራምፕ ልብ ይስጣቸው
1: ሳይቋጭ እየቀረ ነው እንደው እዚህ ላይ እንደው ሳናየው እንድናልፍ እንደው ጊዜ ባለን ጊዜ ውስጥ እንድንመለከተው በተለይ እነኚህ ሃይማኖተኛ ተማሪዎች ወደ ወታደር ቤት መግባት ሲገባቸው ጥሪ ተደርጎላቸው አንገባም ብሎ የቀሩት ፖሊስ የወታደር ፖሊስ በተለይ የሄደ ቁጥጥር ስር ያወራቸዋል እነኚህ እንዲቆም እንዳትይጎ እንዳይቷቸው እንደፈለጉት ይሁን የሚል ህግ ሊወጣ ነው እንዴ
0: ግራ የሚያጋባ ነው መንግስት ነው ዘማች መዝመት አለበት ሁሉ ማህበረሰብ ብሎ ለሀገሪቱ ህግ ደንግጎ ለሀገሪቱ የሚጠቅም ነገር ሁሉም የማህበረሰብ ክፍል ይህን ማድረግ አለበት ብሎ መደንገግ ያለበትም ያሁንም በፊት የሚደነገጉ ነገሮችን ተግባራዊ እንዲሆኑ የሚያደርገው መንግስት ነው በሌላ በኩል ደግሞ የሃሬዲን ፓርቲዎችን ድጋፍ ላለማጣት አሁን ሌላ ህግ ዘጠና ቀን የሚቆይ ምናምን
1: ከዛም ዘጠና ቀን ብቻም አይደለም ምርጫውስ ከምንደርሳውን 3 ወር አለ ከምርጫው በኋላ ደግሞ እንደገና ሌላ 1-3 ወር መንግስት አዲስ መንግስት ከሚቋቋም ይባላል ቢያንስ 6 ወር እንደፈለጉት መሆን ይችላል
0: አዎ ምንድነው አሁን ድጋፍ ላለማጣት ይመስለኛል የሬዲን ፓርቲዎችን ድጋፍ ላለማጣት ካልሆነ አሁን ምርጫ ልንሄድ ነው ህጉንስ አንደኛ ሁለተኛ ሶስተኛ በዚህ በክነሴት ኮሚቴዎች ምክክር ተደርጎ የማጽደቅ ሁኔታ የለም ጊዜ የሚሰጥ መስሎ አይታየም ግን የተለያዩ ህጎችን ይሄ ብቻ አይደለም የአቃቤ ህግዋን አቃቤ ህግንና የመንግስት ህግ አማካሪዋን ስልጣንም ለመለያየት ጥረት እየተደረገ ያለበት ሁኔታ አለ በአጠቃላይ ብዙ ህጎች ሊጸድቁ ጥረት እየተደረገ ነው አሁን በምርጫው ወቅት ምን ያመጣል ምናልባት እኛ ከጎናችሁ ነን የሚል ካልሆነ በቀር ብዙ ለውጥ አያመጣም ግን በዘመቻ ህጉ ዙሪያ ብዙዎች እየተዋጉ ከ10000 በላይ ተዋጊ ወታደሮች ለመከላከያ ሰራዊቱ ያንሳል እየተባለ እንደዚህ አይነት ህግ ለመደንገግ የሚደረገው ጥረት ምናልባት ገና ጥሩ መስሎ የሚታይ አይደለም ዋጋ የሚያስከፍል ነው መስሎ የሚታይ
1: ዘቢቁም ሁሉም ለሀገሩ የሚለው መፎክር እዚህ ላይ በእውነት ቦታ የለውም ምክንያቱም የኔ ልጆች አንተ ልጆች ወታደር ቤት ጥሪ ደርሷቸው አንሄድም ብለው ቢቀሩ የሚደርስባቸውን ሁላችንም እናውቃለን ግን እዚህ ላይ ትንሽ የሚያሳዝኑ
0: ግራ ያጋባላው እና መንግስት ወሰን ማድረግበት ሌላው እንደው ስፖርታዊ ዘገባለ የዓለም ዋንጫ ማጣሪያ ጨዋታ ቀጥሏል በተለይ ይሄ ኖካውት የሚባለው የጥሎ ማለፍ ሁኔታ ትላንት ተጀምሯል ከአዘጋጅ ሀገራት አንዷ የሆነችው ካናዳ አሸንፋለች እንዴ ታየው ትላንት ምሽት ነው
1: ታሪክ ነው የሰሩ ካናዳ ተጫዋቾች ካናዳውያን በጣም ታሪክ ነው የሰሩት ሳውዝ አፍሪካ ወይም ደቡብ አፍሪካን በማቸነፍ አንድ ለባዶ በሆነ ውጤት በማቸነፍ ወደ 32 ቡድኖች
0: ወደ 16
1: ወደ ቀሳ ወደ 16 ቡድኖች አልፈዋል ገብተዋል ተቀላቅለዋል በጣም በሚገርም ሁኔታ ነው ያሳዩት አቋምም እስካሁንስ በእውነትም ይገባቸዋል ባይነኝ በበኩሌ
0: ለከነ እኔም እንዳንተ ነው ደቡብ አፍሪካዎች የሆነ የመከላከልና ጨዋታውን ወደ ሪጎሪ ለማለፍ ጥረት ያደረጉ በት ሁኔታ በደንብ እንደከነሱን የሚጠበቀውን ጨዋታ እንዳላሳዩ ነው ተንታኞችም ሲነገር የነበረው። ካናዳዎች ደግሞ በጥሩ ጨዋታ እንደው ካናዳ ብዙ በስፖርቱ ዓለም በእግር ኳስም ብዙ የምትነሳ ሀገር አይደለችምና በዚህ ጨዋታ እንዳዘጋጅ ሀገርነቷ አሁን በጥሩ ሁኔታ መቀጠሏም ሌላ ጥሩ ነገር ነውና አሪፍ ነው። እንግዲህ ደቡብ አፍሪካ ያው ሻንጣቸውን ተንለ ወደ ሀገራቸው መመለስ ነው የሚቀራቸው ምን ወይም ተመልሰው ሊሆን ይችላል። ዛሬ ምሽትም ሁለት ጨዋታዎች
1: ጃፓን ብራዚል
0: ማን ያሸንፍ ይችላል?
1: ኃይለኛ ጨዋታ ነው የሚሆነው የተጠበቀ ጨዋታ ይሆናል። በርግጥ ወረቀት ላይ ስንመለከተው ብራዚል ታቸንፋለች የሚል የብዙ ሰው ሐሳብ ያለበት ሁኔታ ነው። ነገር ግን ጃፓኖችም ቀላል ተፎካካሪ አይደሉም። ከተወሰኑ ዓመታት ወዲህ የሚያሳዩት አቋም ጨዋታቸው በእውነት ያልተጠበቀ ፈጣን እድገት እያሳዩ ነው።
0: በጣም ጃፓኖች ጠንካሮች ናቸው። ብራዚሎችም ያው ታዋቂ ኮከቦች አሉ፣ አዲስ የወጡም ኮከቦች አሉ። ምናልባት እነሱ እንግዲህ ለራሳቸውም ታሪክ ለመጻፍ ጥረት ያደርጉ ይሆናል። እንዳልከው ግን ትልቅ ፉክክር የሚታይበት ጨዋታ ነው። 8 ሰዓት ላይ ነው የሚደረገው።
1: 8 ሰዓት ላይ ይሆናል።
0: አዎ 11 ሰዓት ተኩል ለሊት ላይ ደግሞ ሌላ ጨዋታ አለ፣ ጀርመን ፓራጓይ።
1: ይሄም ጥሩ ጨዋታ ነው። ብቻ አሁን በትክክል የሞንዲያል ማለት ይሄን ጨዋታ አሁን ተጀመረ ማለት የምችልበት ነው። ጥሩ ጥሩ ጨዋታዎች የምታይበት ሁኔታ ነው። ጀርመንም ጥሩ አቋም ላይ ያለች፣ ፓራጓይም እንደዚሁ። ዞሮ ዞሮ ግን ትልቅ ፉክክር ይታይበታል። ጀርመን ታቸንፋለች የሚል ግምት አለኝ። ያንተን ባላቅ
0: ፓራጓይም ቀላል ጀርመኖች ጥሩ አቋም አሳዩና ደግሞ እንዴት ነው ከበድ ያለ ቡድን ሲመጣ ትንሽ ተቸገሩ። አሁን እስኪ እንየው ዛሬ ምሽት ላይ ዛሬ ለሊት 11 ሰዓት ተኩል እንያቸው።
1: 4 ሰዓት ላይ ሆላንድና ሞሮኮ አሉ፣ ስዊዘርላንድና ሞሮኮ።
0: ሆላንድ ስዊዘርላንድና ሞሮኮ አሉ። ሌላም ጨዋታ አለ በአይቮሪ ኮስት እና ኖርዌይ መካከል። እንግዲህ ይቀጥላል፣ ነገም ይቀጥላል፣ እስከ ቅዳሜ ድረስ ነው።
1: ግን እንግሊዝን አቋም እንዴት አየኸው?
0: እንግሊዞች ጥሩ ናቸው ማለት ይቻላል?
1: እንግሊዞች ጥሩ ናቸው
0: ጥሩ ናቸው። አሁን መጨረሻ
1: አቋማቸው እየተንሸራሸረ እየመጣ ነው።
0: የሶስተኛው ዙር ጨዋታ ላይ ትንሽ ለላ ብሎ ታይቷል፣ ግን
1: ብቻ አቋማቸው ጠንከር ያለ ቡድን ቢያጋጥማቸው እንጃ ብቻ አቋማቸው ትንሽ የሚያጠራጥር አቋም ነው ያለ። እነሱ እየተንሸራተቱ ነው ያለ።
0: አሁን አንዳንድ በአፍሪካ ያሉ እንግዲህ በእኛው በአማርኛው ገለጻ ጠንቋዮች ግምታቸውን እየገለጹ ነው ይባላል። አንዳንዱ ሴኔጋል ከተሸነፈች ሚስቴን ፈታሉ አላሉ አንዱ
1: እንግዲህ ሰበብ አትፈልግ በለው
0: እና አንዳንዴ ከጥንቁል እናልፈን በተግባር ብናየው ጥሩ ነው። እርግጥ በዚህ እግር ኳስ ጨዋታ ላይ ብዙ ሰዎች የራሳቸውን ግምት በነገራችን ላይ ለቁማርም እኮ ትልቅ ከሌና ከሌ ያሸንፋል የተባለ
1: ብዙ ብዙ ይጫወቱበታል፣ እየተጫወቱበት ይገኛል። ራሱ ሎተሪ እኮ ቁማር ነው።
0: ሎተሪ እኮ እና
1: ታዲያ መንግስት ብቻ ነው እንዴ ቁማር የሚያጫወት?
0: እንደው እስኪ እንገምትና ማን ለዋንጫ ሽሚያ ያልፋል ብለት ታስባል?
1: ቆይ ሲኒ ሊያዝ
0: ሲኒ
1: ቡና የለም ደግሞ ሲኒ እንዳልይዝ። እንደኔ እስካሁን ድረስ እንዳየሁት ብራዚል ምናልባት፣ ግን ብዙም ባይሆን ግን አርጀንቲና ጥሩ አቋም ነው ያሉት። በተለይ ሜሲ በምን አይነት ሁኔታ ነው ቡድን ይዞ እየመራ ያለ እንግዲህ እስካሁን ደስ ባየ ነው። 6 ጎሎችን በማስቆጠር በዚህ ውድድር ላይ ብዙ
0: በበላይነት
1: ጎል በማስቆጠር
0: በሞንዲያል ያስቆጠረ ነው።
1: አዎ፣ ስለዚህ እየመራ ይገኛል። በአንጻሩ ደግሞ የእሱ ተፎካካሪ ሮናልዶ ትንሽ እየተንሸራተተ ያለበት ሁኔታ ነው የሚታያል።
0: አልፈዋል። አዎ ልክ ነህ።
1: ማለፈው ሳይሆን ጨዋታው ማየት አለብህ። ከማን ጋር ነው ባለፈው? 0 አቻ ነው የወጡተኝ። ከዛ በፊት በነበረ ጨዋታ እንደዛ 2 ጎል አስቆጠርኩ ብሎ ዘራፍ መጣው ተመልሻለሁ እያለ
0: እንግዲህ ችግር ነው። አሁንም አንዳንድ የሚያስቁ ነገሮችን እንድ ጠንቋይ እንደዚህ ያለ ምንድን ያለ ሜሲን ይጠላል ይመስለኛል። ሜሲ በኬፕ በትንሿ ኬፕ ወርዴ ተሸንፎ ያለቀሰ ነው ወደ አገሩ የሚመለሳል እና አንዳንድ ጊዜ የሚያስቁ ነገሮች
1: በስፖርት ጨዋታውን ይያያሉ።
0: ብዙ ክስተቶች አሉ። ምናልባት እንደኔ ይታ ፈረንሳይ ጀርመን ምናልባትም አይቮሪ ኮስት የሚደርሱበት ሁኔታ ይኖራል ብዬ ተስፋ አደርጋለሁ። ለማንኛውም
1: መልካም እድል እንግዲህ ለጥሩ ለሚጫወቱት ክለብ።
0: መልካም እድል መልካም እድል።

0: አይቸው እንግዲህ ወደ ቃለ ምልልስ ምናልፈበት ነው። ከዘሮ አጫዎች ጋር ነው ቃለ ምልልሱን እናደርገው። ጤና ይስጥልን ወይዘሮ አጫዎች ሰላም እንደምን አደርሽ?
1: እግዚአብሔር ይመስገን። እንደምን አደራችሁ? የሬዲዮን ጣቢያ አናጋጋሪዎች፣ ለህዝቡ በጎውንም ክፉንም የምታደርሱልን በእውነት እናንተን ተጠባብቀን
0: ስፖርት ያያሉ ወይዘሮ አጫዎች?
1: አይ እኔ የዚህ ሰው አይደለሁም። እና እንግዲህ ተመስገን ለአንድ አምላክ ለፈጠረን ጌታ፣ አሁንም ብርሃኑን ወስዶ ጨለማውን ጨለማውን ወስዶ ብርሃኑን ለሚያመጣው ለሱ ለፈጠረን ሰማዩን ላረጋው ምድሩን ለዘረጋው ምስጋና ይድረሰው።
2: አሜን።
1: እና ከዚች ልናገር የፈለግኩት በእርግጥ ብዙዎች አዋቂዎች አሉ፣ ብዙዎች ትላልቆች አሉ። እኔ ግን መቼም ያለኝ ሆድሆዴን የሚበላይን ነው ልናገር የፈለግኩ። ከዚች ሀገር ለመድረስ በሱዳን ተጉዘው በአዲስ አበባን ብንመጣ ምነዝጌም የሰው ግብር እየከፈልን የሰው አስራት እየከፈልን እየቀበርነን የመጣነ ያውም በዘግናይ ሁኔታ ነው የመጣነ በሚዘገንን ከፊታችን ሰው እየተገደለ አሁንም እየተሰቃየን ነው ሀገር የደረስን። አፈራተው በቅጠል ተቸብስበው ተዘግተው ነው የመጡ እና እነዛም ደግሞ በአዲስ አበባ ስንመጣ አገራችን ለቀን ከላስታም ሆነ ከጽሜነ ኪንፋስ በመንገድ ወደ አዲስ ሀገር ልንመጣ እስራኤል ሀገር ልንመጣ ብለን ነው እየቀበርን የመጣ ነው። የእነዛ የህይወት ታሪክም ከዚህ ስላልተጻፈልን እናዝናለን፣ በእውነት እናዝናለን። ይና አሁን ዝም ብዬ ስሰማ ዲሞክራሲ ዲሞክራሲ ዲሞክራሲ ነው እዚህ ሀገር ያገባና ዲሞክራሲ እኮ አይደለም ያገባና የትውልዳችን አጥንታችን ደማችን ነው ከዚህ ሀገር ያገባል። ለምን ዲሞክራሲ ከሆነ ሀገራችን በደንቢያም ሆነ በስሜን በላስታም ሆነ በቋራ ለምን ያለው ክርስቲያን ሁላ አልገባ? ዲሞክራሲ ከሆነ
0: በዲሞክራሲ ነው የመጣነ ያለ ሰው የለም።
1: እሰማለሁ በዲሞክራሲ ዲሞክራሲ ነው ከዚህ ሀገር እኮ የፈለገው ማድረግ ይችላል የሚባል ነገር። እንዴት መከራችን አይተን መተን ከዚች ሀገር መተን እንዴት ሃይማኖታችን ትበዘበዛለች? አንድ ሁዶ ቤተክርስቲያን የሚስም አንድ ሁዶ መቁጠሪያ የሚስ ምንድን ነው? ከምን የመጣ ነው? ምንድን ነው? ከምን ያለ ነው? የት ነው የምንደርሰው? የት ነው የምንደርሰው? ይህ አይደለም ይህን ሁሉ ማት የሚያመጣብን? ይህ እኮ ነው አንድ ሁኖ እኮ ትልቁ እንደ ትልቁ ትንሹ እንደ ትንሹ ካህን እንደ ካህኑ ቢሆን እኮ
2: ይህ ሁሉ ችግር ከየት መጣ ይላሉ። በእርግጥ አገሪቱ
1: ከጥጋብ ነው የመጣ አገሪቱን አትንኩ፣ ከጥጋብ ነው የመጣ
2: አገሪቱ የይሁዳውያን አገር ናት። ብቸኛ በዓለም ላይ ያለች የይሁዲ ሀገር ነች። ነገር ግን በዲሞክራሲ መብት የምትመራት ያ ማለት እንግዲህ ይሁዳውያን ብቻ ሳይሆን ክርስቲያንም እስላምም ሌሎችም መኖር ይችላሉ የሚል አለ፣ ህግ አለ። ለዛ ነው እንግዲህ ዲሞክራሲ የሚባለው እንጂ የመጣ ነው አመጣጣችን በዲሞክራሲ አይደለም። ነገር ግን እያንዳንዳችን አሁን እዚህ ላይ ከመጣን በኋላ የምናደርጋቸው ነገሮች፣ የምንሰራቸው ስራዎች፣ የምንወስዳቸው ሂደቶች በሙሉ አሁን ለደረስንበት ነገር አድርሶናል። እንዲያውም እንደኔ አመለካከት የከፋ ነገር ይመጣል ብዬ ነው የማስበው።
1: በጣም ይመጣል። ለምን አይመጣ? አባቴ ቆየ እኔ እንናገር፣ ካህን ተቀምጦኛ ምን እናገርበት፣ ትልቅ ሰው ተቀምጦ ልጆች ምን እናገሩበት ሰዓት ላይ ደረስን። ለምን አይመጣም? ለምን አይመጣም? ይመጣል እንጂ። ከዚህ ሁሉ ግን መከባበር፣ አገርም መጠበቅ አሁንም እንደሆነ እንዳገኘን እንበላለን፣ እንዳገኘን እንለብሳለን፣ እንዳገኘን እንጠጣል። ይህ ሁሉ ከዚህ የመጣ ዲሞክራሲ የሚባል ነገር ነው። ከምን ነው የመጣ? ነገሩን እኮ ያመጣ ነው እኛ አይደል? እኛ ነን እንጂ እነሱ አገሪቱ እኮ አይደለሽም ያመጣሽው።
0: ግን እዚህ ላይ ወይዘሮ አጫዋች አሁን ኦኬ ባሉት መንገድ ነው የመጣን፣ ሁሉም የሚስማማበት ነው። በዘር ነው የመጣ እንግዲህ ሁሉም ሰው። ግን እዚህ ከደረስን በኋላ ደግሞ ሰው የፈልገውን ይመን የፈልገውን ያድርግ የሚል መብት አለና አሁን ሁሉ ግዜ ወቀሳዎች በዛሉ እንጂ ቁጭ ብሎ ይሄ ኮይ በጃል ይሄ በጅም እንዲናደርግ የሚል ምክክር የለም ግን በመወቃቀስ ውጤት ይመጣል ወይ
1: መወቃቀስ ብቻ ሳይሆን እኮ ይሄን ነገር እያንዳንዱ በየከተማው እየተሰለፈ ይሄን ነገር ማጥፋት ስንት ግሉይዳት ነው ያለ ስንት ግሉይዳት ነው ያለ አራት አምስት እኮ ሆነ አንድ ነበር በዚህ ሲወስደው በዚህኛው ከለ ሲባል በዚህኛው ከለ ሲባል እንዲ ሀብራካችን ተነስቶ ወጥቶ እኮ ብዙዎችን ነገሮች አበላሽቷል እና ለምንድነው ሁሉም የሆነው ያንም በርግጥ ጋዜጠኞች ናቸው ሁሉን ተቀበላላችሁ ሁሉን ተላላችሁ ይና ምን እዝገም ጋዜጠኛም ብትሆኑ የመጣነ ሙላችንን በትውልዳችን ነው አይህማ ይከፋል እስቲ ይህንማ ሀትልቆሽ ጋር ተመካከሩ ይህንማ ሀትልቅ ጋር እንመካከር የሚል ምንም የለም የለም
2: እዚህ ላይ እንግዲህ ያንዳንዱ ይሄ ያንዳንዱ የራሱ የሆነ ሂሳብ የሚወስድበት ነው እኛ ሁሉንም ተቀብለን የማስተናገድ ግዴታ አለብን ስራችንም ስራ ሁሉንም እንቀበላለን ነገር ግን በማህበረሰባችን ውስጥ አሁን የሚካሄደው የሚደረገው ነገር በሙሉ ቀደም ሲል እንደተናገርነው የዲሞክራሲ ሀገር ስለሆነች ምንም በሃይማኖታችን ብንመጣም ሌላ ሰው ያ ሰው እኔ አሁን ማምነው በዚህ ሃይማኖት ነው ካለ አትመን ብሎ የሚከለክለው የለም ነገር ግን
1: ለምን በየመጣ በማን ነው
2: እኮ በማንም የመጣ በሃይማኖቱ መጥቷል ከመጣ በኋላ እኔ አሁን ቀይራለሁ ካለ መብቱ ነው ቀይሬ ይኖራለሁ ካለ መብቱ ነው
1: የዲሞክራሲ ጉዳይ
2: ነው እሱ ሌላ ጉዳይ ነው ነገር ግን እዚህ ላይ አሁን እኛ ማድረግ ያለብን እንበል አንድ ሰው ፈልጎም ሳይፈልግም ሃይማኖቴን ቀይሬ ሄድኩ ይበል ያን ሰው እኛ በመውጣት በመናገር በአደባባይ ላይ በመፈጥፈጥ አደባባይ ላይ በመፍረድ መቀየር እንችላለን በይሁዲዎች በነጮችም ዘንድ እኮ ስንቶች ይሁዳውያን ናቸው አረብ ሴት አግብተው ከአረብ ሀገር የሚኖሩት እነሱንም እኮ ወደ ሃይማኖታቸው የሚመልስ ቡድን አለ አሙታም ይሁን ግሩፕም አለ የሚመልሳቸው ግን እንደኛው አይደለም የኛው ፎቶግራፍ ማውጣት ፎቶግራፍ መዘግዘግ መሳደብ ዘርመንዘሩ መቁጠር ማስቆጠር ማንቋሸሽ ነው እቺ ከገለ ሄዳ ነበረች ከሷ ድግሳኔ ድማን በላም ከንተና ጋር ነበረች እንዲያንልም
1: እንደዛ ካልሆነማኮ እንደዛ ካልሆነማኮ ዱባ በቀደደ ውሻ ይገባል ሁሉም ወይም ውሻ በቀደደ ጅብ ይገባል ነው
2: እንዲያሆኖም እኮ አልተዘለቀም እንዲያርገንልሳለን ወይ
1: እንደ ውሻ እየተሾላለከ ይሄዳላ ይህ እኮ ነው እንደዚህ እኮ ነው ይህ እኮ ነው እዚህ ያደረሰን አረ እውነታችሁን ነው እነዛ አረብ ሀገር ይሄዱ አረብ ሀገር ድንቅ ሄዱ ይሄዱ ጠቅለው ነው ይሄዱ ከዚህ አይደለም እኮ የተልከሰከሱት ሄደው ነው ለምሳሌ አሁን በጦርነቱ በዛው ጦርነት ከዛ ውስጥ ይሁዲ ተገኘሽ ሄዳ ነው ጠቅላ ሄዳ ነው እንጂ ከዚህ አልታየሽም ልጆቿን ስትጎት ወይም ደግሞ ያንን አረብ ባሏን ስትጎት አልታየሽም
2: ዜጋ ነው የሀገሩ ዜጋ ነው እንዴት ነው የሚሄደው
1: ሀገሩ ዜጋ ከሆነማ በሃይማኖቱ ይጥና ሃይማኖቱን ያክብር የሁሉ ጦርነት የሚመጣ የሁሉ ያልታሰበ ነገር ቅስፈት የሚመጣብን እኮ የነበረውን ትተን ካልነበረው ደርሰን ነው
0: እዚህ ላይ አንድ አድማጭ እንዳለን በዚህ ጉዳይ ለመመካከር ትላንትና ውይይት እንደነበረ ነው ጉባኤ አስቸኳይ የሆነ እንደነበረ ነው በሚመለከታቸው ክፍሎች ግን አሁን እኛ በተወቃቀስን ቁጥር ለውጥ እናመጣለን ብዬ አላስብ
1: ይህ ወቀስ አይደለም እያንዳንዱ መመካከር አለበት ነው እንጂ ወቀስ አይደለም ማንም አይወቅስም
2: ነው ስድብም አለ ወቀሳም አለ ብዙ ነገር እየተካሄደ ነው የሚገኘው ይሄ የባሰ ያርቃልኝ የባሰ ያፈራቅቃል እንጂ የሚያመጣው በጎ ነገር አያመጣም ነገር ግን አሁንም ቢሆን አረፈደም ነገሮችን ማስተካከል የሚቻልበት ብዙ አይነት መንገዶች አሉ ግን አንድን ሰው ወጥቶ አደባባይ ላይ በመሳደብ አንድ ሰው ወጥቶ አደባባይ ላይ በመፈጥፈጥ መብት ወይም ወደ ሃይማኖትን መልሷለን ማለት አይቻልም ያ ሰው ምናልባት አንዳንድ ቦታ እንደሚነገረው ራሱ ፈልጎ ሄዶ ሊሆን ይችላል ወይም ደግሞ በሌላ በገንዘብ በምንም ፈልጎ ተሰጥቶ ሄዶ ሊሆን ይችላል ቀርቦ ያነጋገረው አለ ና ተመለስ ብሎ ያነጋገረው አለ ተመልሼ መጣሁ ከገሌ ጋር ሄጄ ነበር ተመልሼ መጣሁ ያሉትም ማህበረሰቡ ሲቀበለዋል
0: ያ
2: ስንቱን ያገለሏቸው ከንተና ነበርክ እየተባለስ እየተገለሉ አይደለም ይሄን በዛ አይነት ሁኔታ ነው እኛ አባቶ ቻቻ ሃይማኖታቸውን እኮ በስንት በገደል እየተወረወሩ ከነነብሳቸው እየተወረወሩ
1: አንዲቱ ነኝ እኔ አንዲቱ ነኝ እኔ ከዛ ገደል ከሄዱት ሀገር ተወልጄ ያደኩ አንዲቱ ነኝ እኔ ስማ እና ስንመጣም ደግሞ ራሴ ባለቤቴንም ቀብሬ የመጣሁ እኔ ነኝ ሁሉ የተቀበለውን ዝሁት እኮ እኔ ልጆች አልተቀበሉ ሁሉ የተቀበለውን እኮ እኔ ባለቤት አልተቀበለ
2: ለምን
1: ለምን
2: ቢሮክራቲያ
1: በዚህ በዲሞክራሲያ በዚህ የተነሳ የእናንተ ሀገር አልተማረም የእናንተ ሀገር አይጽፍም እኔ በዚህ ህጀት እናገር በዚህ ፍዱ አንዱ ይናገራል ይሄ ነው ከዚህ ያደረሰና
0: እቺ ብዙ አሉ ወይዘሮ
1: አዎ ይሄ ነው ከዚህ እኔ ግን ይሄን ሁሉ ሳልጎት ባጭሩ ያለንን ነገር እንመካከርበት ያለንን ነገር እንካሃድበት እንደገና ደግሞ አንድ ሰው ሞቶ ሲቀበር ሰባት ቀን ሲጠበቅ ዛሬ ነው ከዚህ ሀገር ነው ቢራ መግዛት የተጀመረ በሀገራችን ቆጥሩ ተኮራፊ ያጣምቀው ነው ተስካር ሲያወጡ የነበረ
0: ስለዚህ መኖር አለበት ነው የሚሉ
1: ጋግረው ጠምቀው እኮ ነው የትም ተነስቶ መጥቶ ነፍስ ይማር ብሎ የሚሄድ ስንት ስኳር ያለው ሰው አለ ስንት ለሀጥዳም ያለው ስንት ስቃይ ያለው ሰው አለ ከዚህ ሀገር እንደውም በሽታው የበዛ ከዚህ ሀገር ነው ይህ ሁሉ በእኛ ኃጢአት የተነሳ ነው በሽታ የተቆጠረ እና አምስት አጋዝ ቢራ ስድስት አጋዝ ቢራ ገዙና ይሄ ቅር እየተባለ የሚወነጀለው እኔ እኮ የማይገባኝ ነገር አለ
0: የማይገባኝ ነገር አለ
1: ለነፍሴ ማር ለምን እርድ ይሻር የናረቂ ገዝቶ የሚሄዱትን ይቆጠቡ ለዘንተኛው ይሸጉጡ እንዴት አንድ ሰው እኮ አምጣ ግድ አይለውም አንዲት ቢራ ሰጥቶ ነፍሴ ማር ብሎ ለመሄዳችን አንዲት ግማሽ ኩርማን እንጀራ በልቶ ዛች ላይ ያችን ጥቂት ታርጎ መሄድ እኮ ነፍስ ማር ነው እንዴ ዝም ብለን አረ ተዋዋቂው በዛ በእውነት አዋቂው በዛ ከዚህ እንቆጠብ በእያገኘነው አንናገር
0: ጥሩ ግልጽ ነው እንግዲህ ወይዘሮ አጫዎች ሰለሞን በጣም ነው እናመሰግናለን
2: ለዚህ ሰጥቶታችን
0: እናመሰግናለን ዙሪያ ሐሳባችን
1: እኔ ማመሰግናለሁ በእውነት ቆጣብ እየተናገረ ከሆነ ይቅርታ ጠይቃለሁ በእውነት ያመኛል በእውነት ያመኛል ስለ ሃይማኖት የነበረው ሁላ ሲነቀፍ በጣም ስለሚያመኝ ቆጣብ እየተናገረ ያለውና ይቅርታ ጠይቃለሁ ባለፈውም ደግሞ ይቅርታ ባለፈውም የወፍ ቋንቋ ነው ብዬ ስለተናገርኩኝ ሰዎች ብዙዎች ተጎሻምጠዋል እኔ የወፍ ቋንቋ ነው ያልኩኝ አዲስ አበባ ሄደን በዚህ እብራይስጥ አንነጋገርም ኢትዮጵያ ተወልደን አደግንባት ሄደን ይህን እብራይስጥ አንነጋገርም እና በአማርኛይቱ እንጠቀም ከልጆቻችን ደግሞ ከፍ ያለ ትምህርት እናስተምር ነው ያልኩኝ እንጂ ቋንቋ የትናሹ ሲያነውር አይደለም እና ይቅርታ ጠይቃለሁ
0: እሺ ሐሳቡ ግን
2: አመሰግናለሁ
1: መልካም ቀን አመሰግናለሁ ስለተቀበላችሁኝ
0: አመሰግናለሁ እንግዲህ አይቸው የጧት ፕሮግራማችን እዚህ ላይ እየተጠናቀቀ ነው በፕሮግራማችን ለተሳተፉ ላዳመጡን እንዲሁም ለቴክኒክ ባለሙያችን ድሮር እናመሰግናለን ቀን አንድ ሰዓት ደግሞ እንደገና እንገናኛለን
2: መልካም ቀን
0: መልካም ቀን ቻው

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረናል።

0: የተከበራችሁ አድማጮቻችን ጤና ይስጥልን። እንዴት ዋላችሁ? በያላችሁበት ሰላም ናችሁ ወይ? እኛ ደህና ነን። እዚህ ስቱዲዮ ስርጭት ላይ ሆነን እለቱን ደብረያን ዘመን አቆጣጠር ሀዮም ዮም ሸኒ ዩዳሌት 14 ቀን ደብረያን ዘመን አቆጣጠር ዩዳሌት በታሙስ ታፕሽን ፔባ እንደ አውሮፓ ዘመን አቆጣጠር ጁን 29 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ሰኞ ሰኔ 22 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኢላይ ቤን ሻባት ሲሆን የፕሮግራም አጠናካሪዋ ሃና ስፈራው ነች። የስቱዲዮ ተረኛ አስተናጋጆች ሰጠይ ዘመንና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ ሳምንታዊ የስራ ዓለም ፕሮግራምና ቃለ ምልልስ አለን። በወቅታዊ ጉዳዮች ላይ አሁን የሰዓቱን ዜና እናስቀድም ካዘጋጁ ሰጠኝ ዘመነ።
1: አመሰግናለሁ ይሻያው። አርስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተጠረጠሩባቸው የክስ ፋይሎች ዙሪያ በሳምንት 5 ቀን ለመቅረብ የማይችሉ መሆኑን አስታወቁ። በአረብ ማህበረሰብ ያለውን ወንጀል ለመከላከል የፖሊስ ጠቅላይ አዛዥ ዳኒ ሌቪ ዛሬ ምሽት ልዩ ጉባኤ የሚያካሄዱ መሆኑ ተገለጸ። የሐማስ ድርጅት ለዳግም ጦርነት እየተዘጋጀ መሆኑን አንድ የእስራኤል የደህንነት ባለሥልጣን አስጠነቀቁ። የአሜሪካና ኢራን በመካከላቸው ሰሞኑን ተፈጥሮ የነበረውን ውጥረት በማርገብ ወደ ድርድር ለመመለስ መስማማታቸውን የዌል ስትሪት ጆርናል ጋዜጣ ዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተጠረጠሩባቸው የክስ ፋይሎች ዙሪያ በሳምንት 5 ቀን ለመቅረብ የሚቸገሩ መሆኑን አስታወቁ። ጠቅላይ ሚኒስትሩና የህግ ጠበቃቸው አሚድ ሀዳድ በጋራ እንደገለጹት 2000 በተባለው የክስ ፋይል ዙሪያ በሳምንት 5 ቀን የፍርድ ሂደትን ለመከታተል አስቸጋሪ ነው ካሉ በኋላ በእሳቸው ላይ የፖለቲካ ክትትል እንደሚደረግባቸው ገልጸዋል። የህግ ጠበቃቸው ሀዳድ ደግሞ በሳምንት 5 ቀን የፍርድ ሂደቱ ሲካሄድ የነበረው ከናዚዎች ጋር የተባበረው አይክማን ነበር ብለዋል። ቃል አቀባያችን ቬሬድ ፔልማን ካደረሰችን ዘገባ መረዳት እንደቻል ነው 2000 በተባለው የክስ ፋይል ከሳሽ አቃቤ ህግ ጠበቃ ዩዲት ቲሮሽ የጠቅላይ ሚኒስትር ኔታንያሁን የቅሬታ ንግግር የነቀፉ ሲሆን መድረኩን የህግ አስከባሪ አካላትን ለመውቀስና የህብረተሰብ አገልጋዮችን አላግባብ ለመናገር ይጠቀሙበታል። የፖለቲካ ክትትል ይደረግብኛል የሚለውን ቅሬታ ውድቅ እናደርጋለን ብለዋል። በአረብ ማህበረሰብ ያለውን ወንጀል ለመከላከል የፖሊስ ጠቅላይ አዛዥ ዳኒ ሌቪ ዛሬ ምሽት ልዩ ጉባኤ የሚያካሄዱ መሆኑ ተገለጸ። በስብሰባው የፖሊስ ከፍተኛ አመራሮች የሚገኙ ሲሆን በእስራኤል የአረብ ማህበረሰብ በየዕለቱ የሚፈጸሙ የወንጀል ድርጊቶችን እንዴት መከላከል ይቻላል የሚሉ አማራጮች ይፈተሻሉ ተብሏል። ይህ በእንዲህ እንዳለ በእስራኤል አረብ ማህበረሰብ መካከል የሚፈጸሙ የወንጀል ድርጊቶች እየጨመሩ መጥተው ባለፉት ቀናት ብቻ 6 ሰዎች ተገድለዋል። ዛሬ ጠዋት አንዱ ያፊያ በተባለው ቦታ መገደሉ ይታወቃል። 2026 ዓ ም ከጀመረ አንስቶ እስከ ዛሬ ድረስ ከ140 በላይ ሰዎች ተገድለዋል። የቴል አቪቭ አውራጃ ፖሊስ አዛዥ እንዳሉት በአረብ ማህበረሰብ ያለው ወንጀል ብዙ የተያዘ ችግር ያለው በመሆኑ የብዙ አካላት ትብብርና ብሔራዊ የአስቸኳይ ጊዜ ስራ የሚያስፈልገው ነው ብለዋል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ በሂዝቦላ የሽብር መፈጸሚያ ተቋማት ላይ የሚወስደውን እርምጃ አጠናክሮ እንደቀጠለ ነው። የእስራኤል ጦር በደቡብ ሊባኖስ ማጅዳል ዙን በተባለ እርምጃ አጠናክሮ እንደቀጠለ ነው። የእስራኤል ጦር በደቡብ ሊባኖስ

0: 200 ሜትር የሚበልጥና ጥልቀቱ ደግሞ ከ5 ሜትር በላይ ነው ብሏል። ዋሻው በውስጡ የጦር መሳሪያዎችን የያዘና የሮኬት ማስወንጨፊያዎች የተሰሩበት ነውም ተብሏል። እስራኤል በሂዝቦላ ሽብር ተቋማት ላይ እርምጃ ከመውሰዷ በፊት ለአሜሪካ መንግስት ማስታወቋ ተገልጿል። ይህ በእንዲህ እንዳለ እስራኤልና ሊባኖስ ከተኩስ አቁም ስምምነት የደረሱና በመካከላቸውም በሂደት ጥሩ ግንኙነትና ሰላም ለመመስረት የሚጥሩ መሆኑን ቢያስታውቁም በኢራን የገንዘብና ጦር መሳሪያ ድጋፍ የሚንቀሳቀሰው የሂዝቦላ ድርጅት የሁለቱን ሀገራት ስምምነት እውቅና እንደማይሰጠውና ለስምምነቱም ተገዥ አለመሆኑን አስታውቋል። ምንም እንኳ በሁለቱ ሀገራት ስምምነት የተጠቀሱ አንቀጾች እስራኤልና ሊባኖስን ወደ መልካም ወዳጅነት የሚያመጡ ቢሆንም በአካባቢው ጸባጫሪነት የሚፈጥረውና ጸረ እስራኤል አቋም ያለውን የሂዝቦላን ድርጅት የሚገዛ ስምምነት እስካልሆነ ድረስ መሬት ላይ ወርዶ በተጨባጭ ለውጥ ለማምጣቱ ብዙ ጥርጣሬ ያለ መሆኑ ይገለጻል። የሊባኖስ ጦር የሂዝቦላን ታጣቂዎች በመዋጋት ድርጅቱን የጦር መሳሪያ የማስፈታት አቅሙም ብዙ ጥያቄ የሚያስነሳ ነው ተብሏል። በሊኩድ ፓርቲ የክኔሴት አባል ዳንኤል ኡዝ በክኔሴት የኦሪት ትምህርት መሰረታዊ ህግን ለማጽደቅ የሚደረገውን ጥረት የሚቃወሙ መሆኑን አስታወቁ። የክኔሴት አባል ዳንኤል ኡዝ ከካን ረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ ከጽዮን የታዳቲት ፓርቲ የተወሰኑ አካላት እንዴት የኦሪት ትምህርት መሰረታዊ ህግ እንዲሆን የሚለውን ሊደግፉ ይችላሉ? ይህ እኔን አልገባኝም። በመጨረሻ የህጉ መሰረት የአንዱ ማህበረሰብ ኦሪት ትክክል ነው፣ የሌላው ደግሞ ትክክል አይደለም የሚል ነው ብለዋል የክኔሴት አባል ዳንኤል ኡዝ። ይህ በእንዲህ እንዳለ በሻቲድ ፓርቲ የክኔሴት አባል ሚኪ ሌቪ እስራኤል ፓርላማ የኦሪት ትምህርት መሰረታዊ ህግ አድርጎ ለማጽደቅ በአሁኑ ወቅት ትኩረት አድርጎ የሚንቀሳቀስበት ሂደት ተገቢነት የሌለው መሆኑን ገልጸዋል። ሚኪ ሌቪ በክኔሴት ኮሚቴ ትላንት ባሰሙት ንግግር ይህ ህግ ጠለፋ ነው፣ ምክንያቱም ከክኔሴቱ ሊበተን 1 ደቂቃ ከሩብ ሴኮንድ እየቀረው ህጉን እጠብቅልሃለሁ የሚል እሳቤ ያለው ማን ነው ይህን ትክክል ነው ብሎ የሚያስበው? በእኔ ልብ ውስጥ ትልቅ ስጋት አለ። ይሁን ተብሎ ብሔራዊ ውትድርና እናገለግለም ለሚሉ አካላት ቦታ ለመስጠት የታሰበ ነው ብለዋል የክኔሴት አባል ሚኪ ሌቪ። የሐማስ ድርጅት ለዳግም ጦርነት እየተዘጋጀ መሆኑን የእስራኤል ደህንነት ጥበቃ ባለስልጣናት አስጠነቀቁ። በእስራኤል ጦር የደቡብ እዝ ውስጥ የሚሰሩ የመረጃ ድርጅት ከፍተኛ ባለስልጣናት ለጦር ኃይሎች ኤታማዦር ሹም እንዳሳሰቡት የሐማስ ድርጅት ዳግመኛ ጦርነት ለመቀስቀስ እየተዘጋጀ ነው ብለዋል። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻልነው አሸባሪው የሐማስ ድርጅት በርካታ ፈንጆችን እየሰራ ነው፣ አሸባሪዎችን እየመለመለ ይገኛል፣ ስልጠና ለመስጠትም እየተዘጋጀ ነው ተብሏል። ሐማስ ድሮንና የጦር መሳሪያዎች በሲናይ በኩል አስኮብልሎ ለማስገባት እየጣረም ነው ተብሏል። የፈረሱ የመሬት ውስጥ ዋሻዎችንም በአዛ ስር መልሶ እየሰራቸው እንደሆነ ተገልጿል። ይህን እያደረገ ያለውም የእስራኤል መከላከያ ሰራዊት ከጋዛ ሰርጥ 60% የሚሆነውን ቦታ ተቆጣጥሮ ባለበት ወቅት ነው ተብሏል። የመከላከያ ሰራዊቱ በጉዳዩ በሰጠው ምላሽ ለአሜሪካውያን ሐማስን ለመዋጋት ያስፈልጋል ብለን አስታውቀናል፣ ግን አሜሪካውያን ይህን ይቃወማሉ። እነሱ የሚቃወሙትም የፕሬዝዳንት ትራምፕን የሰላም ሀሳብ እውን ለማድረግ ነው ብለዋል። አሜሪካና ኢራን በመካከላቸው ሰሞኑን ተፈጥሮ የነበረውን ውጥረት በማርገብ ወደ ድርድር ለመመለስ መስማማታቸውን የዌል ስትሪት ጆርናል ጋዜጣ ዘገበ። አንድ የአሜሪካ ባለስልጣን እንደገለጹት አሜሪካና ኢራን ከስምምነት በመድረሳቸው የንግድ መርከቦች በሆርሙዝ የባህር ወሽመጥ ያለ ገደብ ማለፍ ይችላሉ ብለዋል። ይህ በእንዲህ እንዳለ የሳውዲ አረቢያው አልአረቢያ ቴሌቪዥን ጣቢያ ባሳለፍነው ሌሊት እንደዘገበው ደግሞ በአሜሪካና ኢራን መካከል ድርድሩ ነገ በካታር ዋና ከተማ ዶሃ ይታደሳል፣ ውይይቱ በሆርሙዝ የባህር ወሽመጥ ጉዳይ ትኩረት ያደርጋል በማለት ዘግቦ ነበር። ስፖርት። ካናዳ በ3ኛ ዓለም ዋንጫ የጥሎ ማለፍ ጨዋታ ደቡብ አፍሪካን በማሸነፍ 16 ቡድኖች በሚወዳደሩበት የሩብ ፍጻሜ ደረሰች። ሁለቱ ብሔራዊ ቡድኖች በእስራኤል ሰዓት አቆጣጠር ትላንት ምሽት 10 ሰዓት ጀምሮ ጨዋታቸውን ያካሄዱ ሲሆን ካናዳ ደቡብ አፍሪካን 1-0 በማሸነፍ ለቀጣይ ዙር ጨዋታ ያለፈች የመጀመሪያዋ ሀገር ሆናለች። ዛሬ 2 ጨዋታዎች ይካሄዳሉ። በእስራኤል ሰዓት አቆጣጠር ከምሽቱ 8 ሰዓት ጀምሮ ብራዚል ከጃፓን ጋር ይጫወታሉ። ሌሊት 11 ሰዓት ተኩል ጀምሮ ደግሞ ጀርመን ከፓራጓይ ጋር ይጫወታሉ። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሸቄል ሲመነዘር፣ አንድ ዩሮ በ3 ሸቄል ከ41 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ጨምሯል። ነገ ሙቀቱ የሚጨምር መሆኑን የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ይጠቁማል። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም እና አካባቢዋ 31፣ በቴል አቪቭ እና አካባቢዋ 29፣ በሃይፋ እና አካባቢዋ 29፣ በኤርሸባ እና አካባቢዋ 35፣ በኤላት እና አካባቢዋ 41 ዲግሪ ሴንቲግሬድ ነው። ኢሻያው ለሰዓቱ አለን ዜና እዚ ላይ አበቃ።
1: ሰጠኝ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ አንድ ሙዚቃ ነው።

0: በሚባልበት ጊዜ አሁን ደግሞ ትናንት ወዲያ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቴሌቪዥን በሰጡት ጋዜጣዊ መግለጫ የብሔራዊ አንድነት መንግስት አቋቁማለሁ አሉ። ልዩነት ይኖራል። ይህ ማለት ምን ማለት ነው? አሁን ያለው ጥምር መንግስት እንግዲህ ጥምሩ መንግስት ከተለያዩ በርዕዮተ ዓለም በፖለቲካ ተመሳሳይ የሆኑ ርዕዮተ ዓለም የሚከተሉት በዚህ መንግስት ጥምር መንግስት አሉ። አሁን ግን ልዩነቱ ምንድነው ብለ ብጠይቀኝ ብሔራዊ አንድነት መንግስት የሚቋቋምበት ጊዜ በታሪክ ሀገሪቱ በችግር በጦርነት ላይ በሚያጋጥምበት ጊዜ ወይም ደግሞ የኢኮኖሚ ቀውስ ችግር በሚፈጠርበት ጊዜ አሁን አንጋፋ ፓርቲዎችን የቀኝ ክንፍና የግራ ክንፍ አንጋፋ ትላልቅ ፓርቲዎች ጠንካራ ፓርቲዎች ባንድ ላይ ብሔራዊ አንድነት መንግስት ያቋቁማሉ ሲባል ጠቅላይ ሚኒስትሩ በሮቴሽን ማለት ካሁን ቀደም ነበር በሳይል ታሪክ ብሔራዊ አንድነት መንግስት ተቋቁሞ ለተወሰነ ጊዜ ለንበል ለሁለት አመት ጠቅላይ ሚኒስትር የሚሆነው ጠቅላይ ቢንያሚን ኔታንያሁ ይሆናል። በቀረው ጊዜ ደሞ ለሁለት አመት ደግሞ ሌላኛው የግራ ክንፍ የተዋሃደው የዚህ የብሔራዊ አንድነት ፓርቲ ጋር ያለው እንግዲህ በወረፋ ነው የጠቅላይ ሚኒስትሩን አመራር የሚመሩት። ይህ ማለት ምንድነው? ጥምር መንግስት ያሉት ፓርቲዎችም ምናልባት ከዚህ ውጭ ሊሆኑ ይችላሉ
1: ይሆናል ወይ ነው። አሁን ለምሳሌ ባለፉት ጦርነት 3 አመት እንግዲህ ይሆነ ነው እና ባሳለፍንበት ጊዜ የአንድነት መንግስት ተወሰነ ጊዜ ተቋቋመ ከዛ በኋላ የፈረሰበት ሁኔታን ተመልክተናል። ያሉ ገቡም ነበሩ። በዚህ አጣብቂኝ በነበረበት ጊዜ ውስጥ ያልሆነ አሁን ስለምንሳቤ ነው ከጥቅምት በኋላ በሚደረገው ምርጫ በኋላ ይሄ የሚያስፈልገው የሚለው ሌላ ጥያቄ ነው። ምናልባት የፖለቲካ ትርፍ ለማግኘት ነው ወይስ እንደው አሁን ባለበት ለህብረተሰብ አስፈላጊ ሆኖ ነው ይሄን ጠቅላይ ሚኒስትር ያነሱት?
0: አሁን ያለው የሚመራው ጥምር መንግስት ሊኩድ ነው። አሁን ባለው ከባድ የፖለቲካ ንትርክ የሆነው ዝሮ ዝሮ ወደ ውትድርና የሚያስገድድ ህግ ጋር በተያያዘ የሃይማኖት አጥባቂ የሃሪድም ፓርቲዎቹ እየተግባቡ አይደለም። በዚህ መንግስት ላይ አብሬ መስራት አንፈልግም፣ ይህን መንግስት እንበትናለን፣ ክነሴቱን እንዲወድቅ እንዲበተን እናደርጋለን እያሉ እያስፈራሩ ነው። አሁን ይህን የመንግስት ረቂቅ ህግን ጋር ዝሮ ዝሮ ወደዛ መሄዳችን ምክንያት ሊሆን ይችላል። ያ መንግስት ያለው መንግስት ጭራሹን ከሚፈርስ ይልቅ አንድነት ብሔራዊ መንግስት እናቋቁም ብለው የተናገሩበት ጠቅላይ ሚኒስትሩ ያለ ምክንያት አይደለም። በዚህ ያጋጠማቸው የፖለቲካ ቀውስ የፖለቲካ ችግር ጋር በተያያዘ ሆኖ ከዚህ ጎን ለጎን ደግሞ ጦርነት እስካሁን በሀገረ እስራኤል እስካሁን ድረስ 3 ዓመት ዘለቀ ጦርነት ላይ ነው ያለችው። በሰሜኑ ክፍል በኢራኑ አቅጣጫ ያለው ፍጻሜ ላይ አልደረሰም። ይህን በተመለከተ ሁሉንም የፖለቲካ ኃይሎች የአንጋፋ ፓርቲዎች ዋና ዋና ፓርቲዎች ጠንካራ ፓርቲዎችን ያጣመረ አንድነት ብሔራዊ መንግስት ማቋቋም ግድ ይላል ተብሏል። እንግዲህ ዝሮ ዝሮ ግን
1: አሁን የምርጫ ዋዜማ ነው። እያንዳንዱ የፓርቲ መሪ የተነሳ ይህን አደርጋለሁ ይህን እሰራለሁ ይላል። ከምርጫው በኋላ ነው የሚፈተሽ። እስኪ እንግዲህ እናየዋለን። እያንዳንዱ የፓርቲ መሪ አሁን ይህን አደርጋለሁ ይለውጣለሁ ሲል እንሰማለን። ግን ምርጫ ከተካሄደና ስልጣን ሲኖር ደግሞ ምን ያክል ተግባራዊ ሆነ ነው እናያለን። ለማንኛውም ህገ መንግስቱ የመቀየር ሁኔታ ቢኖር ለምሳሌ ህገ መንግስቱ ሳይሆን መሰረታዊ ህጎችን ለምሳሌ አንድ ጠቅላይ ሚኒስትር 4 ዓመት የማገልገል በጥምር መንግስት ብቻ ሳይሆን የአብላጫ ድምጽ ያለው 4 ዓመት የማገልገል ሁኔታ ቢኖር ምናምን ለአስተዳደር ችግር ሊፈታ ይችላል። ገና አሁን ወሰብሰብ ነው ለማንኛውም እንመለከታለን
0: በቀጣይ ህግ ግዩሱን ህግ ረቂቅ ህግ ገና አልደነ አልጸደቀም በ

0: በመንግስት አሁን ይህን ነገር ደግሞ በተፋጠነ ሁኔታ እንዲጸድቅ እየሰሩ ናቸው። ይህ ውትድርና የሚያስገድደው ህግ ከጸደቀ በፖለቲካስ እንዴት ይታያል? አሁን በዚህ በጥምር መንግስት በልኩድ ፓርቲም ከፍተኛ ባለስልጣኖችም ይህንን ረቂቅ ህግም እየተቃወሙ ናቸው። ግን በሌሎች ደግሞ እንዲጸድቅ ከፍተኛ ግፊት እያደረጉ ነው።
1: ለጊዜው የአንዳንድ ህጎች መጣሉ ለክኔሴት ይቀርባሉ እንጂ ባለው ተጨባጭ ሁኔታ የሚያጸድቅ መስሎ አይታይም። በምርጫው ዋጋ የሚያስከፍልም ሊሆን ስለሚችል ይሄ እንዲያውም ሌላ ህጎች ነው አሁን እየተነሱ ያሉ። በተለይ ደግሞ ይህን ውትድርና አገልግሎት የማይፈልጉ ሰዎች እንዳይያዙ የማድረግ ሁኔታ፣ የመንግስት ህግ አማካሪዋንና የአቃቤ ህግን ስልጣን የመለያየት ሁኔታ፣ በመገናኛ አውታሮች ህግ የመደንገግ ሁኔታ ነው የሚታዩ። ለማንኛውም እንግዲህ ለምርጫ ዋዜማ ስለሆነ ምናልባት ፓርቲዎች ራሳቸውን ሊጠባበቁ ይሆናል፣ እናየዋለን።
0: የፖለቲካ ንትርክ፣ የፖለቲካ ቀውስ ብንለው ስህተት አይባልም። ችግር አለ። እንግዲህ በቀጣይነት ምናልባት መፍትሄ ይገኝለታል ተብሎ እንጠብቃለን። እና ሰጠ ዘመነ በቀጣዩ ወቅታዊ ዘገባችን ቀደም በዜናም የተመለከትከው ርዕሰ ጉዳይ ነው እና በአረብ እስራኤላዊ ማህበረሰብ ውስጥ ግጭቶች፣ ግድያዎች፣ ወንጀሎች ተባብሰው እንደቀጠሉ ናቸው። ይህንን ሁኔታ ማን ነው እንዴት ነው? መንግስት አለ፣ ህግ አለ፣ ስነ ስርዓት አስከባሪ ፖሊስ አለ። ይህ ያለ በየቀኑ በርስ በርስ ግጭት በጥይት በጩቤ እርስ በርስ እየተገዳደሉ ወንጀል ተባብሷል። እና እንዴት ታየዋለህ?
1: በጣም የሚያሳዝን ነው ሻየው፣ በጣም የሚያሳዝን ነው። አሁን 24 ሰዓት ባልሞላ ጊዜ ውስጥ ጠዋት እንኳን 12 ሰዓት ባልሞላ ጊዜ ብለን ስንዘግብ የነበረው አሁን 24 ሰዓት ባልሞላ ጊዜ ውስጥ 6 ሰዎች የተገደሉበት በዚህ ዓመት ብቻ 140 በላይ ዜጎች እስራኤል አረብ ማህበረሰብ አባላት ህይወት የጠፋበት ሁኔታ ነው። ይሄ ብሔራዊ መፍትሄ የሚፈልግ ነው። ከአሁን በፊትም ተደጋግሞ ሲነገር ነበረ። አሁን እንደው ምናልባት እንግዲህ የፖሊስ ዋና አዛዥ ዛሬ ምሽት ስብሰባ ያደርጋሉ ከፖሊስ ሌሎች አመራሮች ጋር ተብሏል። ምናልባት የመፍትሄ አቅጣጫ ይቀመጥ ከሆነ ጥሩ ነው እንጂ አሁን ባለው ተጨባጭ ሁኔታ እውነት የሚያስፈራ ነው። ቀስ በቀስ ወደ ሌላው አካባቢ መሸጋገሩ የማይቀር ነው እና እስራኤል ትንሽ ናት፣ ከተሞች ትንንሾች ናቸው። እንደው የአንድ ቀን የሁለት ቀን ርቀት እንኳን የላቸውም። በአርባ በአምሳ ደቂቃ የምትደርስባቸው ቦታዎች ናቸው እና ቀስ በቀስ ሉድ ያለው ነገር ወደዛ አካባቢ ባለው ከተማ ወይም ደግሞ ኢየሩሳሌም ያለው በአካባቢ ካለው መድረሱ አይቀርም እና መንግስት ለዚህ መፍትሄ ለማግኘት ጥረት ማድረግ አለበት። በእኔ እይታ በየአካባቢው የፖሊስ አባላት የበለጠ ቢሰማሩ፣ ህብረተሰቡን ደግሞ ማስተማር ቢቻል፣ ወንጀልን ለመከላከል ልጆችን ደግሞ ከትንሽነታቸው ጀምሮ ማስተማር ቢቻል፣ አካባቢውንም የማሳደግ ሁኔታ የአረብ ማህበረሰብ የሚኖሩባቸውን አካባቢዎችም የማሳደግ የማበልጸግ መንገዶችን የመስራት እዛ አካባቢ ልማት የማድረግ ሁኔታ ቢፈጠር፣ ትምህርት እንዲማሩ በአግባቡ ቢሆን ችግሮች ይቀረፉ ይችላሉ። አሁን ባለንበት አካሄድ ግን ብዙ ዋጋ ለእስራኤልም አካባቢውም የሚያስከፍል ነው ብዬ ነው የማስበው።
0: አዎ ትምህርት ወሳኝነት ነው። ሰላም እንዲሰፍን በትምህርት በየቤቱም በየትምህርት ተቋማቱም በጣም አስፈላጊ ነው። አዎ ትክክል ነው። ግን ይገርማል፣ በጣም አሳዛኝ የሆነው የተለያዩ ምንጮች የተለያዩ መረጃዎች እንደሚያሳዩን ከሆነ የእስራኤል ፖሊስ ሰራዊት አቅሙ የፈቀደውን ያህል ህግ አስከባሪ ፖሊስ ሰራዊት ነው። ያሁኑ እያለ ግን የእስራኤል ፍርድ ቤቶች በኃላፊነት ተጠያቂ ናቸው። ለምን ስንመለከተው መረጃዎችን ለምሳሌ እነዚህ አሸባሪዎቹ እነዚህ በርስ በርስ ግጭት ላይ ጥይትም ጠመንጃም ይዘው ይጠቀማሉ። አንድ ሰው ተኩስ ከፍቶ ስቶም ተኩሶ ወደ ሰው ላይ ተኩሶ ወይም አቁስሎ ከሆነ ያ ግለሰብ በፖሊስ ሰራዊት ተይዞ ለፍርድ ቤት ይቀርባል። ፍርድ ቤት ዳኞቹ ደግሞ የሚሰጡት ብይና በጣም ቀላል፣ ጥይት ስለተኮሰ ብቻ 6 ወር ቀላል የእስራት ቅጣት ይወሰንበታል። እንዴ እንደዚህ አይነት ያው ወደ ሰው አንጻጽሮ በተቆስ ማለት እኮ ሰው ለመግደል አይደለም እንዴ? የሰውን ለመግደል የሚታይ ነገር ታይቶ እንደዚህ አጥፊ ግለሰብ ደረጃም ግዜ መቀጣት በስራት ቅጣት መቀጣት ሲገባ ፍርድ ቤት ዳኞች ግን ይሄን እያደረጉ አይደለም የሚሮሩን ሰማለ
1: እዚ ላይ ምን አለ መሰለ አሁን ፍርድ ቤት እነዚህ ወንጀሉን የሚፈጽሙት አካላት ምንድነው መረጃዎችን ደብቀው ነው ለምሳሌ ከመኪና ላይ ፈንጅ ያጠምዳሉ ወይም ደግሞ ራሳቸውን ሸፍነው ነው ድርጊቱን የሚፈጽሙት አንዳንድ ጊዜ ፖሊስ መረጃ ለማግኘት የሚቸገርበት ሁኔታ ስለሚኖር ያ ፍርድ ቤት ሲደርስ ደግሞ ፍርድ ቤት ደግሞ በመረጃና በማስረጃ ነው ሂደቱን የሚመለከትና ያ አለ የረቀቀ ስልት አለ በተለይ የወንበዴ ቡድኖች የሚባሉት በረቀቀ መልኩ የሚፈጽሙት ስለሆነ ይሄንን እንግዲህ ፖሊስና ምናልባት ሻባክ ይግባ የሚባልበት ሁኔታም ለዛ ነው ብዙ ነገሮችን እንዲከታተልና ብዙ መፍትሄ የሚያስፈልገው ብሔራዊ ችግር ነው የሻየው
0: ባራብ ወሰብ ገጠር መንደሮችም ቢሆንም ሳይቀር ቴክኖሎጂ በረቀቀበት የቪዲዮ ካሜራ ባለበት ጊዜ በየቤቱ ሁሉም ተክሏል መረጃው ይታል የአሸባሪው አጥፊው በቦታው ሲንቀሳቀስ ማን እንደሆነ አጥፊው ማንን ለመግደል እንደመጣ እንኳንስ በመኖሪያ ሰፈር ነውና በመንደሩ ሳይቀር በየጎዳናዎቹ ፊልም ቪዲዮዎች ይቀርጻሉ ይህን የፖሊስ ሰራዊት መረጃዎችን እያገኘ ስለሆነ ለዚህ ቆራጥና ፈርጥም ያለ የማጥቃት ማለት ይህንን እርምጃ የመውሰድና በየሰፈሩ በመላ ሀገራችን ሰላም እንዲሰፍን የማድረግ እንግዲህ የህግ አስከባሪ ፖሊስ ሰራዊት ሆነና ፍርድ ቤቶች ግን ላይ የሚጠቀስ ሮሮ በእነሱም ስራቸው እየሰሩ አይደለም ይላሉ።
1: እንግዲህ ሁሉም አካል መስራት ያለበት ነገር ነው ለአንዱ የሚተው አይደለም። እንግዲህ ካለን ጊዜ አንጻር ሻየ ወደ ሌላ ወርሰ ጉዳይ ስናልፍ አሜሪካና ኢራን በሆርሙዝ አካባቢ የተኩስ ልውውጥ ሲያደርጉ ቆይተው አሁን ደግሞ መረጋጋት ታየ እየተስማሙ ነው ድርድሩን ሊያድሱ ነው እየተባለ ነውና እንዴት ነው
0: ይሄ ምቆቅልሽ አይነት ነው በዚህ ዘገባ ለመስጠት በእውነትም እንግዲህ የተኩስ አቁም ድርድር ሲባል የተጣሉ ወገኖቹ የተጣሉ ሀገራት እንግዲህ ተኩሱን የተኩስ ልውውጡን ተውት አድርገው እንግዲህ በሰፈነ ሁኔታ እንግዲህ ለተኩስ አቁም በመጀመሪያ ለጊዜ ገደብ ለጀመሩት አሜሪካና ኢራን ለ60 ቀናት የተኩስ አቁም ስምምነት ካወጁ እንግዲህ ባለፈው ደርሰዋል። በመጀመሪያም እንግዲህ በአሸማጋይ ሀገሮች እንደ ፓኪስታን እንደ ኳታር በመሳሰሉ ከዛ ደግሞ ዲፕሎማሲያዊ በስም ከጦርነቱን ተወት አድርጎ ሰላማዊ ድርድር እናድርግ በሚል ስዊዘርላንድ ላይ ተገናኝተው ውሳኔዎችን ስምምነቶችን ተፈራርመው የቅርብ ቀናት ትዝታችን ነውና አሁን ባለፉት ቀናት ደግሞ በዚህ በሆርሙዝ ባህሮች መጥ ላይ የተኩስ ልውውጥ ተለዋውጠዋል። እንግዲህ ይህን ተከትሎ አሁን ከሌሊቱ ጀምሮ የሚደርሰን መረጃ እንደገና ተኩስን ተወት አድርገው ደግሞ የድርድሩን አድሰዋል ተባለ። አንዴ መቀመጫቸው ደግሞ አንዴ በፓኪስታን አንዴ በስዊዘርላንድ ይባልናሁን ደግሞ ወደ ኳታር ላይ ድርድር አድርገዋል ተብሏል። እንግዲህ ፍጻሜውም ምን ልበልህ
1: ገብቶናል። ለማንኛውም እናየዋለን።
0: እስኪ አሁን ወደ ቀጣይ በዲህ እንዳለ እንግዲህ በየቀኑ የምንመለከተው የመካከለኛው ምስራቅ በአሜሪካና በኢራን በእስራኤልና በሊባኖስ ሂዝቦላ ጋር ያለውን ጦርነት በተከታታይ እየዘገብን ነው። አሁን ወደ ስፖርት እንሸጋገር። ሰጠኝ ዘመነ ያዝነው የ2026 ዓመተ ምህረት ሞዲያል የዓለም የእግር ኳስ ዋንጫ የዋንጫ ጨዋታው እንደው ተጧጥፎ በመካከል ላይ ስለሆነ እስኪ እንደው የትኛው ቡድን አሸነፈ የትኛውስ ቡድን ተሸነፈ?
1: አዎ እንግዲህ የዋንጫ በኢትዮጵያ በነበረው ዋንጫ ለጠላ መጠጫም ይሆን አይደለም የነበረ አሁን ደግሞ እዚህ ደግሞ በኳስ ዋንጫ ለመሸለም የወርቅ ዋንጫ ጥረት ይደረጋል። ክብርም ነው ለሀገርም ነው በእግር ኳሱ ዓለም አሸነፈህ በጣም ሀገር ክብር መጣመጣበት ነው እንግዲህ በሶስት የሰሜን አሜሪካ ሀገራት ካናዳ ሜክሲኮ እና አሜሪካ ነው የተዘጋጀው ያው ከሰኔ 11 ጀምሮ እስካሁን ድረስ ደርሷል ማለት ነው አሁን የጥሎ ማለፍ የሚባሉት አንደኛው አልፋል አንደኛው ይወድቃል ትላንት ተጀምሯል ካናዳ በጥሩ ሁኔታ ደቡብ አፍሪካን አሸነፋ በጨዋታም ብልጫ ያው እንግዲህ ለሩብ ፍጻሜ ደርሳለች 16 ሀገራት የሚወዳደሩበት ነው እንግዲህ ከዚህ የደረሰችበት ሁኔታ አለ ይሄ ጨዋታ ይቀጥላል ዛሬ 8 ሰዓት ላይ ብራዚል ከጃፓን ጋር ይጫወታሉ ኃይለኛ ፉክክር ይታይበታል ተብሎ ይጠበቃል ዛሬውኑ እንደዚሁ ለሊት 11 ሰዓት ተኩል ላይ ጀርመን ከፓራጓይ የሚያደርጉት ደግሞ በጣም ከሚጠበቁ ጨዋታዎች መካከል አንዱ ነው እዛ ለሊት 4 ሰዓት ላይ ደግሞ ሆላንድ ከሞሮኮ ነገ ምሽት 8 ሰዓት ላይ ደግሞ አይቮሪ ኮስት ከኖርዌይ እያለ ይቀጥላል እንደዚህ ጨዋታዎች ይቀጥላሉ እስከ ቅዳሜ ድረስ ይካሄዳሉ እንግዲህ ካናዳ እንዳዘጋጅነቷ ጥሩ ደረጃ ላይ ነው ያለች ሌሎች ማዘጋጅ ሀገራት ከዚህ አሉ እንግዲህ አንደኛው ከአፍሪካ እንግዲህ ወደ 32 ከገባችው ደቡብ አፍሪካ ወደ አገሯ ተሸኝታለች
0: እንግዲህ ትናንት 9 ወደ መቀጣዩ የጥሎ ማለፍ ወደ 9 አፍሪካ አህጉር የሚገኙ ቡድኖች ብለን ዘግበን ነበረ እንግዲህ አሁን ደግሞ ወደ ሽሚኒት ይሉታል
1: ሽሚኒት ግማሪ ይሉታል
0: ወደ ሩብ ፍጻሜ ከመሸጋገር በፊት ነው አይደለ
1: ሩብ ፍጻሜ ያው ወደዛ እንግዲህ ሩብ ፍጻሜ ግማሽ ፍጻሜ ፍጻሜ ያሉ ይሄዳሉ ትንሽ ከኢብራይስቱና ከአማራኛው ጋር ወደ 16 ራውንድ 60 ሚሉት ነው ይሄ 16 ይሆናሉ 32 16 ይሆናሉ
0: እሺ ሰጠ ዘመነ እንግዲህ በዚህ እናጠቃልልና ወደ ቀጣዩ ዝግጅት
1: ሳምንታዊ የሥራ ዓለም ፕሮግራም ነው
2: ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን በዛሬው ፕሮግራማችን በስራ ህግ ዙሪያ እንወያያለን ሰራተኞች ከአሰሪዎች ወይም ከስራ ቦታቸው ስለሚገባቸው የተለያዩ ጥቅማ ጥቅሞች ከህግ ጠበቃ ማሙዬ ዘሬ ጋር እንወያያለን የህግ ጠበቃ ማሙዬ ዘሬ በመንግስት መስሪያ ቤት አቃቢ ህግ ነው መስመራችን ላይ ይገኛል ወደ እሱ እናልፋለን ጤና ይስጥልን የህግ ጠበቃ ማሙዬ ዘሬ እንደምን ዋልክ
3: ጤና ይስጥልኝ ወርግነሽ ላንቺም ለህብረተሰቡን እንደምን ዋላችሁ እንደምን ሰነበታችሁ
2: በመጀመሪያ ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆንክ ከልብ እናመሰግናለን
3: እንግዲህ በተቻለ መጠን ህብረተሰቡን ይረዳል በሚለው ነገር ብንተባበር ሁላችን ስለሚጠቅም እኔም ለህብረተሰቡ ለመርዳት ሁለዚህን በተቻለነ መጠን ለመርዳት እንሞክራለን
2: በጣም ጥሩ ዛሬ እንግዲህ ያው እንዳልነው በስራ ዙሪያ እንግዲህ ከህግ አንጻር ሰራተኞች የሚገባቸውን መብት እንዲሁም ያለባቸውን ግዴታ በሚመለከት ነው ምንነጋገረው ሰራተኛ ከስራ ቦታ የሚያገኛቸው ጥቅማ ጥቅሞች መካከል ረፍትን አንስተናል ፔንሲያን አንስተናል አንድ ሰራተኛ ደግሞ እንደው ከስራ ቢባረር ከስራ የሚባረርበት አጋጣሚ ቢፈጠር ምንድነው የተባረረ ሰራተኛ የሚያደርገው?
3: ጥሩ ጥያቄ። አሁን እንግዲህ ማንኛውም ሰራተኛ የተወሰነ ጊዜ የተወሰነ ወራትም ሆነ አመታትም ሆነ ተሰራ በኋላ እንግዲህ የማይግባቡበት መንገድ ሊኖር ይችላል ተሰሪው ጋር ወይም ደግሞ ያነ ሰራተኛ ቦታ ለቆ ማለትም መኖሪያውን ቦታ ለቆ ወደ ሌላ ቦታ መሄድ ከሆነ ወይም ደግሞ ያነ ስራ ለቆ ወደ ሌላ ቢሆን ተሄደ በኋላ ያነ ሰራተኛ ምን እንዴት ያለ ገቢ ወይም ደግሞ እንዴት ያለ መብት አለው ይሄ ነው እንደገባ ከሆነ ጥያቄው እንግዲህ ማንኛውም ሰራተኛ ተተወሰነ አመት ተሰራ በኋላ ወራቱ ተሰራ በኋላ ያነ ሰራተኛ ያነ ሰሪ ይቅርታ በተለያዩ ምክንያቶች ለማባረር ከፈለገ ዝም ብሎ በቃ ጧት ተነስቶ ይሄን ሰው ይዛሬ ማባረር ነው ብሎ መቶ ማባረር አይችልም ይክልክ ነው ማረግ ያለበትኝ ሽሙዋ ይባላል ማለትም ከማባረሩ በፊት ያን ሰውዬ ከመስሪያ ቤቱ ጠርቶ አይ እንዲህ ያለ ችግር ተነስተዋለኝ እና ለማባረር ሐሳብ አለን ግን ሳናባረር ምን ለዚህ ለመጠጡ ጥያቄዎች እንዴት ያለ መልስ አለ ብሎ መጠየቅ አለባቸው ያን ከሰሙ በኋላ ሰራ አሰሪው ያን ጥያቄ ያን የዚያን ሰውዬ መልስ تسمى بوهالا يموسن مبتالو ويم مبارر ويم دمو يانا بيتو تسمتو على مبارر جين ميابارو كهونا بيتشي بيتوري منالا مالتن زنبلا بكا عون عباريالو زنبلا بيتكن تهدال ميبال هجيلا اي سارا نا يتوسن اندسر روامت عون عمس سرطون دوهونا يا مت مسكوري تسطوال مالتنا يسوستون وور مسكوريت بسرعوا مت يبازالي يارغوني ميكبل مالتن يتوستنا سوية عمس عمس سرطون دوانا يسوستون مسكوريت حرونا مالتن يسوستون ديموز عهوني كربدي يتكبل عجون
2: يمترشو سوستورات ديموز عند لي دمرو
3: دمرو بسرعوا عمد يدمران عمس عمس سرطون دوانا بسوست دموز تدمرو يعني وطعون يعني وطعون سخوم مالتن يعني جنزب مستطع لبتي نا ايهان دونو جين عندان دكز سوي وراسو ميلكا كوانا جين بكا تتوسو نسرع قويتو يتوسو نسرع بزونا قروش بكا سلال تمتشو سلال براسو تجير وطعلو كوانا وطعلو كالا جين هي بيتشي بيتورين من لو ليلا بيتشيين مالا ننا كوالن بيتشيين بيتورين مالا تنم سراس تبارر
2: كاساك فيه
3: ويم دمو سيابارروه راسك تتبارر بيتشي بيتورين ايدر سيهم يني راسي هون تسراي راسي توتوي نزو مال كبه
2: اها ياو سراتين اسرو سيابارروه نو هوني من
3: النبيربت اه اسرو سيابارر جن اندال كوتين يسوستوش يسوستون የማስኮሬት እንትን ወርት አታስቦ በአምስት ወይ በአምስት ወይ በአስር በሰራው አመት
2: ተባስቶ
3: የተወሰነ ገንዘብ ወይ ደግሞ የተወሰነ እንትን ፒትሪን ይቀበላል ማለት ነው። ሌላው ፒትሪን ምን ነው እንግዲህ ወርቀሽ ቀድም እንዳልነው ተወሰነ ስራ ተወሰነ ቦታ ስንሰራ የተወሰነ አመታቶች ከረም ሽታለም ትቻደል ከረም ሲንሲያ ብቻ አይደለም ስጦታ ያለን የተለያዩ ሰራተኞች አሰሪዎች ዛሬኮ ብዙ አሰሪዎች ከረም ፒንሲያ የሚባለው ከረም ሽታለም ይቀርታ ከረም ሽታለም የሚባለው እራሱ አሰሪው የተወሰነ ፐርሰንት አንተ ደግሞ የተወሰነ ፐርሰንት አብራችሁ ተሰበስባላችሁ ገንዘብ ያ ገንዘብ በየስድስት አመቱ ያ ሰውዬ መውሰድ ይችላል አውጥቶ የፈለገውን ቤት መግዛት መኪና መግዛት ጥይል መውጣ የፈለገውን ማድረግ ይችላል እና ይሄ አንድ ቦታ ለቀስ ካንድ ቦታ ስትለቅ ይሄም አብሮክ ነው የሚሄድ አዎ ልክ እንደ
2: የተሰበሰበው ገንዘብ ያው አብሮ ለሰውዬው ነው
3: አዎ ሰውዬው እንትን ታሰሪው ቦታ አይቀርም ይቀር ሰውዬው የሚሄደው ስራ ጋር አብሮት ይከተላል ማለት ነው እና ይሄ ስራውን እናንተ ለቀክን ሰውዬው ማስለቀቀህን ይሄን ምነካብ ገንዘብ የለም ምነካብ ሰው የለም እና ይሄን ደግሞ ማወቅ አለብን ቅድም አሁን እንዴት ያሉ መብቶች አሉን ባልነው እንዴት ያሉ እንትን ቦታው ምን ላቸው በስራ አንዱ ከረንሽታል ሙት ነው ጌሜል ማለት ተላ ብዙ አሉ እንግዲህ ቅድም እንዳልነው የተላየ ቦታ የተላዩ አሰሪ ቦታዎች እንትና ጭጣታቸው ቢለየም ብዙ ይሰጣሉ እና ይሄን ማወቅ አለብን ምን እንዳል ከረም ፔንሳ ከነጭታለ ሙት ከረም ጌም ወዘተ ይሁላ ካወቀነ በኋላ አንድ ቦታ ስንለቅን የትኛው ነው አብሮን የሚሄደን የትኛው ነው በቃ የኛ ዓለም ሆኖን እና ይሄን ማወቅ ምን ይችላል የሥራውን ቦታ ህጉን ስናውቅ ህግ ቢክላል ህግን ስናውቅ ነው ህጉን በአሰሪዎችና በሰራተኞች ያለውን ያኻሲም ያለውን እንትን ግንኙነት ጥሩ አድርገን ታጠናነ ጥሩ አድርገን ካወቀነ በኋላ መረዳት እንችላለን እዚህ ላይ መናገርም ፈልገው እዚህ ሀገር ዲኒያ ቡዳ ማለትም
2: የኢስራ ህግ
3: አዎ የኢስራ ህግ በጣም ለሰራተኞች በጣም እንትን ነው በጣም
2: የተመቻቸ
3: ነው ደጋፊ በጣም እንትን መብታቸው እንዲጠበቅ በጣም እንዴት አድርገን እንገርሽ እና ይሄን መጠቀም አለብን እንት ጊቭ አፕ ማለትም ደግሞ አንድ ነገር አሁን ያወቀነ ታንድ ቦታ አንድ ነገር እንደሚደርሰን ያወቀነ አይ ይሄን እስከመለፋን እስከምናርገው ቻል አርገው ሚሶች አሉ ሎ እንዲ መሆን የለበትም ሰዎች እኮ እኛ እኮ ጧት ሲወጣ እኮ ልንሰራ እኮ ያን ስራ እኮ እንትናችን ማለት እውቀታችን ጉልበታችን እንትን አርገን ነው ያን ስራ ምንሰራው እና ለዛም እንትን መብት አለን ጥሩ ገንዘብ ለማገኘት ጥሩ መብታችን ለማስከበር እና ይሄን በቃ ዝም ብለን ቸለል ብለን ማየት የለብንም።
2: አው የግጠበቃ በነገራችን ላይ ከረንሽታል ሙታዋንስተና ላይ ማንዱ ጥቅማጥቅም ነው ሰራተኞች ስራ ቦታ የሚገባቸው ጥቅማጥቅም አንዱ ነው ግን ይሄን ከረንሽታል ሙት የተባለ ከረን ሰራተኞችም የነሱ በፐርሰንት ነው ባሁዝ ገንዘብ ያስቀምጣሉ ዛ ደግሞ የሚያሰራቸው ቦታ ደግሞ የራሱ የሚያስቀምጠው ገንዘብ አለ እንደዚህ ሁሉ ፐርሰንት
3: አው አሰሪው የሚሰጠው ፐርሰንት እንትን ነው የተርጋቧ ነው
2: አው 7 ነጥብ በላይ ይመስለኛል ባንሳሳት ሰራተኞች ደግሞ 2.5 አሰሪው 7.5 የተለያየ ካልሆነ እንግዲህ በአብዛኛው እንደዚህ እንደሆነ ነው የሚነገረው ግን ሁሉም ቦታ ላይ ያለው ወይ ነው ጥያቄው ምናልባት በአድማጮች ላይ ጥያቄ እንዳይፈጠር ሁሉም የስራ ቦታዎች ይሄን ጥያቄ የሚሰጣሉ
3: ሁሉ ቦታ የለም አሁን እንትን ይሄ የመንግስት ሰራተኛ ምን ነው ሁላ አለው
2: አሃ
3: ትላልቅ
2: ኦቪድ መዲና እየተባለ ይጠራው
3: ኦቪድ መዲና ምን ላቸው ኦቪድ መዲና ምትላጆ ከረንሽታ ለሞታለው ይሄ ግን ትላልቅ ህብረት ፕራቲዮት ወይስ ምስኻሪዮት ማለት ትላልቅ አቋሞች ምን ላቸው እነሱም አላቸው
2: አሃ
3: አው አብዛኛውን የለላቸው ይትላልቅ እንትን ፋስ እንትን ሚፋሊን በቃ ይሄ ኦቪድ ቀብላ የሚሰሩት እንደዛ ናቸው አብዛኛው እዚህ ሀገር አብዛኛው ሰራተኛ ከረንሽታ ለሞታለው አብዛኛው እንግዲህ አንቺና እኔ እንደምናውቀው ብዙዎች በቃ በደካማ እንትን የሚሰሩትኝ እነዛ የላቸው ለጣሬ ነው አዎ የላቸው
2: የጥበቃ ጽዳት አዎ ብዙ ብለ ነው
3: አዎ እንደዛ የላቸው ማለትም ይሄ የሚሰሩበትን ይቆሃደም ስለሆነ ህብረት ቆሃደም ስለሆነ እንግዲህ በሌላው ጊዜያችን ልንነካው እንችላለን ስለ ህብረት
2: ቆሃደም
3: አዎ እዛ የሚሰሩት የላቸው ግን አሁን ያልኩሽ አብዛኛው ሰራተኝ አብዛኛዎች ማለትም ሙሉ በሙሉ እንትን ኦብዴ መደና ምንላቸው ይሄ ህብረት ምስኻሪዎት ማለትም ይሄ ህብረት ፕራቲዎት ጉዶሎት በቃ ትላልቅ እንትኖች ኢኮኖሚ እንትኖች እነሱ ይሰጣሉ ያውም አንዳንዶችስ ደሞዛቸው ብዙ እዛም ይሰሩ ሰዎች ደሞዛቸው ከፍ ያለ ነው ብዙ ገቢ ስላላቸው ብዙ ጥሩ ሰራተኛ እንትን ሰራተኞች እነሱ እንዲሰሩ ስለሚፈልጉ ከረንሽታሉ ብቻ ሳይሆን የተለያዩ እንትኖችም አላቸው
2: ጥሩ እንግዲህ ካለን ጊዜ አንጻር ይግጠበቃ ማሙዬ ዘሬ እንግዲህ በቀጣይ ደግሞ ያንዳንዱን አንስተን ይቀጥላል ፕሮግራማችን እንመለከታቸዋለን ሁሉንም እንግዲህ የሥራ ጋር የተገናኙ ሐሳቦችን ለዛሬው ማጠቃለያ ምን ትላለ?
3: አዎ እንግዲህ በመግቢያው ካላልነው አሁን እንናገረው መብት ማወቅ ትልቅ ነገር ነው ምን ይባላል የዳዜ ኮዋ ማወቅ ማለት ጉልበት ነው አንድ ሰው ከሥራውን ካወቀ ማለትም ግዴታውንም መብቱንም ካወቀ ማንም አሰሪ ሊሸጉደው አይችልም ይሄ ታወቀ ነው መስካሪ ማለትም ይሄ የተመረመረ ነገር ነው ስለዚህ ነው መብታችሁን ወቁ ተማሩ ባል ዝም ብሎ አይደለም ታወቅ ማና አዋቂውን ማን ይደው ይከሰዋል ወይም ደግሞ አንድ ዋና ሚፋል ወይም ዋና ያሰሪ አቋም የሚያውቀውን ሰራተኛ ምን ብሎ ይጎዳል እንዲከሰስ ያወቀ እና ሰራተኞች እኮ ብዙ ተላልቅ አቋም አሰሪዎች በትላልቅ የህግ ጠበቃዎች መስሪያ ቤት የሚመሩ ቦታዎች ናቸው ምክር ሁልጊዜ የሚመካከሩ ከሌ ሰራተኛ እንዴት አርገን ነው ምንከፍለው እንዴት አርገን ነው ማንከፍለው እንዴ ያለ ሰራተኛ ስለዚህ ያ ሰው መብቱን ካወቀ የሚደርሰውን ካወቀ አንድ ሸቀላ ያስቀሩትማ አንድ ሸቀል ነገ እንደሚጠየቁ ስለሚያውቁ ከተጠየቁ በኋላ እንደሚረታቸውም የታወቀ ነው እና ታወቀ ማንም በቃ ብቻ በየወራቱ በየቀኑ ትሉሽ ማስቆራትሽ አንድ ይገረሻል አንድ ለሰዎች አንድ ማስቆንተናቸው ትሉሻቸውን አንድ ይሁን አመታት ማይውስታ ያለው አንድ ይሁን አይውትን ሰረ ታይቱ በኋላ አንድ ጊዜ አሁን እንግዲህ የስተት ይሆናል እዛት እንትን ትሉሽ እንትን የሚያወጡት እንግዲህ ሰው መሆን ስተትም እኮ አለ ያን እኮ ስተቱንም እኮ ማወቅና ማረም ይችላል እኮ እኛ ራስን ስንከታተል ነው እና መከታተል ሚደርሰን ማይደርሰን መጠየቅ ጥሩ ነው እና ያወቀነ ከሄርነ እየተረዳነ ከሆነ እኛ መብታችንን አስራውን በቃ ጥሩ እንትን ጥሩ አቋም ይኖረናል ከለ እኮ ያውቃል ከለ እንትነ ስራውን በስነ ስርዓት የሚሰራ የሚደርሰውን የሚያውቃል የሚጠይቀውን የሚያውቃል በቃ አሁን ደርሶ ይሄን አምጡልኝ አይልም ምናምን መባላለን እና መከታተል ማወቅ ያስፈልጋል ብያምናለሁ።
2: ጥሩ እንግዲህ ትልሽ ማስኮሬት ላይ እንዳልከው ሁሉ ነገር ከተጻፈ ያን ደግሞ ለሚያውቅ ሰው እንኳን ዩሊ ብሎ ለቅርብ ቤተሰብ ማሳየት ይቻላል አንዳንድ እንኳን ግዛል ሁሉ ነገሮች ቢኖርም ሁሉ ሰው ባይረዳቸው
3: እንግዲህ ግድ ሁሉ እንግዲህ እንደማኛ ህብረተሰብ አብዛኛውን ጊዜ ያልተማረ ብዙ ኢትዮጵያ ስንመጣ ብዙዎችን ያልተማርነን ማለት ይችላል። ይሄ ትምርት ያለበት አካባቢ ነው የመጣሁኝ እንግዲህ ሁለዚህ እኔ ራሴን እንት መናገር እንትን የለኝም ግን እዚህ ሀገር ብዙ ብዙዎች ተምረዋል ብዙዎች አጥንተዋል ብዙዎች በቃ ስለ በቃ ገና የሚፈጠረውን ነገር መናገር ይችላሉ በአንድ ነገር እና ያን ወረቀት አይከለ እኮ እንዲብሎ ተጽፎልኝ እንዲብሎ በማስቆረጡ እይልኝ ማለት እንትን አይደለም እንትን ይሄ እንደ ፍረት ማየት የለብነን ሚጎዳ ነገር ሚጠቅም ነገር እንጂ ሚጎዳ ነገር እንትን አያስከትልም።
2: አዎ ለልጆች ማሳየት ይቻላል ልጆች ስለሚደርሱ
3: ለልጆች ማሳየት ይቻላል ለጎረቤት ማሳየት ይቻላል አይ አረ በባሮካችን እግዚአብሔር ይመስገን ዛሬኛው ህብረተሰብ የነካ ህብረተሰብ ነው እንደፊት እንደ 40ዎቹ አመታት አይደለም እንደ ልክ እንደመጣ ነው አይደለም
2: እውነት ነው አሁን ያለው ሁኔታ በጣም የተለየ
3: ነው
2: ተለውጧል
3: ብዙ ነው ብዙ ህግ ተበቃዎች አሉ ይቀርምሳለ ወርከን ብዙ ህግ ተበቃዎች ብዙ አሉ እንግዲህ ህብረተሰቡም ራሱ ያወቀ ነው የተማረ ነው እንግዲህ ህብረተሰቡ ያውቃል አዎ መጠየቅ ይችላል ህብረተሰቡ
2: አዎ ሲቀጠር የተነጋገረበትን
3: አዎ ብቻ
2: መነጋገር ነው ያሬ ገረማ ትሩሽ ማስኮሬቱ ላይ ተጽፏል ያን መረዳት ከባድ ላይ ሆነ ይችላል እንግዲህ ደግሞ የሚያውቁ ሰዎች መታገዝ በጣም ወሳኝ ነው። ጥሩ በጣም ነው እናመሰግን ይሄ ግጠበቀ
3: ምንም አይደለም
2: እሺ በጣም እናመሰግናለን ሰላም ሆነልን መልካም
3: ጊዜ ሰላም
2: የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይሄን ይመስል ነበር ስለተከታተላችሁን ከልብ እናመሰግናለን በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን ወርቅነሽ እሸቴ ነኝ እስከ ሳምንት ቸርን ሰንብት
0: የተከበራችሁ አድማጮች በመቀጠል ወደ ቃለ ምልልስ እናርፋለን ካቶ የኒሆን ገዳሙ ጋር እስራኤልን መንግስት ፖለቲካ ተጨባጭ ሁኔታን በተመለከተ እንዲያው እንደዚህ ጋር እንዴት ይታያል ከሚላንጽ በመነሳት ነውና አቶ የኒሆን ገዳሙ ጥናስተልን እንደምን አለ
4: ጥናስተልን ወንድምሻየው ፈጣኝ እንደምን አላችሁ በጣም አመሰግናለሁ ለዱሉ
0: ደህና ነን እንግዲህ በዚህ ሁኔታ ያለውን መቼም የመገናኛ ብዙሃን በአብዛኛም በዚህ የእስራኤል መንግስት ጥምር መንግስት ያለውን ሆኖ አዳዲስ ዜና እንሰማለን እንግዲህ የመንግስት ለውጥም የሚሆን ብሔራዊ አንድነት መንግስት እናቋቁማለን ይላሉ ጠቅላይ ሚኒስትሩና እንዲያው እንዴት ታየዋለ?
4: ወንድሜ ሳያው በእኔ አቅም የተነተን ባይሆንም ለመለካከት ሞክራለሁ። በመጀመሪያ በዜና አቀራረባችሁና ዘገባችሁ እጅ ሰጥቻለሁ ተማርኬያለሁ በጣም ነው ደስ የሚለው በእውነት ሁሉንም በዚህ ቻጭር ጊዜ ውስጥ ዳስታችሁታል በጣም ክብር አለኝ። ከዛ ውጪ እንደሚባለው ወደ ዋናው እንትን ከመግባቴ በፊት የኢራን ነገር እኔ ያደር አዲስ ይወርብኛል ያደር ይደንቀኛል አልፋ ተርፋ ሊባኖስና ህዝቡላ ከእስራኤል ጋር ስምምነት እንዳይደርሱ ተጽኖ ማድረግ የምችል ሀገር ሆናለች። በደንበራ ተዋሰነም የእስራኤል ጠላትነቷ ካደራደር ከፍተኛ ደረጃ ላይ እየደረሰ የመጣ ነው። ግን ይህም እንደማምነው ሁላችንም እንደምናውቀው አይጥለሞቷ የድመት አፍንጫ ታሸታለች ነው ነገሩ። ብዙ ብዙ ዋና ዋና መሪዎቿን ተነጥቃለች በኢኮኖሚም ደቃለች ኢኮኖሚ ተቋማቷ ሁሉ ደቋል። አሁን ደግሞ ሌላ ምንድነው የምትጠብቀው
1: ደቀቅ ያለው ብላ ግን አርፋ አልተቀመጠችም አሁንም ለትራምፕ ዛቻም አለም በረከክም ነው ያለች ያለው ብዙ ገንዘብ ከተሰጣት ደግሞ ያንን ሌላ ወደ ጦር መሳሪያ ተቀየራለች የሚል ስጋትም አለ።
4: ስጋትም አለ ያው እንግዲህ እንደምታወቀው አንዳንዴ ፈጣሪም እንግዲህ ስነልቦና ወታ አይቶ ሀብታ ይሰጥም ይሄን ዳጅ ብራቸው አሳብጧቸዋል። እንግዲህ ያን የነዳጅ መተላለፊያዎች መጥም ከፍተዋል የሚባል ነገር አለ ከአሜሪካ ጋር አድራድረው። በነገራችን ላይ የአሜሪካው ፕሬዚዳንትም አቋሙ የገበታ ሆኖብናል አንዴ ወደፊት አንዴ ወደኋላ አንዴ ወደ ማሪ መጣል ይሄዳል አሜሪካም ያው የራሷን ጥቅም ለማስከበር ነው ምን ግዜም ቢሆን መተታተረው መተታገለው እንጂ ለሌላው ብዙም ደንታ ያላት አይደለችም። ግን እስራኤል ደግሞ ለአሜሪካ የልብ ወዳጅ የሆነችው ወድ አይደለም። በመካከለኛው ምስራቅ የልብ ወዳጅ ዙሪያውን ያሉ አገሮችን አሜሪካ ለመቆጣጠር መነሻው እስራኤል መሆን ስላለበትና ያው ደጋግመን እንደምናውቀው አሜሪካ ያሉ ይሁዳውያንም ቀላሎች ስላልሆኑ በምርጫም በምንም ወቅት ለእስራኤል የሚሰጡት ድጋፍ ከመውደድ ብቻ የሚመነጭ አይደለም እና ይሄን በሌላ ጊዜ እናየዋለን። ለማንኛውም ይሄ የምርጫ ጉዳይም ከመግባቴ በፊት
0: ወደ ምርጫ ወደ ኢራን ወሰድክና የኢራኑን ሁኔታን በተመለከተም በዝም ተደጋጋሚ ስምምነት አሜሪካና ኢራን ስምምነት ላይ መድረሳቸው ተፈራረሙ ተባለና ከዚህ መካከል ደግሞ በዚህ በኢራን ላይ የተጣለባት የገንዘብ ማዕቀብ በብዙ ቢሊዮን የሚገመት ዶላር እንደተቀመጠ እንዳይቀሳቀስ ታግዷልና ያን እንደሚለቀቅ ተሰማን። ቢለቀቅላት ምን ታስባለህ?
1: ቢለቀቅልን ብትለው ጥሩ ነበር።
0: ገንዘቡ ማት ነው፣ ማት ገንዘብ ነው።
4: በጣም ብዙ ገንዘብ ነው እና የገንዘብ መቼስ ቅንነት አይሰራበትም። ያው እስራኤልን ለማጥፋት እንዳይውል ከፍተኛ ስጋት ይኖራል። ይሄ በዚህ እንለፈው ግድ የለም። ወደ ምርጫው ስንመጣ ያው እዚህ ሀገር ያለው የምርጫ ፉክክር በየጊዜው የሚያስደንቅ የሚገርም ነው። አይን እየተጠናቆሉ ጉሮሮ እየተናነቁ ነው የምርጫ ውድድር የሚያደርጉት። ግን ደስ የሚለው ነገር ደግሞ በሀገራቸው ሉዓላዊነትና አንድነትና ክብር ላይ አይደራደሩ እንጂ እኮ የትም ዓለም የለም እስራኤል ላይ ያለው መሰዳደር፣ መወጋገዝ፣ አንዱን አንዱ መሸወድ፣ መካድ፣ መስደብ፣ ማዋረድ፣ ተቀባይነት እንዳይኖረው ማድረግ፣ ይሄ በእስራኤል እጅግ ጎልቶ የሚታይ ነገር ነው። በጣም በጣም አንዳንድ ሀገሮች ባይሆን በፓርላማ ይደባደቡም፣ አንዳንዶቹ የፓርላማ ወንበር እያሉ ሲወራወራሉ። ግን እስራኤሎች አልታሪ ሚያድ ነው እና እጅ ማንሳት ወደ አንዱ ላይ ትልቅ ወንጀል እንደሆነ
1: በማመን እንኳን እሱ ያው ቃላቱ አለ፣ የቃላት ውርወራው አለ። ግን እንዳልከው ወንበር ሲወረውሩ አላየንም
4: እንጂ ያለው ፉክክር ቀላል አይደለም። ግን አሁን የተነሳው ሀሳብ በጣም ጥሩ ነው። አንተ ምን አገባህ እኔ ነኝ ማውቅልህ እንጂ አንተ ምን አገባህ እኔ ነኝ ሀገሪቱን መመራት እንጂ አንተ ምን ታውቃለህ እኔ ነኝ ማውቅ እንጂ የሚለውን ነገር አስወግዶ ጥምር መንግስት የሚያቋቁሙ ከሆነ ጥሩ ነው። ዙሮ ዙሮ የምርጫ ስርዓትና ህጉ ህጋዊና ትክክለኛ እስከሆነ ድረስ ኳሱ ያለው በህዝቡ እጅ ላይ ነው። ህዝቡ ይገመግማል። እንደተባለው በተርምም እንደሚመሩ እየተነገረ ነው ከወዲሁ እና ህዝቡ ምንድን ነው ማን ጥሩ ሰራልን በዚያ ተርም ወቅት ማን ነው ውጤታማ ስራ የሰራ በሀገሪቱ ደህንነት ላይ፣ በሀገሪቱ ልማት ላይ፣ በትምህርት ላይ፣ በጤና ላይ ማን ጥሩ ሰራ ብሎ መገምገሙ አይቀርም። ምክንያቱም ገምጋሚ ኃይሎች አሉ። ቀላል አይደለም። እስራኤል ሀገር እንዲህ ወርቅ በመስታወት ተዘግቶ የሚያድርበት ሀገር ህግ ስላለ ነው። ትክክለኛ ህግ ባይኖር ከዚህ ሀገር ያለው ወንበዴ ሌላ ዓለም ካለው ይበልጣል። አይካድም ይሄ። ምክንያቱም እነዚህ ዘመዶቻችን እርስ በርሳቸው እየተበላሉ ነው እንደ ግምጽና እነሱ ለዚህ ለዝርፊያ የሚያንሱ አይደሉም። ግን ህጉ
0: አቶ የኔ ሆን ገምጋሚ አካል አለ ብለሃል። ግን እኮ በዚህ ዙሪያ እኮ አንተ ምንም ሁሉም እያንዳንዱ ዜጋ ነው እንግዲህ በዋናነት በምርጫ በዲሞክራሲ ስርዓተ መንግስት በፓርላማ ምርጫ በሚካሄድበት ጊዜ ቀን ሁላችን ጠቅላይ ሚኒስትር፣ ሁላችን የክነሴት አባላት ምን ወስናለን እና ያቺ የእውነተኛዋ ዲሞክራሲ የሚከበርበት ቀን ነው። ታውቃለህ፣ አሁን እስከዛ ሲሆን ድረስ አስተዳደሩ፣ እጩ ጠቅላይ ሚኒስትሩ፣ እጩ የክነሴት አባላቱ ምን ሰራልኝ ለህብረተሰባችን ብለን ደግሞ ዜጎች ነው የሚወስኑ አይደለም እንዴ?
4: እግዚአብሔር ይባርክ። መገምገም አለበት ዜጋው፣ መራጩ ለማን ነው ድምፅ የምሰጠው ማለትም መቻል አለበት። በዚህ አጋጣሚ የእኛ ማህበረሰብ ቅድም ወንድማችን በዚህ በአሰሪና ሰራተኛ ጉዳይ ተወርቅነሽ ጋር ሲወያይ እያደመጡት ነበረ። የእኛ ህብረተሰብ አሁን ላይ እሱ ምን እያለ ነበር? የተማረ ሰው አለ፣ የተማረ ሀይል አለ፣ እንደ ድሮ እንደ አርባዎቹ አይደለንም። አሁን በጣም እውቀት አለ፣ ጥበብ አለ፣ ማንም ሊሸውደን አይችልም የሚል እንደምታ ያለው መልእክት ነበር እያስተላለፈ የነበረው እና ይሄኛውንም ወደ ምርጫው ስንወስደው የእኛ ማህበረሰብ ሁልጊዜ የሚባክን ድምፅ አለ። ሁልጊዜ እነ ተመካክረው እነዚህ ሊሂቃን ምንላቸው ወደ ፓርላማን ገባለ የሚሉ ሰዎች አንተ ካንተ አንቺ ካንቺ ትበልጫለሽ አንቺን በዚህ አመት እናሳልፈ አንተም በዚህ አመት እናሳልፈ ድምጹ እንዳይባክን እንደገና ደግሞ የሚወዳደሩበትን ፓርቲ ተሰሚነት ያለውን ፓርቲ ተወዳጅነት ያለውን ፓርቲ እሚፍላጋ መምረጥ አለባቸው። ምክንያቱም አንዳንዴ የማይሆን ቦታ ላይ ሄደው ገብተው ምረጡኝ ቢሉ የህብረተሰቡ ስነ ልቦና እንደው የአይኑ ቀለም ደስ ብሎኛል ብሎ አንዱ ፓርቲ ጋር ገብቶ ቢገባ ህብረተሰቡ ላይ መርጠው ይችላል።
1: አሁን እንደው ስታስበው አንተ አሁን ያልከው አሁን ወደ ተጨባጭ ነገር እንምጣ። እንደዚህ አይነት ነገር ተባብሮ በእኛ ህብረተሰብ አሁን ባለን ልምድ እውነቱን እናገር ከተባለ ተባብረን ይሄ ከሌ ይሻላል ከሌ አንተ እኮ ታውቃለህ ከኔ ብሎን የሚሄድ እንትናችን ገና ብዙ የሚቀር ነው የሚመስል
4: ለክደው ሰጠኝ በጣም የሚያሳዝነው እሱ እኮ ነው አገራችንም ዓለማችንም ወደኋላ የሚያስቀራት በየትኛውም መስክ አንተ ተኔ ትበልጣለህ አንተ ምራኝ እኔ ደግሞ ላግዝ ተጎን ሆኜ በንግድም በፖለቲካም በትምህርትም በተለያዩ ሴክተሮች እንደዚህ አይነት ነገር ይሄንማ ካደረግን እኮ ከሰውነት አልፈን መላክ ሆን ማለት ነው። ይሄ እውነትከን ነው ፈታኝ ነው ግን ማወቅ አለባቸው እነሱ ማወቅ አለ እስከ መቼ ድረስ ነው የማይበስሉት እስከ መቼ ድረስ ነው ወደ አንድነት የማይመጡት እስከ መቼ ድረስ ነው ሪሞርክ የሆኑ የሚቀጥሉት በእርግጥ ተንገዳግዶ አንዱ ሁለቱ ማለፉ ላይ ቀር ይችል ይሆናል ግን ሁልጊዜ አንዱን አንዱ በመተቸት ወይም ስም በማጥፋት ወይም ደግሞ ሌላ የጎንዮሽ ጉንተላ በመጎንጠል የትም አያደርሰንም። በሁሉም መስክ ትንሽ የተሻለ ሆነን መገኘት አለብን። እንደውም እኮ ስብናችን የማህበረሰብ ትርኢታችን ኢትዮጵያውያን በጣም የተሻለ እኮ ነን እና ይሄን በእውነት ልንበስልበት ልናውቅ ይገባል። ይሄን በተመለከተ እንዲያውም በምርጫ እንደው ብዙ ጊዜ ብዙ እየቀረ ነው እንጂ ከተከበሩ አባቶቻችን ተቄሶች ከሀገር ሽማግሌዎች ይሄን ገብተውበት እባካችሁ እናንተ በጥሩ ሁኔታ ወኪላችን እንድትሆኑ ድምጻችን እንዳይባክን አድርጉልን ብለውም ሊጠይቁ ይችላሉ እኮ። ስለዚህ በጣም ፈታኝ ነው አንተ እንዳልከው
1: ላይ ያሉት ያወረዱ የነሱን ስምነት አሁን ለምሳሌ ባህረዲ ማህበረሰብ ያለውን ማየት ይችላል። ችግሮችም ኑረው አንድነታቸውን ጠብቀው ነው የሚሄዱ። ለዛም ነው የፖለቲካ ጥቅም ኑሯቸው ከጥምር መንግስት ገብተው ራሳቸው በፈለጉት መንገድ ማሾር የሚችሉት። አንዳንድ ጊዜ የሚፈልጉትን በጀት የተቀበሉ ያሉትና እንደዛ አይነት ነገር የሚፈጠርበት ጊዜ ይመጣል ብለን እናስባለን። ግን ቢያንስ እንኳን እኛን ውጤት ሊያደርስ ከሚችል ነገር ላይ ብንሰራ መልካም ነው።
4: ትኩረ አየው የመደራጀት ጥቅሙን የሃረድም እንደምሳሌ አንስተሃል ወንድሜ። እነሱ አሁን ለማህበረሰቡ ለአሚስራኤል ይጠቅማሉ አይጠቅሙም ሌላ ጉዳይ ነው። ሌላ መመዘኛ ነው አይደል? ሌላ እይታ ይኖረዋል። ስለ ተደራጁ ብቻ ግን ጥቅማቸውና ድምጻቸው ማስከበር ይችላል አየው። ስለዚህ ይሄ ወደኛ ማህበረሰብ የማይመጣበት ምን ምክንያት አለ? የኛ ማህበረሰብ አሁን ቁጥሩ ወደ 200 ሺህ የሚጠጋ ነው። ከዚህ ውስጥ ቢያንስ 50% እንኳን መረጠ ቢባል የ100 ሰው ድምጽ ይኖራል። ይሄ መባከል የለበት። ሌላው በዚህ አጋጣሚ የማህበረሰብ መሪዎቻችን ሁልጊዜ እኔ በጣም የሚያናድደኝ
1: ባጭሩ ሁልጊዜ በጣም የሚያሳዝነው
4: ኢትዮጵያ ያሉ ወገኖቻችን በእውነት አሁን ኢትዮጵያ ባለው ሰማይ ስር ከፍተኛ ችግር ነው ያለው። የኑሮ ውድነቱ አይጣል ነው አይድረስ ነው። ይሄ ለምን ተከሰተ? ሌላ አጀንዳ ይኖራል። ለማንኛውም ግን አባት እናት ተዚህ ሆኖ ልጅ ከዚህ ሆነበት ወንድም እህት ደግሞ ዘይ ሆነበት በጣም የሚያሳዝን ህይወት እየተገፋ ያለበት ነገር ስላለ ይሄንን የማህበረሰብ መሪዎቻችን እንዲያውም ለምርጫ መከስከሻም ይጠቅማቸዋልና
0: እናመሰግናለን ወንድሞች ናቸውና እንግዲህ መልካም ከቀትር በኋላ ምሽቱ ልክ 7 ሰዓት በሰላም ያገናኘን።
1: መልካም ምሽት ነው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ እንደምናመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ዩዳሌት በታሙዝ ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 29 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 22 ቀን 2018 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢላይ ቤንሻባት ሲሆን የፕሮግራሙ አጠናካሪ ሃና ስፈረውናት፣ የስቱዲዮ ተረኛ አስተናጋጆች ይሻየው ደጉና ወርቅነሽ እሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ሳምንታዊ ህግና ፍትህ ፕሮግራማችንም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮቻችን አብራችሁን ቆዩ። አሁን የምሽቱ ዜና በይሻየው ደጉ ተዘጋጅቶ ይቀርባል። ይሻየው።
1: ወርቅነሽ እሸቴ አመሰግናለሁ። አርዕስተ ዜና። በጠቅላይ ሚኒስትር ቢንያሚን ኔታንያሁ የክስ መዝገብ ላይ የተሰየሙት ዳኞች የአቃቢ ሕግ በፋይል 4000 ውስጥ የሚገኘውን የጉበኝነት የሙስና ክስ እንዲሰረዝ በድጋሜ ምክር ሐሳብ አቀረቡ። ጠቅላይ ሚኒስትር ኔታንያሁ በፍርድ ቤት ክሳቸው ላይ የሚደረገው የችሎት ውይይት ፍጥነት እንዲጨምር የሚለውን ሐሳብ የተቃወሙ ሲሆን በዚህ ምክንያት ጠበቃቸው አሚት ሀዳድ ከኃላፊነት ለመልቀቅ አስቦ እንደነበረ ለዳኞች ገለጹ። የገንዘብ ሚኒስትር ስሞትሪች በአዛ ተጎራባች አካባቢ የእስራኤላውያን ቂቡጽ መንደሮች ዛሬ ያደረጉት ጉብኝት የተቃውሞ የሰፈራ ነዋሪዎቹም ተቃውሞ አጋጠማቸው። ጋዲ አይዞንኮት በአንድነት ላይ በጣም ትልቅ እምነት እንዳለው ገልጸው፣ ነገር ግን የኔታንያሁ እርምጃዎች የእስራኤል ማህበረሰብ የሚከፋፍል መሆኑን ተናገሩ። የሃዱታ ቶራ ፓርቲ አባል ይስሐቅ ፒንዱፍሩስ መንገድ የሚዘጋ ሰው ሁሉ እግሩ ላይ በጥይት መተኮስ ያስፈልጋል፣ እርምጃውም ደግሞ በክነሴት አባል በነአማ ላዝሚ መጀመር አለበት ካሉ በኋላ በክነሴት ውስጥ ከፍተኛ ከባድ ሁከትና ግርግር ተፈጠረ። በካንሃዳሾት ዜና አውታር የወጣው ዘገባ የሐማስ ድርጅት አቅሙን እያጠናከረ ለጦርነት በድጋሜ እየተዘጋጀ መሆኑ ተገለጸ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የገንዘብ ሚኒስትር ስሞትሪች በአዛ ተጎራባች አካባቢ የእስራኤላውያን ቂቡጽ መንደሮች ዛሬ ያደረጉት ጉብኝት ነዋሪዎች ዘንድ ቁጣን ቀሰቀሰም። ዛሬ የብሔር ቂቡጽ አባላት ሚኒስትሩ ወደ ቂቡጽ እንዳይገባ የከለከሉ ሲሆን፣ በሌሎች ቂቡጾች ደግሞ ነዋሪዎች ከእሱ ጋር ግጭት ውስጥ እንዳይገቡ መመሪያ ተሰጥቷቸዋል። ሚኒስትሩ በአይን ሃሽሎሻ ቂቡጽ አዳዲስ የመኖሪያ ቤቶችን ለመገንባት በሚደረግ ስነ ስርዓት ላይ ይሳተፋሉ ተብሎ ይጠበቃሉ። የዚህ ቂቡጽ አባል የሆነችው ሚራቭ ኮሄን የሱን ትኮሳ እሳቸው በሰሩትና በስራ አፈጻጸም ላይም በጽኑ ሁኔታ ተችተዋቸዋል። ይህ ሐሳብ በላ አካልን ያመኛል የግዳጅ ውትድርና ማምለጫ ሕግን የሚደግፍ ሰው በቀጥታም ሆነ በተዘዋዋሪ በጥቅምት 7 አስከፊ ጭብጨባ ላይ ተጠያቂ የሆነ ሰው ወደ ቤቴ እንደሚገባ ማሰብ አልችልም። መንግስታዊ የምርመራ ኮሚቴ እንዳይቋቋም የሚቃወምና ተቃዋሚውን የሚመራ የታገቱትን የተጠለፉትን ሰዎች መመለስ ያደናቀፈና አሁን ደግሞ በድፍረት የተመለሱትን የተጠለፉትን እኔ ነው ያስለቀኩኝ ነፃ እንዲወጡ ያደረኩ ብሎ በድፍረት የተናገረ ሰው ማየት አልፈልግም ብላለች። ጠቅላይ ሚኒስትር ኔታንያሁ የፍርድ ቤት ክስ የጠቅላይ ሚኒስትር ምስክርነት ከሰሙ በኋላም ዳኞች ለከሳሽ ለአቃቢ ሕግ በፋይል 4000 መዝገብ በቤዜቅና ዋላ መዝገብ ውስጥ የሚገኘውን የጉብኝት የጉቦኝነትን ሙስና ክስ ስረዛ እንዲያደርጉ በድጋሚ ምክር ሐሳብ አቅርበዋል። ዳኛ ሪብካ ፍሪድማን እንደተናገሩት በመዝገብ ውስጥ ያለውን የጉቦኝነት ክስ ለማስረዳት ማስቸጋሪ እንደሚሆን የሚገልጸው ዳኞቹ አቋም እንዳለ ይቀጥላል። ዘጋቢዋ ታሚር አልሞግ እንደጠቆመችው ናታንያው በዚህ መዝገብ በማጭበርበርና እምነት በማጓደል ወንጀል ጭምር ተከሰዋል። የዲሞክራት ፓርቲ የክነሴት አባል ናማ ላዝሚ የሃዶታ ቶራ ፓርቲ የክነሴት አባል ኢሳቅ ፒንደሩስ በክነሴት የትምህርት ኮሚቴ ስብሰባ ላይ በተናገሩት ንግግር ምክንያት ለፖሊስ አቤቱታ ክስ አቀረቡ። በውይይቱ ላይ ፓንድሩስ መንገድ የሚዘጉ ሰዎችን እግር ላይ በጥይት መተኮስ ያስፈልጋል ካሉት ንግግራቸው ወደኋላ አላሉም። በተጨማሪም ይህ እርምጃም መጀመር ያለበት በናማ ላዚሚ ላይ ነው ሲሉ ተናግሯል። ላዚሚ በሰጡት ምላሽም ከትጥቅ አገልግሎት ለሚያገለግሉት ለሚያመልጡ እንቢ ለሚሉ የዚህ መንግስት አባላትን ማነሳሳት ምንም ወሰን የለውም። እነሱ እዚህ ሀገር የፖለቲካ ግድያ እንዲፈጸም ይፈልጋሉ። ፓንድሮስ ለፍርድ ተከሶ በፍርድ ቤት መቅረብ አለበት፣ ፖሊስ መመርመር አለበት ብለው ክስ አቅርበዋል ለፖሊስ ጣቢያም። የያሻር ፓርቲ ሊቀመንበር ጋዲ አይዘንኮት ጠቅላይ ሚኒስትር ናታንያሁ ከምርጫ በኋላ ሰፊ አንድነት መንግስት መሰርታለሁ በማለት ለተናገሩት ንግግር በሰጡት ምላሽ እሳቸው በአንድነት ላይ በጣም ትልቅ እምነት ያላቸው ቢሆንም የናታንያሁ እርምጃዎች ግን የእስራኤል ማህበረሰብ በእጅጉ የሚከፋፈል መሆኑን ገልጸዋል። እሱ ለሁሉም የሚሆን የውትድርና አገልግሎትን በመቃወም እየሰራ ነው። እንዲሁም የግዳጅ ውትድርና ማምለጫ ህግ ለማውጣት የፖለቲካ ፍላጎት ያለው የምርመራ ኮሚቴ ለማቋቋም እየሞከረ ነው ብለዋል። አይዘንኮት ይህንን የተናገሩት በቴልሃይ ዩኒቨርሲቲ በተካሄደ የምስራቅ ጋሊል ጉባኤ ላይ ሲሆን ከንግግራቸው ውስጥ ቃል አቀባያችን ሮቢ ሀምራሽራግ አይዞል ተያይዞ የቀረበውን ዘገባ አቅርቧል። የመከላከያ ሚኒስትር እስራኤል ቃጽ እስራኤል በሊባኖስ ላይ ምንም አይነት የግዛት የመሬት ፍላጎት እንደሌላት፣ ነገር ግን ሂዝቦላ በመላ ሊባኖስ ትጥቁ እስካልፈታ ድረስ ሰራዊቱ ከደህንነት ቀጠና እንደማይወጣ ገለጹ። ለወታደራዊ ዘጋቢዎች በሰጡት ማብራሪያ ቃጽ የእስራኤል መከላከያ ሰራዊት በሊባኖስ ቆይታ ረጅም ጊዜ መሆኑን አጽንኦት ሰጥተዋል። በእሳቸው አባባል የሊባኖስ ጦር ወታደሮች በድንገት በሂዝቡላ ላይ የሚነሱ አንበሳነት ባይነት ጸባይ ያሳያል የሚል ግምትም የለም። የመግባቢያ ስምምነት ከተፈረመ በኋላ ቢሆንም ከሊባኖስ ወደ እስራኤል መንደሮች የሚተኮስ ማንኛውም ጥቃትም በዳህዬ ቤይሩትም ላይ በሚሰነዘር የአየር ድብደባ ምላሽ እንደሚያገኝ የመከላከያ ሚኒስትሩ አረጋግጧል። በተጨማሪም ኢራን ወደ እስራኤል ሚሳይሎችን የምታኩስ ከሆነ ምላሽ በግዛቷ በኢራን ውስጥ ላይ የሚሰነዘረው ቀጥተኛ ጥቃት እንደሚሆን አስጠንቅቀዋል። በእሳቸው ገለጻ ከኢራን ጋር ውጊያ በድጋሜ ለመጀመር ሁለት ሁኔታዎች ሊኖሩ ይችላሉ። አንደኛው ፕሬዝዳንት ትራምፕ ስምምነቱን ማፍረስ ሲወስኑ፣ ሁለተኛ ደግሞ ኢራን በእስራኤል ላይ ጥቃት ስትሰነዝር ነው። የእስራኤል መከላከያ ሰራዊት በኢራን ውስጥ በተናጠል እርምጃ ለመውሰድ ዝግጁ ናት ብለዋል። ጦርነቱ 1000 ቀናት በሞላ ማግስት የጦር ኃይሎች ኢታማጆር ሹም ጀነራል ሌተና ጀነራል ኤያል ዛሚር የእስራኤል መከላከያ ሰራዊት በአሁኑ ወቅትም በዘመቻ ውስጥ ትልቅ ስትራቴጂካዊ መገናኛ እርምጃ ላይ እንደሚገኝ ገለጹ። የጠቅላይ እዝ ጠቅላይ አዛዡም ከፍተኛ ጀነራሎች በተሳተፉበት ስብሰባ ላይ ወታደራዊ አገዛዝ ስብሰባ ላይ ጠቅላይ እንደተናገሩት የረጅም ጊዜ ውጊያ የሰራዊቱን አሰራር ስልቶች የቀየረ ሲሆን መከላከያ ሰራዊቱ ለቀጣይ ውጊያዎችና ለሚመጡት ፈተናዎች እየተዘጋጀ መሆኑን ገልጸዋል። ለተናም ጀነራል ዛሚር በጥቅምት 7 የተፈጸመው ጥቃት በዩዳያን ህዝብ ህሉና ላይ የተሰነዘረ ጥቃት እንደነበር በአጽንኦት የጠቀሱ ሲሆን ያ ትውስታም ሰራዊቱ ራሱን መለወጡን ትምህርት መቅሰሙን እንዲቀጥል እንደሚያስገድደው አረጋግጧል። በሩሲያ የሚገኝ የጸጥታ አካላት ከሞስኮ በስተሰሜን በምትገኝ ያሩሶላብ የከተማ ውስጥ በሚገኝ አንድ ቤተ ክህነት ላይ የቃጠሎ ጥቃት ለመሰንዘር አቅዶ የነበረ ግለሰብ በቁጥጥር ስር ዋለም። ይህንን አካባቢ መገናኛ ብዙሃን ዘግቧል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቄል ከ98 አጉሮ ተለወጠ። አንድ ዩሮ በ3 ሸቄል ከ40 አጉሮ ተለውጧል። የነገ ማክሰኞ የአየር ጸባይ ትንበያ ከሰነበተው ያው የሙቀቱ ያለ ወትሮው ሞቃታማ ነው የሚሆነው። በዋናነት በከፍተኛ በተራራማ ቦታዎችም እና በመካከለኛው ክፍለ ሀገር ሞቃታማ ይሆናል ነው ያሉት የአየር ጸባይ ተመራማሪዎቹም። የምሽቱ ዜና እስከዚሁ ነው። ወርቅነሽ
0: ሻይሁን አመሰግናለን ስለ ዜናው። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: ወርቅነሸቴ ከዜናው ቀጥሎ ወደ ወቅታዊ ዘገባ ስንሸጋገር ደግሞ በኢራንና በአሜሪካ መካከል ያለውን ውዝግብ እንደቀጠለ ነው። አሁን ደግሞ ያለው ተጨባጭ ሁኔታስ ምን ይመስላል? ወርቅነሽ
1: በኢራንና በአሜሪካ መካከል ያለው ሁኔታ እንደቀጠለ ነው እንግዲህ ወይ አይለይላቸው ሁለቱ ሀገራት ትናንት ተተኳኮሱ ሲባል ሰምተን ነበር ያው ተጠቃቅተዋል እንደዚህ ነው ለማችም እንግዲህ በቀላል አማርኛ ዛሬ ደግሞ ትራምፕ ኢራን መደራደር ትፈልጋለች ያው ጥያቄ አቀርባለች የአሜሪካ የልዑክ ቡድን ወደ ኳታር ዋና ከተማ ዶሃ ይሄዳልና ነገ የሁለቱ ሀገራት ተወካዮች ሊገናኙ ይችላል ብለዋል ከዋይት ሃውስ ቤተ መንግስት ይወጣው መልእክትም ይሄ ነው የዋይት ሃውስዋ ቃል አቀባይ ስዊት ክሮላይን እንደተናገረችው የአሜሪካ ተደራዳሪ ቡድን ተወካዮች ስቲቭ ዊትኮፍ እና ጃርድ ኩሽነር ወደ ዶሃ እንደሚሄዱ ነው የተናገረች እንግዲህ በኢራን በኩል ይመጣሉ ምንድነው የሚሉት አሁን ለስምምነት ባለፈው ያቀረባቸው 14 አንቀጾች አሉ አይደል በእነሱ ዙሪያ ገና ለመነጋገር አልጀመርንም የተኩስ አቁም ስምምነቱ ነው እንግዲህ በዛ በሰላም ድርድር በተቀመጡ ነጥቦች ላይ ይወያያሉ ተብሎ የሚጠበቀው እዚህ ላይ ገና አልደረስንም ግን ለማንኛውም ተገናኝተን እንወያያለን መሰረታዊ በሆኑ ጉዳዮች ብለው ነገ በዶሃ ይገናኛሉ ተብሎ ይጠበቃል እንግዲህ አይታወቅም ሌሊቱን ደግሞ አዲስ ነገር ከተፈጠረ በኢራንና በአሜሪካ መካከል ያለው ጉዳይ ይሻያው ይሄ ነው ብሎ ወጥ የሆነ ነገር ለመናገር ያስቸግራል እንዲሁ ድንገት የሆነ ነገር ይፈጠራል ድንገት ደግሞ ወደ ድርድር ይጠራራሉ
0: ነገ በኢራን ልመና
1: ጥያቄ
0: መሰረት በክብ ጠረጴዛ ተቀምጠን ንወያይ የሚለውን የፕሬዝዳንት ትራምፕ አስተዳደር ተቀብሎታል ይህን ማረጋገጡን ራሳቸው ትራምፕ ተናግረዋልና

0: አመራሩ መሪዎቹ ያሉ አሉት አይ የታክቲካዊ ውይይት አይኖርም ነው ያሉት። በሌሎች ርዕሰ ጉዳዮች እንደሚነጋገሩ ነው እንግዲህ። አሁን ግን ያልገባይ ለሁላችን እንግዳ ነገር የሆነብን እንግዲህ ተኩስ አቁም ስምምነት ለ60 ቀናትን ያህል ስምምነት ላይ ለመድረስ ነው ይባላል። ግን በዚህ ደግሞ የተኩስ ልውውጥ
1: አዋል ትናንት እንደሰማ ነው ኢራን ነው መጀመሪያ እንግዲህ በንግድ መርከብ ላይ ሚሳኤል ተኮሰች ተባለ። ከዛ አሜሪካ ዛተች ወደውም ዛቸው ብዙ ሳይቆይ ያጻፋ ምላሹን መለሱ ተባለ። እንደገና ደግሞ ኢራን ለአሜሪካ ወዳጅ ለሆኑ ሀገራትና እንግዲህ አሜሪካ የተለያዩ ተቋማት ወታደራዊ ተቋማትን ጨምሮ አሉባቸው ወደ ተባሉ ሀገራት ወደ ኩዌትና ወደ ባህሬን ተኮሰች። ትራምፕ ምንድነው ያሉ? ከኢራን ጋር ያለንን ጉዳይ በጦርነት ሳንጨርሰው አንቀርም፣ መጨረሻ ላይ እንደዛ ሊሆን ይችላል። እንደገና ደግሞ ወደ ኢራን በጦርነት ከተመለስን ኢራን ትጠፋለች፣ ትደመሰሳለች፣ አትኖርም ሲሉ ተሰምቶ ነበር። ግን ደግሞ አሁን ዛሬ ኢራን መገናኘት ትፈልጋለች፣ ለድርድር እንደ መወያየት ጠይቃለች እና ያው ነገ እንገናኛለን ብለዋል። እንግዲህ አሁን በአሜሪካ በኩል የሚመጡት የልዑክ ቡድን ይሻያው እንደሚታወቀው ስቲቭ ዊትኮፍ በጣም በዚህ በአሸማጋይነት የሚሳካላቸው በሳል ሰው እንደሆኑ ይነገራል። እንዳልከው ቴክኒካዊ በሆኑ ነገሮች ይወያያሉ የሚል ሀሳብ ስላለ መረጃዎች እንደዛ ነው የሚጠቁሙትና አይታወቅም እንግዲህ የሚወያዩባቸው ርዕሰ ጉዳዮች ምናልባት ወደ ዋናው ስምምነት ሊያመጡ በሚችሉ ነጥቦች ላይ ሊወያዩ ይችላሉ። ጃርድ ኩሽነርም እንደዚሁ እንደሚታወቀው የትራምፕ የልጃቸው ባለቤት ወይም ባል ናቸው፣ አማቻቸው ናቸው ለትራምፕ። እሳቸውም የተዋጣላቸው አማካሪ አሁን እንደ ኦፊሻላዊ የሆነ ድሮ አማካሪ ነበሩ በድሮ የስልጣን ዘመናቸው ለትራምፕ። አሁን ግን እንዲህ ነው ተብሎ ኃላፊነት ባይሰጣቸውም የአብርሃም ስምምነት የሚለው ሀሳብ የተጠነሰሰና ስኬታማ የሆነ በጆርጅ ኩሽነር አማካኝነት ነው ይባላል። ብዙ ጊዜ በሳል ሰው ነው፣ የተለያዩ የአረብ ሀገራትን እንዲሁም ከእስራኤል ጋር ወዳጅ ለማድረግ ሀሳብ እንዳላቸውና ጅምሩም እየተሳካ እንደሆነ እስራኤል እንደሚታወቀው ከተለያዩ ሀገራት ጋር ጥሩ ስምምነት የጀመረችበት ሁኔታ ላይ ይቀጥላል ተብሎ ነው ይሄ ነገር የሚታሰበው የሚጠበቀውም። ያው እንግዲህ በጦርነቱ ሂደት እየተቋረጠ ነው እንጂ እንግዲህ አሜሪካ የምትልካቸው አደራዳሪዎች ምናልባት በዚህ ሙያቸው በዚህ ዘርፍ ውጤታማ ናቸው እና ያለን እንግዲህ ከኢራን ጋር ያለው ሂደት ከተሳካ
0: ይህ በእንዲህ እንዳለ ወደ ቀጣይ ወቅታዊ ዘገባ ደግሞ ስናልፍ ወርቅነሽ፣ እንግዲህ እስራኤልና ሊባኖስ የደረሱበት ታሪካዊ ስምምነት ተብሏል። ይህን በተመለከተ በእርግጥ በእስራኤል በኩል ምን አይነት ስለ ጥቅሙ ይህ ታሪካዊ ሰላም ስምምነት በለው ጥሩ ውጤት መሆኑን በእስራኤል በኩል እየተነገረለት ያለውና ሌሎች እስኪ መካከለኛው ምስራቅ በዓለም የአረብ ሀገራት እንደግን እስራኤል የለየላቸው ጠላቶች እንደ ኢራን የመሳሰሉ ይህን ስምምነት እንዴት ያዩታል?
1: አሁን ይሻያው በእስራኤልና በሊባኖስ መካከል የተደረሰው ስምምነት እንዳልከው የተለያዩ ሀሳቦችን እያስነሳ ነው። አገራችን ውስጥ ራሱ እስራኤል ውስጥ የተለያዩ ሀሳቦች እየተነሱ ነው። የሂዝቦላ ድርጅት እያለ ከሊባኖስ ጋር ስምምነቱ ምንድን ነው የሚሉ ሰዎች አሉ። የሂዝቦላ ድርጅት እንግዲህ በመካከለኛው ምስራቅ የለየለት ታዋቂ አሸባሪ ድርጅት ነው፣ በእስራኤል ህልውና የማያምን የኢራን ቀኝ እጅ፣ እንግዲህ የኢራንን አላማና አብዮት የሚያራምድ ድርጅት ነው። ሊባኖስ ውስጥ ተቀምጦ ከእስራኤል ድንበር ላይ ሆኖ የእስራኤል ማነቆ ሆኖ እያለ ይህ አሸባሪ ድርጅት፣ የሊባኖስ መንግስት ደግሞ የሂዝቦላን ድርጅት ማጥፋት ይችላል ተብሎ ማይታመን እንግዲህ መንግስቱ ወጥ መከላከያ ሰራዊቱ ደከም ያለ ነው እና የስምምነት የትም አይደርስም፣ ለምን ስምምነት ላይ ተደረሰ እያሉ የሚተቹም አሉ። በአንጻሩ ደግሞ ሊባኖስን ለኢራን መናኸሪያ እንድትሆን ክፍት አድርጎ ከመተው በሊባኖስና በእስራኤል መካከል የተደረሰው ስምምነት እስራኤል የበለጠ የሊባኖስን መንግስት እንድትደግፍና እጇን ወደ ሊባኖስ አስገብታ የሊባኖስ መንግስት እየተጠናከረ የሂዝቦላ ድርጅት እየተዳከመ መሄድበት እድል ሊሰፋ ይችላልና ከምንም የአሁኑ ስምምነት ጥሩ ነው። እንዲሁ ሂዝቦላን ነጻ ከመተው ሊባኖስ ውስጥ ኢራን እንደፈለገች ገብታ የፈለገችውን እንዳትወስን የሚያደርግ ነው ስምምነቱ፣ የተሻለ ነው የሚሉ ደግሞ አሉ። እንግዲህ በሂደት የትኛው ጥሩ እንደሆነ እናያለን። ዞሮ ዞሮ ግን እንግዲህ የሊባኖስን ሀገር ህዝብ የሚመራው የሊባኖስ መንግስት ነው። መከላከያ ሰራዊቱ ደካማ ነው፣ መንግስቱ ደከም ያለ ነው። እንግዲህ እውነት ነው የሚታወቅ ነው፣ ሌላ ጥያቄ ነው። በአሸባሪዎች ሊባኖስ እየደከመች መጥታ አሁን ያለችበት አቋም ላይ ደርሳለች። ህዝቡ ግን የሊባኖስ ህዝብ መመረሩን በይፋ ከሂዝቦላ ድርጅት አላቁን እያለ እየተናገረ ነው እና ምናልባት ይሄ ነገር የሊባኖስ መንግስት በውጭ

0: ውጭ አካላት የሚጠናከርበት ሁኔታ ካለ መከላከያ ሰራዊቱ ዘመናዊ ጦር መሳሪያ እንዲያገኝና በቂ ደግሞ ብቃት ጥራት ያለው ስልጠና እንዲያገኝ ከተደረገ በሂደት ጥሩ ነገር ሊሆን ይችላል። ከዚህ ጋር ተያይዞ ዛሬም የውጭ ጉዳይ ሚኒስትር ጊዶን ሳር ለመከላከያ ሰራዊቱ ዘጋቢዎች ጋዜጠኞች በሰጡት በእነሱ ጋር ባደረጉት ውይይት እስራኤል መከላከያ ሰራዊት ሊባኖስ ውስጥ ይቆያል ረጅም ጊዜ ደቡብ ሊባኖስ የሂዝቦላ ድርጅት ትጥቁን እስኪፈታ ድረስ የሂዝቦላ የእስራኤል መከላከያ ሰራዊት አካባቢውን አይለቅም ይቆያል ሰላሙን ለማስከበር ይሄ ደግሞ በስምምነት የተጠቀሰ ነው እስራኤል መከላከያ ሰራዊት ይቆያል ስላል አይደለም እንግዲህ በሁለቱ ሀገራት መካከል ስምምነት ላይ ደርሰውበታልና እንግዲህ ዞሮ ዞሮ እስራኤል ኃይል እዛው አካባቢ መኖሩ ጥሩ ነው የሰሜን እስራኤልን ሰላም ጠብቆ ለመዝለቅ ያስችላል እንግዲህ ሊባኖስ መንግስት ሂዝቦላን ድርጅት ትጥቅ እንዲያስፈታ ግን በጣም ሰፊ ስራ ይጠብቃል ሊያስጨራሽም ሊሆን ይችላል እንግዲህ ሞክሮ ማየቱ ጥሩ ሊሆን ይችላል እንግዲህ እንዳልነው የተለያየ አስተያየት እየተሰጠ ነው የአረብ ሀገራት ምን ይላሉ ኢራን በርግጥም ትቃወማለች አዎ ምንም ጥያቄ የለውም ሊባኖስን የራሷ ማድረግ ስለምትፈልግ እንደውም አሁን በሂዝቦላ ድርጅት ላይ እኮ ሳይሆን በሊባኖስ ላይ እስራኤል መከላከያ ሰራዊት እርምጃ እየወሰደ ነው ለዚህ ማጽፋ መልሳለሁ ያለች ነው በግልጽ ባለፈውም የነበረው እንደዛ ነውና ኢራን በርግጥ ትቃወማለች ይህን ስምምነት በይፋም እየተቃወመች ነው አንዳንድ የአረብ ሀገራት እንዳልከው የሚደግፉም አሉ ከምንም ጥሩ ነው ሰላም መድረሱ ዞሮ ዞሮ በርግጥ እንግዲህ የእስራኤል የበላይነት በመካከለኛው ምስራቅ እንዲህ እየገዘፈ ከሄደ ምንም ምርጫ የለም ከእስራኤል ጋር ተስማምቶ የሰላም ኑሮ መኖር ይሻላል ከእስራኤል ጋር እኮ የሰላም ስምምነት የደረሱ ሀገራት አሉ በብዙ ነገር ወደፊት የተራመዱ እንደ የተባበሩት የአረብ ኤሚሬትን ስናይ እስራኤላውያን በጣም እስራኤል ባለሀብቶች ብዙ ስራዎችን እየሰሩ ነው እዛ ሀገር ውስጥ ገብተውና ሌላም በሞሮኮ በሱዳንም የነበረው ሁኔታ እንግዲህ እስራኤል ወዳጅነት ጥሩ ነው ጥሩ ወዳጅነቱን አምኖ ለተቀበለው ሰው
1: ጎረቤታችን እስኪ ያቸው ወርቅነሽ ሸቴ በመስራቃዊ ጎረቤት ዮርዳኖስ በደቡብ በኩል ደግሞ እንደ ግብጽ እስራኤል ጎረቤት ሀገሮች ናቸው እነሱ ደግሞ በርግጥ በዚህ አይነት ጦርነት ሳይኖር በተረጋጋ ሰላም የተፈራረሙ ከእስራኤል ጋር ያሉ ጎረቤቶች
0: ፈልገው መርጠው ወደው ነው ከእስራኤል ጋር ወዳጅነትን ስለመረጡ ነው ይሻላል እንደሚሻልም ስላዩት ነው የግብጹ መሪ እንግዲህ በታሪክ እናስታውሳለን አንዋር ሳዳት እስራኤልን በወዳጅነት በሰላም ነው እንጂ በጦርነት ማሸነፍ አይቻልም ብለው ነው የሰላም ስምምነት ላይ የደረሱት በደንበር ቢዋሰኑ ሀገራት ናቸው እንግዲህ ሁለቱም ሀገር በሰላም መኖራቸው ለሁለቱም ሀገር ጥቅም የምናየው ነው ጥሩ ነው ስለዚህ ሰላሙ ጥሩ ነው የሂዝቦላ ድርጅት የወደፊት ዕጣ ፈንታ ምን ይሆናል በሂደት የምናየው ጉዳይ ነው እንግዲህ አሁን ያለው እቅድ ከተሳካ እንደው አንተ የምትጨምረው ሐሳብ ካለ ብዙ ሰዓት
1: አንዋር ሳዳትን ታሪክ መለስ ብለሽ ትመለከቺው በአውሮፓ ዘመን አቆጣጠር 1978 ዓመተ ምህረት ላይ ነበረ ያኔ የእስራኤል ጠቅላይ ሚኒስትር ምናሄም ቤጊን ነበሩ ለሰላም ብለው ከግብጽ ከካይሮ ወደ እስራኤል መጡ ለመጀመሪያ በታሪክ በጦርነት ላይ እስከዛ በጦርነት ላይ ነበሩ መጡ ከእስራኤል ጋር በእስራኤል ክነሴት በምክር ቤትም ሳይቀር ንግግር አድርገው አንዋር ሳዳት ወደ ሀገራቸው ተመለሱ የታሪካዊ ስምምነት እስራኤልና ግብጽ ተፈራረሙ ግን ለሰላም መሪው አንዋር ሳዳት ገደሉት
0: ህዝቡ ያው ይቃወም ነበር እንግዲህ ታሪኩ ያገሩ ያገራቸው ህዝብ ይሄን ይቃወም ነበር አው እንዳልኩ ብዙ ነገር አለ ዞሮ ዞሮ ግን ለግብጽ ይጠቅማል ሰላም ላይ ስምምነት ላይ መድረሳቸው ግብጽን የሚጠቅም ነው ሌላ አጭር ርዕሰ ጉዳይ አለ እስኪ ባጭሩ ምን ትላለ የጠቅላይ ሚኒስትር ቢንያሚን ናታንያሁ ክስ ሂደት ዛሬም ሲታይ ውሏል
1: የጠቅላይ ሚኒስትር ቢንያሚን ናታንያሁ የክስ በፍርድ ቤት በየጊዜው በእውነትም ጦርነት በአንድ በኩል መሪ የጦር መሪ ጠቅላይ ሚኒስትሩ ናቸው በየጊዜው ችሎት ፍርድ ቤት የምስክር ቃላቸውን እንዲሰጡ በተከሰሱባቸው ፋይሎች ላይ እየመጡ የጠበቃቸውን ይዘው ሁሌ ችሎት ፍርድ ቤት ወጣ ውረድ ነበርና አሁን በዚህ ዙሪያ በጣም ተጫጭኖ ስራ ተጫጭኖባቸው ከርቧል አሁን ወደ አሁኑ የመረጃው የፍርድ ቤት ዳኞች በተለይ በተከሰሱ በመዝገብ ቁጥር 4000 ክስ ላይ እስካሁን ስለመከሰሳቸው ሳቸው ጥፋተኝነት ስለመሆናቸው አስተማማኝ የሆኑ መረጃ ዳኞች የሚሉት የተገኘ መረጃ ስለሌለ በጉቦ በብሱን አስተዳደር ጉድለት ወዘተርፈ እምነት ማጓደል በተባለ ተከሰዋል አሁን ግን ይህ መዝገብ ሊፋቅ ሊሰነዘር ነው የሚል የጥሩ ለሳቸው ጥሩ ዜና ግን አሁን ብዙ አንቀጾች የተከሰሱባቸው ጉዳዮች አሉ ተጨማሪና ለሳቸው በጣም ከብዷቸዋል አሁን በተጫጫነብኝ እንዴት ነው የነገር በጊዜ የለኝ በየጊዜው ፍርድ ቤት ለመገኘት የሚል በዚህ ምክንያት ደግሞ የሳቸው ጊዜ ፍርድ ቤት ሄዶ የሚከራከሩ የፍርድ ቤት ጠበቃቸው ደግሞ አይ ኃላፊነት ላነሳ ነው እያሉ ነው።
0: በሳምንት 5 ቀን መባሉን ተከትሎ እንዳልከው እዚህ ጋር ተያይዞ 4000 ህግ አው የክስ መዝገብ ዳኞች አስተያየት ሰጥቷል እንዲሰረዝ የሚል በጉቦ ተጠርጥረው ነው። በዚህምና እምነትን በማጓደል ጭምር ነው ክሱ ላይ የተጠቀሰው። ከዚህ ጋር ተያይዞ በሳምንት 5 ቀን እንዲታይ ጠበቆች ራሱ አስፈላጊውን የመከላከል ሂደት ላናደርግ እንችላለን አሚት ካዳዲ ጠቅላይ ሚኒስትሩ ህግ ጠበቃ እንደውስ ሐላፊነትን ብለጭ ይሻላል የሚል ሐሳብ አቀርበው ነበር። የአሎቪዮቪች ቤተሰብ ጠበቃም እንደዚሁ ቢያንስ በሳምንት 3 ቀን ይሁንልን 5 ቀን የማይቻል ነው ብለዋል። ጠቅላይ ሚኒስትሩም እንግዲህ የፍርድ ቤት ዳኞች ሰጧቸውን የመናገር መብት ተጠቅመው ተናግረዋል። ሆን ብሎ እየተሳደድኩ ነው እንደዛ እየተደረገ ነው የሚል ሐሳብ ሰንዝረዋል። አወዛጋቢ ነው ግን ነገም ከነገም ወዲያ እርግጠኛ ነኝ ይመለሳል እንመለከተዋለን።
1: ግን እኮ የጫና የሰራ ጫና በፖለቲካ አመራሮች በራሳቸው የወሰኑት ህግ አለ መንግስት የወሰነው ህግ አለ። አንድ ከፍተኛ ባለስልጣን ጠቅላይ ሚኒስትሩ በሚከሰስበት ጊዜ ለምንድ ይላል ስጣብሩት ማለት ከስልጣን የእሱ ጉድበ ፍርድ ቤት እስከሚያለቅ እስከሚፈረድ ድረስ ከስልጣናቸው ይሰናበቱ ከዛ በኋላ ነጻነት መሆናቸው ከተረጋገጠ በኋላ ወደ ስልጣናቸው ይመለስ
0: የናሳብ ቀርቦ ነበር። አውቄ
1: ያን ነገር መንግስት ቀየረው
0: አልጸደቀማው ተቀባይነት አላገኘም። እንመለከታለን ለወደፊቱ ገና ብዙ አመት የዘለቀ ነው ለወደፊቱም ብዙ መሄድ ይመስላል ይሄ ነገር
1: ክብደቱን ራሱ ህግ መደንገጊያው ማለት መንግስት ሚኒስትሮችም መቀየር መደንገግ አለባቸው አይደለም
0: እንዴ? አዎ ወደሚቀጥለው ዝግጅት እንለፍ። እንግዲህ ሳምንታዊ ዝግጅት አለን። ይሄግና ፈተ ዝግጅት ነገር
2: ህግና ፈተ አቅራቢና ዘጋጅ አይቾ ባይ
3: ሰላም ሰላም የተከበራችሁ አድማጮቻችን ተናስተልን እንደምን ቆይታችኋል? ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን ይዘን ቀርበናል። እንደተለመደው ባለፈው ሳምንት በተለይ በሀገረ እስራኤል ውስጥ የምንኖር ዜግነትና ሃይማኖትን በማስመልከት ሰፋ ያለ ውይይት አድርገን ነበር። የዛን ተከታይ ወይም ቁጥር 2 ዛሬ ወይም ክፍል 2 ይዘንላችሁ ቀርበናል። ዳኛ ጠበቃ ዘይብ ካሱ ተናስተልኝ እንደምን አመሸ?
4: ጤና ይስጥልኝ ለአንተም ለአድማጮቻችንም እንዴት አመሻችሁ?
3: እኛ እግዚአብሔር ይመስገን በጣም ደህና ነን። እንግዲህ እንደተለመደው ምስጋናችን ላቅ ያለ ነው። ባለፈው ሳምንት እንደምታስታውሰው አድማጮቻችን እንደሚያስታውሱት ዜግነትና ሃይማኖት በሚለው ርዕስ እስራኤል ሀገር ውስጥ የምንኖር ነዋሪዎች ዜግነትና ሃይማኖት እንዴት አድርገን ነው የምናካሄደው? መቼ ነው የእስራኤል ዜጋ መሆነው? መቼ ነው ሃይማኖትን በምን አይነት ኑሮ እንኖራለን የሚለውን ሰፋ አድርገን ተመልክተናል። እንደው ለማስታወስ ያህል አንድ ሰው እንግዲህ ሀገር እስራኤል መዲና ይሁዲት ዲሞክራቲት የይሁዲ ሀገር ይሁዳውያን ሀገር በዲሞክራሲ የምትመራ የሚለው ይህ ማለት እንግዲህ ማንኛውም ሰው ሊኖርባት ወይም የሀገሪቱ ዜጋ ሆኖ የሚኖረው በፈለገው ሃይማኖት የማመን መብት አለው ማለት በሚለውና ዜግነትን በማስመልከት የተወያየንበት ሁኔታ ነውና እስኪ ትንሽ ቀንጨብ አድርገን እንምጣና ወደሚቀጥለው ጥያቄ እንለፍ።
4: እሺ እንግዲህ ባለፈው ሳምንት የተነጋገርነው ምን ነበር? እንግዲህ ማን ነው ከሀገሪቱ የመኖር መብት ያለው በማለት ተነጋግረንበታል ማለት ነው። እንግዲህ ሀገሪቱ የተመሰረተችው ለይሁዲ ብቻ ነው፣ ለይሁዲ ነው። ግን ሌሎች ዜጎችም ወይም ሌሎች በሃይማኖት ያላቸውም ለመኖር መብት አላቸው ማለት ነው። ዋናው የሚፈለገው ምንድን ነው? ዜጋዊ መኖሩ ማለት ነው። ዜጋዊ ካለው
3: ዜግነት ካለው
4: ክርስቲያንም ሆነ እስላምም ሆነ የመኖር መብት አለው ማለት ነው። ግን ሀገሪቱ የምትመራው ግን ዋናው በይሁዲ መሰረትና በይሁዲ ሃይማኖት ነው ማለት ነው። እንግዲህ ይህንም አጠቃለናል። እና ሃይማኖት እንግዲህ ምንድን ነው? እንግዲህ አንድ ሰው የሌላውን ሃይማኖት እንዳይነካ፣ አንዱም የሌላን ሃይማኖት እንዳያከሽፍ ወይም ደግሞ እንዳያረክስ መሆን አለበት ይላል።
3: በዚህ ዙሪያ እንግዲህ ሀገሪቱ እየተመራች ትገኛለች፣ እየተመራችም አለች። እንግዲህ ከአንድ ሰው ከአንድ ሃይማኖት ቆይቶ ወደ ሌላ ሃይማኖት የመቀየር መብት አለው። ነገር ግን የአንድን ሃይማኖት ማቋሸሽ ሆነ የአንድን ሃይማኖት ማርከስ ወይም በይፋ አደባባይ ላይ ወጥቶ ይሄኛው ሃይማኖት ነው ጥሩ ኑ ብሎ መስበክ ይሄ የተከለከለ ነው በህጊቱ መሰረት።
4: አዎ እና እዚያውም ደግሞ በገንዘብ ማታለል ህፃኖችን ወይም ወጣቶችን ማታለል ከዛ ደግሞ በሌላ መልኮች ይሆናል አድናለሁ ወይም ታሞ ሊሆን ይችላል እኔ አድናለሁ ገሌና ይብሎ ማለቱም ይህም የተከለከለ ነው። በፍጹም እነዚህ የተከለከሉ ናቸው። ሃይማኖት ወደ ሃይማኖት መውሰድ ማለትም ዘጋዊ የተከለከለ ነው። እነዚህ በአገሪቱ የይሁዲ ሃይማኖት ስለሆነ በይሁዲ ሃይማኖት ስለሚመራ ሌላ ሃይማኖት መጥቶ የይሁዲን ሃይማኖት ወይም ደግሞ ሊሰብክም አይችልም ይላል።
3: እሺ
4: እሺ
3: ይሄ በዚህ እንዳለ ማን ነው ለምሳሌ አሁን ወደ ሀገረ እስራኤል መግባት መምጣት የሚቻለው ዜግነት መቀበል የሚችለው? ሁለት አይነት ወደ እስራኤል የመምጣት ህግ አለ። ያም ሆካሽቡት ማንኛውም ሰው ይሁዲ የሆነ የመምጣት የመመለስ መብት አለው። ኦ ሆካክኒሳ ደግሞ የይሁዲ ዝርያ ያለውና ቤተሰብ ለማገናኘት በሚለው የመግባት ሁለቱም የመግባት መብት አላቸው ማለት ነው።
4: አዎ
3: የትኛው ክፍል ነው እንደገቡ ዜግነት የሚቀበለው የትኛው አይደለም? ስለዚህ እስኪ ሁለቱ ህግ ልዩነት አስረዳን።
4: በጣም ጥሩ ጥሩ ጥያቄ። እንግዲህ በ1952 ዓመተ ምህረት ሀገሪቱ ተቋቋመች በኋላ የዩዲዎች ከዚህ ያሉት እንግዲህ ለማው ዩዲዎች እንዲመጡ ህግ ተወሰነ ማለት ነው። እነሱ ብቻቸውን ነበሩ። 600 ሺህ ብቻ ህዝብ ነው የነበረ። እንግዲህ እኛ ከዚህ መመንዶር ከፈለግነ እንግዲህ ዩዲዎችን በአለም ያገር ያሉትን ማምጣት አለብን ብለው ተወሰነው ህግ ተወሰነ። ያን ህግ ምን ይላል? ሆካሽውት አሁን እንዳልከው ያን ሆካሽውት የሚሰጠው እድልና ሀገሪቱ እንዲገባ የሚሰጠው እድል ዩዲ በመሆኑ ብቻ ነው። ዩዲ ሆነ ማለትም የትም ሀገርም ቢኖርም ዩዲ ከሆነ ተተጣራ ማለትም ያገሪቱ እንግዲህ ያገሪቱ በደንብ ተወካዮች ሄደው ዩዲ ነው ከተባለ እንግዲህ ያ ሰውዬ የመግባት መብት አለው ማለት ነው። ከመገባ በኋላ ያው ዜጋዊ ሰጠዋል ትምህርት ማስፈልገው ሀገሪቱ የምትሰጠውን ትምህርት ብቻ የሚተጠውም ምንድን ነው በቃ ቋንቋ ለመማርና ወደ ሀገሪቱ ለመሳተፍ ብቻ ነው፣ ሌላ የለም። ማለትም ይህ ዩዲ ጥርጥር የሌለው ማለት ነው። ጥርጥር ወይም ንክኪት የሌለው የጠራ ዩዲ ማለት ነው። ከዛ ደግሞ እንግዲህ ሆካሽቡት የሚለው አለ። ሆካሽቡት እንግዲህ ምን የሚለው ምንድን ነው? ምናልባት እንግዲህ ሆካክኒሳ የምንለው ይቅርታት፣ ሆካክኒሳ የምንለው እንግዲህ ከሚታ ከልጅ ልጅ በኋላ እንግዲህ ትንሽ አስጠርጣሪ ነው። ዩዲ የዩዲ ዘር ነው፣ ግን ይህ ህግ እሱ ላይ ሊውል አይችልም። ለምንድን ነው? የልጅ ልጅ ተሆነ እንግዲህ የይሁዲ ዘር ነው፣ ግን ይህ ሰውዬ ግን ማለትም ልጅ የልጅ ልጅ እንግዲህ እናት አባቱ መጥተዋል፣ ከዛ ልጁ መጥተዋል፣ ልጅ ልጁ መጥተዋል። እንግዲህ ይህ ማን የቀረ ዘር ነው የቀረ። እነዚህ ዘር እንዴት ብሎ ይምጡ ሲባል ምን ተደነገገ ማለት ነው? ሆካክኒሳ ተደነገ። ሆካክኒሳ የሚሰጠው እድል ምንድን ነው? አዎ ዩዲ በሆካክኒሳ ልትገባ አችልም። ሆካክኒሳ ለአንተ ሊሆንም አይችልም፣ ግን በሆካክኒሳ መግባት ትችላለህ። ሆካሽውት አይችልም ማለት አይችልም ሲል ያን ሆካክኒሳ ግን ከመግባታችን በፊት ግን መጀመሪያ የሚያስጠነቅቁታል ኮንዲሽን ወይም ደግሞ ትናይ ያንን በሆካክኒሳ የመጣው በሙሉ የሚለው ህጉ ግዴታ ሃይማኖት መማር አለበት ወይም ደግሞ ሃይማኖት ተምሮ ደግሞ ፈተና አለ፣ ከፈተና ደግሞ አማራ አለ፣ ከአማራ ደግሞ ያንን ወረቀት ተቀበለ በኋላ ከዛ ወዲያ ሙሉ ባለ ዜጋው ይሆናል ማለት ነው።
3: ሙሉ ዜግነት ይኖራል ማለት ነው።
4: ሙሉ ዜግነት ይቀበላል ማለት ነው። ግን ዋናው ግን ሃይማኖቱን ማጠነቃቀቅ አለበት ማለትም ሃይማኖቱን ማስተካከል አለበት ይለዋል ህጉ። ይህ ካስተካከለ በኋላ ያንን ደብዳቤ ይዞ ሙሉ አንደኛ በይሁዲነት ይጠራል ማለት ነው። ሙሉ በሙሉ ይሁዲ ነው ማለት ነው። ሁለተኛ ይሁዲ ከሆነ ምንድን ነው የሚደርሰው? የሀገሪቱ ዜጋዊ ማለት ነዋሪ ይቀበላል ማለት ነው።
3: እንደ ሁሉም ሀገር እስራኤል ዜጋ እንደ ሁሉም ዜጋ ነው። በሁሉም መንገድ መብቱ የተጠበቀ ነው። መብትና ግዴታው መስራት ማስፈጸም
4: ትክክል። አዎ ትክክል። ይህን የተቀበለ በኋላ ፈተናውን ካለፈ በኋላ የሃይማኖት እንግዲህ የአባኖት ተሰጠው በኋላ የሃይማኖት መንግስት ማለትም መስሪያ ቤት ተሰጠው በኋላ ያው አገሪቱ ዜጋዊ ነዋሪ ይቀበላል። አበቃ ጨረሰ። እንደ ማንኛውም ደረጃው ተጠበቀ ነው። መብቱም ያው ነው፣ ግዴታውም ያው ነው። ምንም የሚቀንስ ነገርም የለም፣ ከዛ የሚጨምርም የለም። ሁለቱም አንድ ናቸው ለማለት ነው።
3: ሃይማኖቴን ቀይሬ መኖር እችላለሁ ካልኩስ?
4: እሺ፣ ይህ ትንሽ አስቸጋሪ ነው። ሁለት ነገሮች አሉ። እንግዲህ አንተ የገባኸው መሰረቱ እንግዲህ ሀገሪቱ ለመኖርና በዩዲ መሰረት አንደኛ ታገሪቱ ለመግባት ተሰጥ እድል ተሰጥቷል። እድል ከተሰጠ በኋላ ንብል አንተ ምሳሌና አልግክርታ ዘል አገሪቱ ለመኖር እድል ተሰጠ በኋላ ከዚህ ሀገር ከገባህ በኋላ ትምርትን ታንጠነቃቀክ በኋላ የሃይማኖት መንግስት የሃይማኖት ትምርት ማለት ነው ተጨረስክ በኋላ እንደገና ወደ ሃይማኖት መነበርኩበት መለሳለሁ ካልት ይስንሽ አስቸጋሪ ነው። ግን ሃይማኖት የሃይማኖት መስሪያ ቤት ግን ሁሉ ጊዜ ሃይማኖት ጠብቀህ ኑር አይልህም። ወይም ደግሞ ሃይማኖት ጠብቀህ ግዴታ ሃይማኖት ለመጠበቅ አትገደድም። ግን በተማርከው መሰረት ግን የተማርከውን ወይም የገባኸውን ቃለ መሐላ አጥብቅ ወይም ደግሞ ጠብቅ ይሉሃል። ግን አልፈልግም እኔ ዳት ያልሆንም እኔ ከዛሬ ጀምሬ ሃይማኖትም አልጠብቅም ካለ መብት ነው። ግን በዚህ ሃይማኖቱ ማለትን ዜጋው ሊቀማ አይቻልም ሊሆንም አይችልም። መቼ ነው ዜጋው የሚቀማና ዜጋው ሀገር እንዲሁ አው ዜግነቱ የሚቀማና ሀገሩ ውጣ የሚባለው? አንደኛ አሳስቶ ሲመጣ አሳስቶ ማለትም ልጅቱን እሱ የመጣው ሀገሪቱ ለመግባት ነው እንጂ አንደኛ ሃይማኖቱን ላይጠብቅ ዝም ብሎ ነው ለራሱ ለመኖሪያ ብሎ። ሁለተኛ ደግሞ የመጣበት የገባበት ደግሞ አጭበርበር ሆኖ ትክክለኛ ማደለ እነዚህ ተተረጋገጡ እነዚህ ሁነተኛ ከሆኑ ባለፈው እንዳየነው የከፍተኛ ፍርድ ቤት በፍርሸባል የሚኖረው ሀገሪቱ ይህን ነገር አጥንቶ ሰውየውን የሰጠው መጨረሻ ፍርድ ቤት ውሳኔ ምንድነው? ይህ ሰውዬ የመጣበት ወደ ሀገሪቱ ለሀገሪቱ ለመኖር እንጂ ትዳር ሊፈጥርም አይደለም ትዳር ሊመሰረትም አይደለም ሀገሪቱ በሃይማኖቱም ሊኖርም አይደለም የተማረውም ዝም ብሎ ለሀገሪቱ እሱ ለመኖር ነው የሰድወ ትዳራትም ዝም ብሎ መምጫ ነው በማለት ይህ ተረጋገጠ። ለሰውየው ከሀገሪቱ እንዲወጣ ተወሰነ።
3: በጋብቻ የሚያመጡ ሰዎች ንበላው ነው በጋብቻ መጣሁኝ መጥቼ ግን ያው በጋብቻው ስኖር እኔ የይሁዲን ሃይማኖት አልተቀበልኩም በይሁዳ አልማርም ማለት እችላለሁኝ ግን የመጣሁት አግብቼ ነው የመጣሁኝ ይሄን ይቻላል ወይ?
4: ይሄ አይቻልም። ለምንድን ነው? ስትገባ ከሀገሪቱ ስትገባ የገባህበት መልኩ ምንድን ነው? ያው በአማርኛ ትንሽ ገብዳለ ማለት ኮንዲሽን ትናይ
3: አገሪቱ የመድበት ምክንያቱ የመድበት መጣበት ምክንያት መሄደው የይሁዳ ሃይማኖት ተቀብዬ ልኖር እንጂ አግብቼ ብመጣም ያው አሁን እኔ ባለሁበት ሃይማኖት መኖር አልችልም ማለት ነው።
4: አው እንግዲህ የሚለው ምንድነው? ህጉ አዛ ወዲያ የፈለክት ማረግ ትችላለህ። ችግሩ የሚለው መጀመሪያ አንተ ስትገባ አንደኛ የይሁዲ ሃይማኖት ተቀበል፣ ሁለተኛ ደግሞ ትምህርቶች ልትማር፣ ሶስተኛ ደግሞ በቃ የተማርከውን ትምህርት ሃይማኖት ትምህርት ለወደፊቱ በቃ ለአንተም ለልጆችህም ልታስተምር ነው በይሁዲ ማለት።
3: እዚህ ላይ ህጉ መድሏለሁ ማለት ይቻላል። ምክንያቱም እንበላሁን እኔ አሁን እስልምና ሃይማኖት ተከታይ ነኝ።
4: እሺ
3: የእስራኤል ዜግነት አለኝ። ሌላ እኔን የምትመስልስ ኢትዮጵያም ሌላ ቦታ የሚጃግ ብቼ መምጣት አልችልም?
4: ትችላለህ። ችግሩ የሚድርህ ማን ነው? እስራኤል መንግስት፣ እስራኤል ሃይማኖት መንግስት አይድርህም። በኢትዮጵያ ተድረህ ትመጣለህ ማለት የተዳርከውን እዚህ ሀገር አመተ ይጠቅልህ ትላለህ ማለት ነው።
3: የሚመጣት ሚስቴም የእስራኤል ዜግነት ትቀበላለች ምንም ሃይማኖት ሌላ ቢሆንም።
4: አይ ነው ከዚህ ላይ ምንድን ነው ትክክለኛ የሃይማኖት የሚያስተምሩት ወደ 9 ወር ወይም ወደ አመት የሚያስተምሩት ግዴታ ሁለት ነገሮች አሉ። አንደኛ ትክክለኛ መማሯን፣ ሁለተኛ ደግሞ ትክክለኛ የሃይማኖት ለመማር እውነተኛ ናት ወይ የሚለውን ፈተና ላይ በምትቀርብበት ጊዜ ይህ ተተኩሮ ይታያል ማለት ነው። ሲሰድዎ የሚመጣው መረጃ ነው ለማለትም የረጃ መልስ አስተማሪዎች ተቆጣጣሪዎችም አሉ በሃይማኖት እነዚህ የሚያመጡት መረጃና ወይም አስተማሪዋ የሚሰጠው አስተያይነት ለማለትም ለእነዚህ ለፈታኞች ሲሰድዎ ባሏ ጋር ለመኖር ሰውየውን ነው እንጂ የፈለገች ሃይማኖትም አትፈልግም ዜጋውም ደግሞ እዚህ ሀገር በይሁዲ መሰረት እንትሆን አችልም ብሎ ተጠረጠረ
3: በይሁዲ ይሆንሽ እሱ ይሁንሽ
4: ምናልባት ሊጸድቅ አይችልም ማለት ነው። ማለትም ፈተናውንም አያሳልፏታም ማለት ነው።
3: እዚህ ላይ አሁን በጋብቻም ወይም ቅድም እንዳለው በሆክኒሳም ብዙ የሚመጡ አሉ፣ የመጡ የገቡም አሉ። ኑሯቸውንም ያው የሃይማኖቱን ተቀብለው መስለው የሚኖሩም አሉ። የተወሰኖቹ ደግሞ ይህን ነገር አይ እኛ በሌላ ሃይማኖቴን መቀየር እችላለሁ እኛ አሁን ብለው ቢሉ ችግር ሊፈጥር ይችላል ወይ? እዚህ ላይ ወይስ ምን መብታቸው ምን ያህል ነው?
4: በጣም ጥሩ። እንግዲህ አንተ ምትለው እንግዲህ ምግብ ከዚህ ሀገር መጥተው ምናልባት እንግዲህ ትንሽ ጥርጥር ስላለ እንግዲህ የእስራኤል የሃይማኖት መንግስት እንግዲህ የሃይማኖት መስሪያ ቤት እንዲማሩት ብሎ ወስኖ ይህን ግዩር አድርገዋል ማለት ነው። ግዩር ካረጉ በኋላ ካጠናቀቁ በኋላ ከተሰጡ በኋላ አይ አዎ በይሁዲ ሃይማኖት ገብቻለሁ፣ አሁን ግን ወደ ሃይማኖት ወደ ነበርኩት ልመለስ ማለታቸው ነው።
3: አዎ
4: ይህ ትንሽ አስቸጋሪ ነው። ለነገራችን ላይ የሃይማኖት መንግስት ሊቀም አይችልም። አንድ ዚህ ዘጋዊ ከተማርክ ይሁዲ ዜግነት ተቀበልክ የሃይማኖት መስሪያ ቤት ይሁዲ ነው ብሎ ከፈቀደልህ ሊቀም አይችልም። አብዛኛውም ሊቀም አይችልም። ለምንድን ነው? አንድ ዚህ የይሁዲ ሆነሃል። ስነ ስርዓቱ ግን አስቸጋሪ ነው።
3: ይሁዲ ኮንክ ይሁዲ ነው።
4: አዎ ለመቀማት አስቸጋሪ ነው። መቼ ነው የሚቀማ የሚለው ህጉ የሚቀማበት መሰረት መቼ ነው? አንደኛ አጭበርባሪ፣ ሁለተኛ ደግሞ ሰዎችን ሰባኪ እየወሰደ ማለትም እሱ ብቻ ሳይሆን ሌሎችን እየወሰደ ወደ ሌላ ሃይማኖት የሚነዳ ማለትም ይሁዲ ያልሆነ ሃይማኖት ክርስቲያን ወይ እስላም ምናምን፣ እነዚህ ዋኖች ማለትም እነሱ የመጡት የሀገሪቱን ህዝብ ወደ ሌላ ሃይማኖት ለመቀየር ነው እንጂ ሌላ አይደለም ብሎ ተጠረጠረና ተተገኘ ወይም ደግሞ ከተረጋገጠ በሰነዶች ይህ ሰውዬ አንደኛ ዜጋው ሊያጣ ይችላል፣ ሁለተኛ ደግሞ አገሪቱ ሊያጣ ይችላል ይለዋል።
3: ይህ እንግዲህ ወጦ ከሰበከ ወይም ወደዚህ ሃይማኖት ኑ ብሎ ካስተማረም ማለት ይቻላል። ነገር ግን ራሱ ግን አይ በቃ እኔ በዚህ መቀጠል አልፈልግም፣ በዚህኛው ነው መቀጠል የምፈልግ ወይም አለማመንም ማመንም አልፈልግም አላምንም ብሎም ከኖረ ግን ዜግነቱን አያጣም። ምናልባት ይሁዲ የሚለውን ሃይማኖቱን ሊያጣ ይችላል፣ ዜግነቱን ግን አያጣም።
4: ይሁዲነቱንም አያጣም ማለትም
3: ይሁዲነቱንም አያጣም
4: አያጣም። የራሱ ነው የግሉ ነው እንበል ብቻውን ነው። ምንም ሰው ማይሰብክ
3: ሃይማኖት የማመን መብት አለው። እንዲነት ያለ ሊከሰስ ሊጠየቅም አይችልም። ምክንያቱም የግለሰብ አለማመንም የመቻል መብት ስላለ ማለት ነው። እና እዚህ ላይ አሁን ለመጨረሻ ላይ እንግዲህ ያጠናቀቅ ነው እንምጣ። ዜግነትም ሆነ ራሱን የቻለ የእስራኤል ዜጋ መሆን የሚቻልበት መንገዶች አሉ። አንደኛ ይሁዲ ነህ ከተወለድክ ይሁዲ ከሆንክ ዞሮ ዞሮ አንተ ይሁዲ ነህ። መቼም ቢሆን ወደ ሀገርህ መውጣት መግባት፣ ሀገርህ የመኖር ያለመኖርም መብት አለህ። የይሁዲ ዘር ኑሮህ ደግሞ ወይም አግብተህ ከመጣህ ዜግነትን ከተቀበልክ በኋላ ወይም ሃይማኖቱ ተምረህ ሃይማኖቱን ከተቀበልክ በኋላ አይ እኔ ለራሴ ለግሌ መኖር የምፈልገው ሌላ ነው ካልክ መኖር ትችላለህ። ያን ዜግነትም ሆነ ሃይማኖትህን የሚነጥቅህ የለም ማለት ነው።
4: አዎ ግን የሃይማኖት መስሪያ ቤት ግን ትንሽ ይከታተላል። ምግነገ ማለትም ድረሽ በሚመጣ ጊዜ የሆነ ማህበራዊ ነገሮች የሆነ ጊዜ ምናልባት ተቃውሞነት ያሳያል ማለት ይህን ያመጣል ማለት ነው።
3: እሺ ሌላ የምትለን ነገር ካለህ በለንና
4: ይህ ነው እንግዲህ ዛሬ ትክክለኛ መጣው። በጣም ጥሩ ነው። ነገራችን ላይ እንግዲህ ይህ ነገር ግልጽ አገ ማወቅ አለብን። ዝም ብለን መነስተን መስደብ እንዲገሌ ነው ይገሌ ነው እንዲህ ነው ማለቱን ትተን ጊዜና ትንሽ ጠለቅ አድርገን ጊዜና ደንቡንና ህጉን ትእዛዙን መንገዱን በማንኛውም ማጣራት መማር አለብን እንጂ አብዛኛውን ዘለፋ አስፈልግም፣ ስድብም አስፈልግም፣ ሰውን ከዋለው ካልዋለው ማዋልም አያስፈልግም። እውነተኛ እርግጠኛ ከሆነ ግን እርግጠኛ ማለትም መረጃዎች ካለ ግን ችግር የለም። ማስከስም ሊያስከስስም አይችልም። መናገር ያለ ነው ግን በስመናገሩ በስነ ስርዓት ነው እንጂ መሳደብም አያስፈልግም ማለት ነው። ይህ ነውና ለዛሬው ይመስለናል። አመሰግናለሁ። በጣም ጥሩ ነበርን ማለት ነው።
3: ዳኛ ጠበቃ ዘይብ ካሱ እጅግ በጣም አመሰግናለን። ክብራትና ክብራን አድማጮቻችን፣ ሳምንት ህግና ፍትህ የተሰኘ ፕሮግራማችን እዚህ ላይ ተገባዷል። ሳምንት በሌላ ርዕስ እስከምንገናኝ እስከ ሳምንት ቸርን ሰንብት።
0: የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ይሻየው መስመር ላይ አድማጭ አለን። አድማጫችን አቶ ስሜነህ ማለደ ነው። ወደ እሱ ነው የምናልፈው። ጤና ይስጥልን አቶ ስሜነህ፣ እንደምናመሽ።
5: ጤና ይስጥልን ወይዘሮ ወርቅነሽ፣ እንዲሁም አቶ ይሻየው፣ ሁሉም ሬዲዮን ፕሮግራም ለምታንቀሳቅሱት፣ ለምታስተላልፉት፣ እንዲሁም ለአድማጮች በሙሉ ሰላምና ጤና ለእናንተ ይሁን።
1: ደህና ነን፣ እግዚአብሔር ይመስገን። ደህና ነን። እንዴት ነህ?
5: ደህና ነኝ፣ ደህና ነኝ።
1: እንግዲህ ለአየር መውጣታችን ርዕሰ ጉዳይ በምን ላይ እያተኮረ ነው የሚሆነው?
5: እንግዲህ ልናገር የፈለግኩትኝ ባለፈው በሳምንት ሮብለት በ24 ስድስተኛ ወር 26 ዓመተ ምህረት በሮሆቦት በቀራት ሞሼ ማክናስ እና ማዶን ሲከበር በኋላው በሊቀ ካህናት ቄስ ብርቁ አማካኝነት
0: የታየው እውቅና ለእሳቸው እውቅና የተሰጠበት ዝግጅት
5: ስለእሳቸው እውቅና የምስክር ወረቀት በመሰጠቱ በጣም የመጣው ህዝብም ብዙ ነው። አብያተ ክህነቶችም በሙሉ ካህኑ በሙሉ ህዝቡም በሙሉ መጥቶ ያንን ደስታ ሲያይና በእውነት በጣም ደስ የሚል ነው። ይሄ ደስታ ለሁሉ እንዲደርስ ሁሉም እንዲያስብበት በጎ ሰርቶ እንደ ሊቀ ካህናት ብርቁ ተገኘ ቱዳውን እንዲቀበል ለሰፊው ካህናትና እንዲሁም ለህዝቡ ይህንን ትምህርት ወስደው ጥሩ አገልግሎት እንዲያገለግሉ እንድናገለግል ይህንን ጥሪ አደርጋለሁ።
0: ጥሩ ሀሳብ ነው። ይሻየው እንደውም ተሰጠው ሀሳብ ካለ ሰዎች እንዲህ በቆማቸው ያሉ የሚገባቸውን ክብር መስጠት ጥሩ ነው። ለእሳቸው የተደረገው ክብርም በነገራችን ላይ በስምንት ነበር በስምንት በዚህ ወሩ ያው በሰኔ ወር ዩኒ ስምንት ቀን ነበር መጀመሪያ ፕሮግራሙ ተይዞ ነበር። አጋጣሚ ያን ቀን ኢራን ጧት ተነስታ ተኮሰችብን እና በዛ ምክንያት ተሰረዘ ፕሮግራሙ። ያን ቀን ሁላችንም ያው ለኔር ተዘጋጅተን ነበር። በመጀመሪያው ያው ብዙ ሰው ተጠርቶ ተዘጋጅቶ ያው እንደ በዚህ ምክንያት ተሰረዘ። እንደገና ያው እንዳልከው አንተ በጠቀስከው ቀን ባለፈው ረቡዕ ሆኗል። ይገባቸዋል። በጣም ለህዝቡ የደከሙ ታላቅ ሃይማኖት መሪ ናቸው፣ ሃይማኖት አባት። ለሌሎችም ያልከው ነገር እንዲሁም በቆማቸው ክብር ለሚገባው ክብር እናመሰግናለን ብሎ እንደ ወረቀት እንኳን እንደዚህ መስጠት ትልቅ ነገር እኮ ነው።
5: በጣም በእውነት ማህበረ ክህነት ይኸው እናንተ በምትሰሩት ይሄ እናንተ ሁሉ በሙሉ ቀላል አይደለም። ለእናንተ ሁላ ይሄ ክብር መሰጠት አለበት። ሊቀ ካህናቶች፣ ትላልቆች አባቶቻችን ባላቸው አገልግሎት ባላቸው ቅንነት ህዝብን ሲያገለግሉ የነበሩት ሳይታ ይህ እንደዚህ ያለ እድል ሳያገኙ በመሞታቸው እንደው ነፍስ ይማር እላለሁኝ።
0: ከሞቱ በኋላ ብዙ ይወራል፣ ግን ቀና ብለው አያዩትም። መቼም በቁማቸው እያሉ ቢያዩ ይህን ነገር ጥሩ ነው
5: እና አሁን ሊቀ ካህናት ቄስ ብርቁ የተነገረው የተሰጠው ውሏቸው ያላቸው ሁሉ ለመዘርዘር ጊዜ ስለሚወስድ ነው እንጂ ከኢትዮጵያ አንስተው እስከ እስራኤል ሀገር ድረስ ሳሉበት ድረስ ያገለገሉት አገልግሎት ይኸው ትልቅ ምስክር ተሰጥቷቸዋል እና በእውነት ያለው ሁሉም ካህናት አይቷል፣ ሰምቷል። እንደሱ እንደሳቸው መሆን አለብኝ ብሎ ሁሉም በቅን ልቦናው ማገልገል ያስፈልጋል የሚል ነው ጥሬ።
0: በጣም
1: አቶ ማለደ በእርግጥም በጽን በጎ እንደዚህ የመሳሰለ ቅድም ባልጠረባይ
0: ይቅርታ ስሜነህ ማለደ
1: ስሜነህ ማለደ ያልኩት ስሜነህ ማለደ። አሁን በእውነትም ቅድም ወርቅነሽ ያለችው ምንድን ነው በህይወት የሰው ልጅ በህይወት እንዳለ የሰለሰራው ስራ በህይወቱ እያለ የእውቅና የምስክር ወረቀት መስጠት ሚምኮ ራሱ በጣም ጥሩ ነው አደለ? አሁን በአልሳሳት በሀገር ኢትዮጵያም በሌሎችም ዓለም በአሜሪካም በአውሮፓም የኢትዮጵያውያኖች በተለያዩ ዘርፎች በአርቲስቶች አሉ፣ የሙዚቃ ድምፃውያን አሉ፣ ሌሎችም በበጎ አድራጎት እውቅና የመስጠት ባህል እናያለን በሚዲያ። በሀገረ እስራኤል ግን ይሄ ነገር እንዲያው አነስ ያለ ይመስለኛል። ተሳስቼ ይሆን?
5: በእውነት ይሄ ግዳፍ ያስፈልጋል። የቤተሰብ ግንኙነት፣ የቤተሰብ መነሳሳ አነሳሽነት፣ እንዲህም ደግሞ የሮሻይር ሮሽ ማጣ እንደዚሁም በገደራም ተሰጥቷል። ያው እንደዚህ እንደ ቄስ ብርቁ ብዙ ሰው ተጠርቶ እንትን ባይልም ሁላችንም ተቀብለናል። በዚህ በገደራ ተቀብለናል ያገለገልነውን እና ስለዚህ አሁንም ቢሆን እንደተባለው ከሞተ ወዲያ 1500 1200 ቢሰጥ የህይወት ታሪኩ ቢነበብ ምንም አያገለግልም። ያ ምከራው ለአገልግሎት ይውላል። ግን አሁን ለምሳሌ ሊቀ ካህናት ቄስ ብርቁ ሞትን ያርቅ ቢሞቱ ባይነበብም የህይወት ታሪካቸው ተነግሯል። በቁመናቸውም ራሳቸው የሰሩት ሁሉ በእውነት በ1963 ዓመተ ምህረት የጎጃምን ቤተ እስራኤል ሁሉ መዝሙ ወደ እስራኤል ሀገር የሰደዱ አዲስ አበባ ስንት ህዝብ ያሰዳዱ እንደገና ተዚህ የቀረውን ህዝብ ሁሉ በሙሉ አስመዝግበው በመጻፍ ያስቀመጡ እንደገና ደግሞ ዘጠኝ ቦታ ላይ የእንትን እስራኤሎች ሞተው ለቀሩት አጥማቸው ለተዘው ለቀረው አውልት ይሰራ ተብሎ ይሁን ህዝብን እየገ በራሳቸው ወጪ በመታገል ኮሚቴን አዋቅረው ህዝብን ጠርተው ገንዘብ ተዋጥቶ ኮሚቴ ተዋቅሮ ሆዶ አሰርቶ ያመጡት ትልቅ አሪያ በመሆኑ ይሄንን ደግሞ በአማርኛ ያደረግነው ማጣው ይሄንን በብሪት ሰምተው የሮሆበት ሮሻይር ይሄን ሰምተው ለሚሰውዬ ለሚካህን ምስክር ወረቀት መሰጠት አለበት ብሎ በመነሳት በጣም ትልቅ በእውነት ሮሻይሩም መመስገን ያስፈልጋል። እንደዚህ ሮሻይር ያለ ሰው በብዛት ለምስክር ለጥሩ ለሰሩ ሰዎች እንዲሰጥ አሁንም ጥሪ አደርጋለሁ ነው ምለው።
0: ጥሩ
1: ተስሜነ
0: እንትባን ያላችሁ
1: የሮቦት ከተማ ነዋሪ ነው
0: አይደለም?
5: አኔ ገደራ ነሽ።
0: ገደራ ብላል ቀደም ሲላው። በነገራችን ላይ የሮሆቦት ከተማ ከንቲባ ለኛ ማህበረሰብ በጥሩ ሲያነሷቸው ነው መስማ ሁሌም እና ጥሩ ነው የሚሰሩት። አንዳንዴ ራሱ በተለያየ ዝግጅት እንደው ሲጠሩ ራስኛን ማህበረሰብ ተወካዮች ስም ሁሉ የአማርኛ ተናጋሪ ነው መስሎ ስማቸውን ሲጠሩ ሲሰማና ሊመሰገኑ ይገባል። እንግዲህ ላደረጉት ክብር ለሊቀ ካህናት
1: ለሚፈክረው አውሳቸው አሪያ ለሌላው ተምተም ሳለ ምሳሌ ይሆናሉ። በአገልግሎታቸው ቀና እንኳን
0: ይገባቸዋል።
1: በጣም ይበጃል። ጥሩ ነው። ግን አሁን በሌላ ወረድ ብለን ደግሞ እንዲያው ደሃ እርዳታ ድጋፍ ለሚመስሉ በህብረተሰባችን መካከል ማህበራዊ ርብራብ ማለት ትብብር ማድረግ የመሳሰለ ሁኔታ ደግሞ ማጠናከር ጥሩ ይመስልናል። አይደለም መደጋገፍ ጥሩ ነው አይደለ?
0: ወሳኝ ነው። ዋው! ለማንኛውም እንኳን ሐሳቡን አነሳው በጣም ነው እናመሰግናለን።
5: አሁን ካህናቶች ብዙ የሰሩ አሉ እና አሁን ደግሞ ለዚህ መጨመር አለባቸው፣ ቱዳ መቀበል አለባቸው። አሁን እኛ እኔ በወንድማችን ባቦ ያዕቆብ እና አንድ እሱም ጋዜጠኛ ሆኖ እኔና ቄስ ሰማኝ ሁነን ሁለታችን ተጠርተን በድብቅ ስለ ቄስ ብርቁ ታሪካቸው የሰሩትን ሁሉ እኔም በጎጃም ተናገሩ፣ ቄስ ሰማኝም ደግሞ በሊቀመንበርነት ተናገሩ። ያ ግን በሙሉ ጊዜ ስለሌለ አልተገለጠም እንጂ በደንብ አርገን
0: ታሪካቸው ላይ ተሳትፈሃል። ታሪካቸው
5: ማጣ እና ሁለታችንን በጋዜጠኛ ሰጠን አስረድተናል። እና በእውነት በጣም ደስ ይል ነው። የቄሱን የሊቀ ካህናት ብርቁ ብቻ ደስታ ሳይሆን ለሌላውም ደስታ እንደዚህ እየተጠራነ ደስታው እንድናይ ትልቅ ምኞት አለኝ።
0: ጥሩ። እንግዲህ የተለያየ የከተማሉ ተወካዮች እየሰሙን ነው የሚሰሙን። ደግሞ እስኪ ለሚቀጥለው አመት ወይም ከተወሰኑ ወራት በኋላ ያዘጋጁና ያሳውቁን ደስ ይለናል። እንገኛለን። ክብር ለሚገባው ሰው ክብር መስጠት ያስፈልጋል፣ ግድ ነው። እሳቸው ደግሞ ብዙ ሳይናገሩ ብዙ የሚሰሩ የሃይማኖት አባት ናቸው።
5: በጣም
0: ጥሩ። እናመሰግናለን ሀሳቡን ስላነሳው አቶ ስሜነህ ማለደ። መልካም ምሽት ይሁንልን።
5: እኔም አመሰግናለሁ ያለኝን እንድገልጽ ስለፈቀዳችሁልኝ ከልብ አመሰግናለሁ። መልካም የሁሉ እድል ለሁሉ እንዲደርስ ትልቅ ምኞቴ ነው እና ደህና
1: ስሜነህ ማለደ።
0: ሻየው ደጉ፣ እንዴት ነው የዓለም ዋንጫ ጨዋታ? አሁን በጣም የሚጠበቅ ጨዋታ ሊጀመር ነው። ከደቂቃዎች በኋላ እየተጀመረ ነው። የሀገራቸው ብሔራዊ መዝሙር ሜዳ ላይ እየዘመሩ ናቸው ሁለት ሀገራት ቡድኖች።
1: አሁን በቅርብ ሰዓት በስምንት ሰዓት አካባቢ በቀጥታ ጨዋታቸው ደቡብ አፍሪካ ብትገኘው ኮከብ በእግር ኳስ የፔሌ ሀገር
0: ብራዚል
1: ፔሌ ኮዛ ኮለው የእሱ ሀገር አሁን ብራዚል በጣም ግሩም የሆኑ ተጫዋቾች ነው ያሉ። ወደ ሩቅ ምስራቅ ወደ ጃፓን አጠር መጠን ያሉ
0: ጃፓንና ብራዚል እንዳልከው በጣም የሚጠበቅ ቡድን ነው። ጃፓኖችም እንግዲህ በጣም እዚህ ድራይ ከደረሱ እነተም እንግዲህ
1: ይገርምሻል አጥር
0: ሚጠበቅ ጨዋታ ነው ለማንኛውም
1: አቋማቸው ስለታያቸው አጥር መጠን ያሉ ሆነና
0: ግን ናይንግሽ ናቸው
1: በጣም ፈጣን ናቸው ወስ እንዴ የረጅም የቁመት አይደለም እኮ ለግር ኳስ ጨዋታ ይገርማል አጥር መጠን ቢሉም በጣም ፈጣኝ ናቸው እንግዲህ ይሄ
0: ማንዲያሽ ያሉ ጎበዞች ናቸው ለማንኛውም ጃፓንና ብራዚል አሁን እየጀመሩ ነው ሜዳ ላይ የሀገራቸውን ብሔራዊ መዝሙር ዘምረው ጨዋታው ሊጀመር ነው ፍሽካሊ ነፋ ምንም አልቀረውም ለስፖርት አፍቃሪያን እንግዲህ ለእግር ኳስ ደጋፊዎችና አፍቃሪያን መልካም እድል ይሄ በጣም የሚጠበቅ ጨዋታ ነው ብራዚል እንደሚታወቀው የብራዚል ቡድን ያው በየአመቱ በሞንዲያል ባለማንጫ ጨዋታ የሚጠበቅ ነው ጨዋታው እንግዲህ ብራዚል ከጃፓን ጋር የምታደርገው ጨዋታ አሁን ይጀምራል ጥሩ ውጤት እንግዲህ በየቤታችን ሄድና ይዋለን
1: 8 ሰዓት ላይ እንግዲህ አማርኛ ስርጭታችን ዘን ጨርስና ወደ ስፖርት በቴሌቪዥን ለመከታተል ለቤታችን እስከምንደርስ ጥሩ ጨዋታዎችን ያመልጣን አናየውም ማለት ነው
0: ያው እንሰማለን በሬዲዮ ያው መኪና ውስጥ የነዳ ተሰማዋለ ነገ ጧት ደግሞ ውጤቱን እንግዲህ ታሳውቃለ ጨዋታውን ለማያዩ በተለይ አብዛኛው ሰው ያየዋል እርግጠኛ ነኝ ግን ደግሞ ስፖርት እግር ኳስ ያን ያህል ብዙም አይ እኔ ምንም ብዙም አይደለሁም የሚሉ ሰዎች አሉ
1: አይ ብዙዎቹ የስፖርት አፍቃሪያን እግር ኳስ አፍቃሪያን እንዳሉ የታወቀ ነው እና ማን አሸነፈ ማን ተረታ የሚለው በጥሞና የሚከታተሉትም አሉ እና ቴሌቪዥንም በየቤቱ ይላል ሬዲዮም እንመለከተዋለን የርዕሰ ጉዳይ አይደለም
0: አዎ እናመሰግናለን እንግዲህ
1: ሞባይልም አለ በእጅ ቴሌፎን አማካኝነትም በካን ሀዳሾት በብለው በርሸት ቤትም አማርኛው ስርጭትም ብቻ ሳይሆን በእንደዚህ በመከታተል ይቻላል አይደል?
0: አዎ እናመሰግናለን ስርጭታችን ይሄን ይመስል ነበር ሻየው እንግዲህ ለፕሮግራሙ አጠናካሪ ለሃና ስፈረው ምስጋና ይድረሳት ያው የቤት ሰዋን ስም ስጠራው ተጠንቅቄ ነው ስለስፈረው ነው አዎ እንግዲህ
1: ስፈረው
0: ሆኗል
1: ስፈረው ነው እንግዲህ ስፈረው መስሎን ነበር
0: ግን አይደለም ስፈረው ነው እናመሰግናለን ሃናን
1: ተስተካከለልን
0: አዎ የቴክኒክ ባለሙያዎቻችን ኢላይ ቢን ሻባትና ሞሽ ሊክሽቴን ነበሩ እና መሰግናለን መልካም ምሽት ሻዩ
1: መልካም ምሽት ወርቅነሽ እቴ በደህና አደሩ
0: መልካም ሌሊት